0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ሰላም ሰላም የተከበራችሁ አድማጮቻችን እንደምን አደራችኋል። እነሆ ለተማክሰኞ የጧት ስርጭታችን ይዘን ቀርበናል። ከዛ በፊት ግን ዛሬ የለቱ እንደብራያን ዘመን አቆጣጠር ሀዮም ዮም ሽልሽ ኪሜል ዩድሳይን በሲባን ታፍሽን ፔፋቭ እንደ አውሮፓ ዘመን አቆጣጠር ጁን 2026 እንደ ኢትዮጵያ ዘመን አቆጣጠር ደግሞ ግንቦት 25 2018 ነው። የቴክኒክ ባለሙያችን አሳፍ መሽኮቢት ሲሆን የስቱዲዮ ተረኛቸው ባይነኝ። እንደተለመደው ስርጭታችን እስከ ጠዋቱ 7 ሰዓት ድረስ ይቀጥላል። በዚህ አንድ ሰዓት ስርጭት ዜና ይነበባል። በማከታተልም ጋዜጦች ለአንባቢያን ምን ይዘው ቀረቡ የሚሉት እንመለከታለን። በይሁም ሌሎች የስልክ ውይይትና የውጭ ዜናም ይዘን እንቀርባለን። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን እያልን አሁን ወደ ዜናው ወስዳችኋለሁ። በቅድሚያም አርዕስተ ዜና፣ ትናንት ምሽት ጠቅላይ ሚኒስትር ቢንያሚን ናታንያው ከፕሬዚዳንት ዶናልድ ትራምፕ ጋር በስልክ ተወያዩ ተባለ። በደቡብ ሊባኖስ አንድ ሻለቃ ተሰዋ። የአሜሪካ መገናኛ ብዙሃን እንዳስታወቁት ትናንት ምሽት የፕሬዚዳንት ትራምፕ እና ጠቅላይ ሚኒስትር ውይይት ጩኸት የበዛበት ነበር ተባለ። ክነሴት መንግስት ህግ አማካሪውን የስራ ድርሻ መከፋፈል የወጣውን ህግ በትናንትናው ዕለት በመጀመሪያ ዙር አጽድቋል። የሞሳድ አዛዥ የነበሩት ዳቪድ ባርኒያ የስራ ዘመናቸውም ትናንት አጠናቀቁ የሚሉት የጠዋቱ ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። በደቡብ ሊባኖስ አንድ ሻለቃ በትናንትናው ዕለት ተሰዋ። ዶክተር ኦሪ ዮሴፍ ሲልፕሰር የተሰኘ የ30 ዓመት ወታደር ትናንት ምሽት በሊባኖስ ሂዝቡላ ባስወነጨፈው ቀላል ድሮን ተከስክሶ መሰዋት ተገልጿል። በዚህ ክስተትም ሌላ 3 ሰዎች ተጨማሪ ወታደሮች መቁሰላቸው ተገልጿል። የወታደሩ በየት ቃል እንዳስታወቀም ቀላበ የወታደሩ መከላከያ ቃል አቀባያችን ካርሜላ ምናሴ እንዳስታወቀችንም እንዳደረሰችን ትናንት ቀን ላይ ነበር በኩፍታል በተሰኘው በሰሜን ለሊታኒ በሚገኝ ቦታ በተወነጨፈ ቀላል ሮኬት ድሮን የተሰዋው። በክስተቱም የተከሰተውን በዚሁ ሁኔታ ነበር። በዚህ ክስተትም ትናንት እንደገና ሌላ 2 ወታደሮች የቀብር ስነ ስርዓታቸውም ተካሂዷል። እነሱም የተሰውት ሂዝቡላ ባስወነጨፈው ቀላል ድሮን እንደሆን ተገልጿል። ጠቅላይ ሚኒስትር ቢንያሚን ናታንያሁና ፕሬዚዳንት ዶናልድ ትራምፕስ በስልክ ትናንት ተወያይተዋል። ቀደም ብሎም ጠቅላይ ሚኒስትር ቢንያሚን ናታንያሁ ከመከላከያ ሚኒስትር ካትስ ጋር በመሆን መከላከያ በቤሩትና በናቫቲ ጥቃት እናደርሳለን ብለው ካስታወቁ በኋላ ጠቅላይ ሚኒስትሩ ከፕሬዚዳንት ትራምፕ ጋር ነበር በስልክ የተወያዩት። ፕሬዚዳንት ትራምፕ የጣቀደውን ጥቃት እንዲቀር አድርገውታል። ይህ በዚህ እንዳለ ግን ሂዝቡላ ትናንት ምሽቱን ከ20 በላይ ሮኬት ሚሳኤሎችና ቀላል ድሮኖችን ወደ ሀገራችን ሰሜኑ ክፍልም አስወንጭፏል። ቀላል ድሮኑም በአንድ የጦር ካምፕ በመከስከስ ጉዳት እንዳለማድረሱ ተገልጿል። ምንም እንኳ ፕሬዚዳንት ዶናልድ ትራምፕ ትናንት እስራኤል ትፈጽም የነበረችውን ጥቃት ቢያስቀሩትም ሂዝቡላ ግን ምሽቱን በሙሉ ሮኬት ተምዘግዛጊ ሚሳኤሎችና ቀላል ድሮኖችን ሲያስወነጭፍ ማምሸቱ ተገልጿል። ይህ በዚህ እንዳለ የአሜሪካ ብዙሃን መገናኛ እንዳስታወቁት ትናንት ምሽት ፕሬዚዳንት ዶናልድ ትራምፕ ከጠቅላይ ሚኒስትር ቢንያሚን ናታንያሁ ጋር የነበሩ የስልክ ውይይት ጩኸት የበዛበት እንደነበር አስታውቋል። በውይይታቸውም መካከልም ፕሬዚዳንት ትራምፕ ድምጻቸውን ከፍ ማድረግ ለጠቅላይ ሚኒስትር ቢንያሚን ናታንያሁ ምነው ምነካ አበድክ እንዴ በማለት ሲያናግሩት እንደነበር ተገልጿል። በሲኤንኤን እና በሌላ በኤክስ ማህበራዊ መገናኛ እንደተጻፈውም በውይይቱ ቅርብ የሆነ አንድ የአሜሪካ ከፍተኛ ባለስልጣን እንደተናገሩት ፕሬዚዳንት ትራምፕ ከጠቅላይ ሚኒስትር ላይ እንደጮሁባቸውና በተለይ ደግሞ በቤሩትና በዳህያ መከላከያ ሊወስድ ያቀደውን እርምጃ በፍጹም ሊሆን አይችልም ብለው ማስቆማቸው ገልጿል። ይበዚህ እንዳለ ትራምፕ ይህን ሊል የቻሉበት ምክንያትም ከኢራን ጋር ያለው የሰላም ድርድር ሊቋረጥ ይችላል፣ የሆርሙዝ መተላለፊያ ባህር ወሽመጥንም ኢራን ምናልባት በሚቀጥለው ሳምንት ልትለቅ ወይም መስመሩን ክፍት ልታደረው ትችላለች፣ ነገር ግን ከሊባኖስ በምትወስዱት እርምጃ ሊያቋርጥ ይችላል የሚል ስጋት እንዳላቸው ተገልጿል። ፕሬዚዳንቱም ጠቅላይ ሚኒስትሩ ናታንያሁንም እኔ ባልኖር ኑሮ እስካሁን ድረስ እስር ቤት ትገባ ነበር፣ የእስራኤል ህዝብም አይወድህም፣ ዓለምም እስራኤልን አገልሏታል አይወዳትም፣ ነገር ግን እኔ እስካለው ድረስ እየተከላከልኩ እገኛለሁ ምልህን ስማ ብለውታል ሲል ተገልጿል። ፕሬዚዳንቱ ከትናንት በእስራኤል ባደረገችው ጥቃትም ሲናገሩ ይህ ከስምምነት ውጭ የሆነ ክስተት ነው ሲሉ አስተባብለውታል። ያም ቢሆን እንዲስተካከል አድርጌያለሁ፣ ከሽብርተኛው ሂዝቡላ ጋርም ለመነጋገር ችያለሁ፣ ጠቅላይ ሚኒስትር ቢንያሚን ነታንያሁ ጋርም ተነጋግሬያለሁ። በዳህያና በቤይሩት ሊወስዱት ያቀዱት ጦርነት ይቆማል፣ ሁለቱም ወገኖች አንዱ በአንዱ ላይ የሚያደርሰው ጥቃት ይቀራል ሲሉ ተናግረዋል። በትናንትናው ዕለት በደረሰ የመኪና አደጋ ቁጥር 23 በተሰኘው መስመር ለኮከብ ሚካኤል አጠገብ አንዲት የ20 ዓመት ወጣት መሞቷ ተገልጿል። ሌላ ተጨማሪ በዛው ክስተት ውስጥም አንድ የ20 ዓመት ወጣት ተጨምሮ መሞቱ ተገልጿል። በዚህ የመኪና አደጋም ሌላ 3 ሰዎች ሲቆስሉ ሁለቱ እጅግ በጣም በአደገኛ ሁኔታ ሲሆን አንደኛው ቀላል ጉዳት ደርሶባቸዋል። የመጀመሪያ እርዳታ ሰጪ መገን ዴቪድ አዶን በቦታው በመገኘት አሽክሎን በሚገኝ በባርዚላይ ሆስፒታል ወስደዋቸው ቀጣይ ሕክምናቸውን እየተከታተሉ ነው ተብሏል። ትናንት ምሽት ክነሴት የመንግስት ህግ አማካሪን የስራ ድርሻ ለመከፋፈል የወጣውን ህግ በመጀመሪያው ዙር አጽድቆታል። በመጀመሪያው ድምፅ አሰጣጥ አሳልፎታል። ይህም 66% የክኔሴት አባል ሲደግፉት 44 ደግሞ ተቃውመውታል። ይህ ማለት ህጉን ወደ ክኔሴት ህግ ተቆጣጣሪ ኮሚቴ በማስተላለፍ እንደገና እንዲወያዩበት ያደርጋል ተብሏል። በተለይ የመንግስት ህግ አማካሪዋ መሾም ያለበት ጠቅላይ ሚኒስትር ቢንያሚን ነታንያሁ በሚያጸድቁት የህግና የፍትህ ሚኒስትር ባወጡላቸው በመሆን ነው ሲል ህጉ ይናገራል። የአማካሪው የስራ ድርሻም ይከፋፈላል፣ ይቀነሳል ተብሏል። የሞሳድ አዛዥ የነበሩት ዳቪድ በርኒያ የስራ ዘመናቸውን ትናንት አጠናቀው ከሞሳድ ተሰናበቱ። ፕሬዚዳንት ኢሳክ ሄርጾግ እንዳሉትም በርኒያ ሀገርህን በታማኝነት ባደረግከው አገልግሎት እጅግ በጣም እናመሰግናለን ብለዋል። በተለይ የአሁን ሞሳድ ያለበት ደረጃ ያደረግከው የስራ በዚህ ድርጅት ውስጥ የወርቃማ ጊዜ ወቅት ነበር ብለዋቸዋል። በተለይ በኢራን ላይ ከፍተኝነት የበላይነትን በማስገኘት ድርጅቱን ያሳየው ችሎታ እውቅናው ቀድሞ በመገኘት አዳዲስ የሞሳድ ሰላዮችን በማፍራቱ ድርጅት ወደር የለለሽ እንዲሆን አድርጎታል ብለዋል። ቀጣይ የሞሳድ አዛዥ ሆነው የሚሾሙትን ሮማን ጎፍማንን መልካም የስራ ዘመን እንዲሆንላቸው በመመኘት ይህ የተቀደሰ የስራ ዘመን ሀገራችን የመጠበቅ ጥሩ ጊዜ ነው፣ ላንተም ቢሆን መልካም ጊዜ እመኝልሃለሁ ሲሉ መልካም ምኞታቸውን ገልጸዋል። የኢራን ፓርላማ አፈ ጉባኤ ኢራንና ሊባኖስ እጅና ጓንት ናቸው ሲሉ አስታወቁ። የፓርላማው አፈ ጉባኤ መሐመድ ባካር ትናንት ከሊባኖስ ፓርላማ አፈ ጉባኤ ናቢያ ባሪ ጋር በስልክ ውይይት አድርገዋል። በውይይታቸውም በሁለቱ ሀገራት መካከል ያለው ግንኙነት ሊሰበር የማይችል እንደ ቋጥኝ ጠንካራ ነው ሲሉ አወድሰውታል። የኢራን የብዙሃን መገናኛ እንዳስታወቀውም በተለይ ሰሞኑን ኢራን እስራኤል በሊባኖስ የምትወስደውን ጥቃት እንድታቆም ጥረት እንደሚያደርግ ገልጸዋል። በዚህም ዙሪያም ይህ የማይሆን ከሆነ ግን ከአሜሪካ ጋር የሚደረገው ድርድር እንደሚቋረጥ ማስጠንቀቃቸውንም ጠቅሰዋል። በተጨማሪም ኢራን ወደ ጦርነቱ የመመለስ አዝማሚያ እንዳሳየችም አሳይተናል በማለት ቃል አቀባያችን ኢታማር ማርጋሊት አድርሶናል። በመጨረሻም የአየር ጸባይ ሁኔታ በቀላሉ የሙቀቱ መጠን ይጨምራል ይላሉ። በተለይ በነገ ሁለትም ካሁን ካለው የሙቀቱ መጠን ይጨምራል ሲሉ አስተውቀውናል። የሙቀቱ መጠን በዲግሪ ሴንቲግሬድ በዛሬ ሁለት ኢየሩሳሌምና አካባቢው 28 ቴል አቪቭና አካባቢው እንዲሁም 28 ጽፋትና አካባቢው 27 ሃይፋና አካባቢው 26 ቢርሸባና አካባቢው 35 ኢላትና አካባቢው ስኩኩለ ቀንድረስ 38 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ባለሙያዎች። ክብራትና ክብራን አድማጮቻችን የጧቱ ዜና የስካውኑ ነበር።

የተከበራችሁ አድማጮቻችን አሁን ደግሞ ጋዜጦች ለምባቢያን ምን ይዘው ቀርበው የሚሉት እንመለከታለን። ሶስቱ ጋዜጣ ዘፍ ለፍት ላይ ይገኛሉ። ዛሬም እስራኤል አይሆን በሰዓቱ አልደረሰም። ማሪቭ ሃሪትስና የኢዲዮት አርኖት ናቸው። ሶስቱም ቢሆን በመጀመሪያ ስፋናቸው ላይ ተለይ ሁለቱ በትናንትና ሁለት የሃሪዲም ማህበረሰቦች ያደረጉትን ሰላማዊ ሰልፍ በማስመልከት የተጻፈም ሰፋ ያለ ጽሑፍ አለ። እንግዲህ በማሪቭ ስንጀምር በመጀመሪያ ስፋኑ ላይ አስቀምጠው በሊባኖስ የሚከፈለው ዋጋ እጅግ ከባድ ነው በማለት በትናንትና ሁለት የተሰቦቱና የቀብር ስነ ስርዓታቸው የተፈጸመውን የሶስቱን ወታደሮቻችን ምስል ፎቶግራፍ ያስቀመጠ ይታያል። ሻለቃ ዶክተር ኡሪ ዮሴፍ ነፍሲማር፣ መጋቢ ሃምሳ አለቃ አዳም ጸርፋቲ እንዲሁም ነፍሱን ይማር የሃምሳ አለቃ ሚካኤል ቴዎኪዮ ነፍሳቸውን ይማር፣ ሶስቱም ወታደሮቻችን በትናንትና ሁለት ሁለቱ ቀብር ስነ ስርዓት ተፈጽሟል። ትራምፕ በእስራኤል ልትወስድ የነበረው ቤይሩት ላይ ልትወስድ የነበረውን ጥቃት አስቆመ ይላል። እዚህ ላይ በተለይ በማከታተልም የተጻፈው በኢየሩሳሌም የሀፍረት ካባ ተላበሰች ይላል ጠቅላይ ሚኒስትር ቢንያሚን ኔታንያሁ እና መከላከያ ሚኒስትር እስራኤል ካጽ በትናንትና ሁለት የሂዝቡላ ማኦን ወይም ሂዝቡላ ኃላፊዎች የሚቀመጡበትን ቦታና መሰረተ ልማቶችን እናጠቃለን እንመታለን ብለን መመሪያ ሰጥተናል ብለው ከተናገሩ በኋላ ወዲያውን ኢራን በቀጥታ በሰጠችው መልስ እስራኤል በዳህያና በቤሩት ጥቃት የምታደርስ ከሆነች ከአሜሪካ ጋር ያለው ግንኙነት የምናደርገው የተኩስ አቁም ወይም ስምምነቱን እናቆማለን፣ እኛም ወደ ጦርነቱ እንመለሳለን ብለው በመዛታቸው ምክንያት ይህ ነገር እንዲቋረጥ ተደርጓል ተብሏል። ሃሪዲሞች ሃይማኖተኛ አክራሪዎች በሚያደርጉት ሰላማዊ ሰልፍ ከቁጥጥር ውጭ ነው ተባለም። በትናንትና ሁለትም በሶስት ሰዓት በላይ ኢየሩሳሌም መግቢያና በተለያዩ የሀገራችን ከተሞች ሰላማዊ ሰልፍ እንደነበር አስታውቋል። ኢራን ዛቻ ካሰማች በኋላ ትራምፕ የጦርነቱን አስቆመ በማለት በሰፊው ተጽፎ ይገኛል። እንደሚታወቀው በትናንትና ሁለት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከመከላከያ ሚኒስትር ጋር በመሆን መከላከያን መልእክት ሰጥተናል፣ አዘናል፣ ዳህያና ቤሩትን መምታት አለብን፣ በተለይ እዛ አካባቢ የሂዝቡላ መሰረታዊ ልማት እንዳለ አስታውቀዋል። እንደሚታወቀውም በትናንትና ሁለት እንግዲህ በቴሌቪዥን መስኮቶች እንደተመለከት ነው ብዛት ያላቸው የዳህያ ነዋሪዎችም ቦታውን፣ ሀገራቸውን፣ አካባቢያቸውን፣ ከተማውን ለቀው ሲወጡ ከፍተኛ የመንገድ መጨናነቅ እንደነበርም የተመለከትንበት ሁኔታ ነበር። ግን ትናንት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ምሽት ላይ ከፕሬዚዳንት ዶናልድ ትራምፕ ጋር በስልክ ከተወያዩ በኋላ ይህ ነገር ትራምፕ ባወጡት መልእክት ወይም በድረ ገጻቸው ባሰሙት እስራኤል ጥቃትና ሂዝቡላ እንደ አዲስ የተኩስ አቁም ስምምነት ላይ ደርሰዋል፣ እኔም ከሂዝቡላ መሪዎች ጋር ጥሩ ግንኙነት ነበረኝ በስልክ አውርቻለሁ፣ እንዲሁም ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር ተነጋግረናል፣ እስራኤል በሊባኖስ ላይ የምታደርገውን ጥቃት ታቆማለች፣ ሂዝቡላም የሚያስወነጭፈውን ሮኬት ሚሳኤል እና ቀላል ድሮን ያቆማል በማለት አስታውቀዋል። እንዴት ነው ስለአንተ ማንነት መናገር የሚቻለው በማለት ትናንትና ዕለት የተሰዋውን መጋቢ ሃምሳ አለቃ አዳም ጸርፋቲ 20 ዓመት ወታደር ከሮሻይን የቀብር ስነ ስርዓቱ ላይ የነበረውን ድባብ የሚያሳይ ነው። ከዛ በማከታተልም ብዛት ያላቸው ሰዎች በመምጣት የሚካኤል ቴዎኪን በተለይ ከድሮዋ ከዩክሬን የመጣ አዲስ ገብ ነበር። ምንም እንኳ ወንድ ልጅ ብቸኛ ወንድ ልጅ ቢሆን እንደ እስራኤል ሕግ አንድ ቤተሰብ ውስጥ አንድ ወንድ ልጅ ብቻ ካለ ወደ ወታደር ቤት ተዋጊ ለመሆን
ይችላል በሌላ ቦታ ተዋጊ ሳይሆን ሌላ ቦታ አገብቶ ማገልገል እንደሚችል ህግ አለ። እሱ ግን ይሄን ህግ እንዳል ይያለ ያወቀ በፍጹም ተዋጊ ነው መሆን በማለት ለተዋጊ በመሄድ በትናንትናው ዕለት ተሰውቷል። በአሽክሮን ከተማም የቀብር ስነ ስርዓት ተፈጽሟል። እናቱም ባለችው ምክንያት የመጨረሻውን ሽኝት ሰው እንዲመጣብላ ጥሪ ባቀረበች መስለት በጣም እጅግ ብዛት ያሉት በቀብር ስነ ስርዓቱ ተሳትፈዋል። የሰሜኑ ሀገራችን ሁኔታ በማስመልከት በተለይ ያለውን ተጨባጭ ሁኔታ በማስመልከት እንደገና ለየት ያለ ባጀት በመመደብ በሰሜኑ ለማደስ ድጋሚ ገንዘብ ለመስጠት በትናንትናው ዕለት መንግስት ስብሰባ በክነሴት ልዩ ስብሰባ አካሂዶ ነበር። በዚህም ምክንያት በሰሜኑ ሀገራችን ክፍል የሚኖሩት የከተማዋና የትራንሽ ገጠርማ ከተማዎች አስተዳዳሪዎች ከንቲባዎች ያልተገኙበት ስብሰባ እንደነበር ተገልጿል። እነሱ ሳይገኙ መንግስት በምን አይነት መንገድ ነው ችግራቸውን ሰምቶ ሊያቃልል የሚችል በማለትም ትልቅ ትችት የተሞላበት ጽሑፍ እዚህ ጋዜጣ ላይ ይታያል። ኢራን ስምምነቱን አናድስም እስከ መጨረሻው ድረስ የተኩስ አቁም ስምምነት እስካልሆነ ድረስ በተለይ በአዛና በሊባኖስ በማለት ፕሬዚዳንት ትራምፕን እንዳናገሯቸውና ያው ትራምፕ ወጦ እንዳሳወቁት በትናንትናው ዕለት ጦርነት እንደሚቆም አውቀውም በፊትም ተኩስ አቁም ስምምነት ተብሎ ነበር። በዛ ምክንያት እንግዲህ 14 ወታደሮቻችን ህይወት ተሰውተዋል አተናል። በደቡብ አሜሪካ ኮሎምቢያ ውስጥ ብሔራዊ ምርጫ እየተካሄደ ይገኛል። አሁን ያለው የኮሎምቢያ መንግስት ከእስራኤል ጋር ያለውን ግንኙነት ሙሉ በሙሉ ያቋረጠና በተለይ ጸረ እስራኤል እንቅስቃሴ ከሚያደርጉ ሀገራት ጋር አብረው የሚዘምት መንግስት ነው ያለው። በተለይ ደግሞ ደቡብ አፍሪካ በሃግ በዓለም አቀፍ ፍርድ ቤት እስራኤልን በጦርነት ግፍ ሰርታለች በአዛኗሪዎች ላይ ብለው በከሰሰው ክስ እነሱም የኮሎምቢያ መንግስትም አብረው ተቀላቅሎ ሲደግፍ እንደነበር የሚታወስ ነው። በአሁኑ ሰዓት ደግሞ በምርጫ እየተካሄደ ነው። 3 ተመራጭ ራሳቸውን ለፕሬዝዳንትነት እጩ አድርጎ ያቀርባሉ። በተለይ አንደኛው ደግሞ የእስራኤል እጅግ በጣም ጥሩ ደጋፊ ሆነና እንዲያውም ከተመረጥኩ ከእስራኤል ጋር ያለውን ግንኙነታችን እናድሳለን፣ እስራኤል ኤምባሲያችንም ያለን ኤምባሲያችንም ኢየሩሳሌም እንከፍታለን፣ ከቅድስት ኢየሩሳሌም ከእስራኤል የእስራኤል ርዕሰ ከተማ እንድትሆንም እውቅና እንሰጣለን ማለት ከወዲሁ አስቀድሞ የተናገሩት ነው። መልካም እድል ለሁሉም። የሞሳድ ዋና አዛዥ ነው ጄኔራል ሮማን ጎፍማን ዛሬ ወደ ስልጣን ይገባሉ። እንደሚታወሰው እሳቸው ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሚቀጥለው የሞሳድ አዛዥ ይሆናሉ ብለው ካቀዱና ካወጁ ወዲህ በከፍተኛ ደረጃ በፍርድ ቤት ክርክር ተነስቶባቸው የነበሩ ሁኔታ ነው። በትናንትናው ዕለት ግን ለመጨረሻ ጊዜ ከፍተኛው ፍርድ ቤት ጄኔራል ሮማን ጎፍማን የተሰጣቸው ወይም ተቀናቃኞች ይህን ስልጣን እንዳይቀበሉ ያቀረቡትን ሙሉ በሙሉ ውድቅ በማድረግ ያው የመንግስት ህግ አማካሪዋም ጭምር ውድቅ በማድረግ በዛሬው ዕለት ግን ወደ ስልጣን እንደሚቀበሉ የሞሳድ ዋና አዛዥ ሆነው ስራቸውን ይጀምራሉ ተብሏል። በትናንትናው ዕለት ሃይማኖተኞች አክራሪ ሃይማኖተኞችን በተለይ ወደ ወታደር ቤት ለመግባት የተመመራ የተሰጣቸው አንድም ብሎ የተደበቁትን እነሱን በቁጥጥር ስር ለማዋል በተደረገ ሂደት ላይ ከፍተኛ ተቃውሞ ሰልፍ ተካሂዷል። ይሄም በተለይ በትናንትናው ዕለትም ይህን ያከሩት በተለይ በኢየሩሳሌም ከተማ እነኚህ አክራሪዎች ወደ ወታደር ቤት አንገባም፣ ይህ እንደኝህ ለመሄድ ጥሪ የተቀበሉትም እንዳይገቡ እነሱን ለመውሰድ ወይም ለመያዝ ለማሰር የመጣ በሙሉም በአንቀበል እናስመልሳለን በማለት ሰላማዊ ሰልፍ በመውጣት ከሶስት ሰዓት ለላነሰ ጊዜ ኢየሩሳሌም መግቢያና መውጫ ሳጥተው ቆይተዋል። በሌሎችም ከተሞችም እንዲሁ በቤተሸሜሽና በሌሎችም ቀላል ሰላማዊ ሰልፍ እንደነበር ተነግሯል።
በአረብ እስራኤላውያን ያለው ግድያ ወይም ያለውን አምባጓሮ ለመቋቋምና ለመቅረፍ በዛሬ ሁለት በከፍተኛ ደረጃ በተወሰኑ ቦታዎች በተለይ በሚግዛት አረብያን የምንጠራው አረብ እስራኤላውያን በሚኖሩበት ገጠራማ ቦታዎች ውስጥ መሳሪያ ለመሰብሰብና እነኚህ ወንጀለኞችን ለመያዝ በከፍተኛ ደረጃ ፖሊስ ኃይሉን በማጠናከር ወደዛ ቦታ በመሄድ ለማስቆም ለመያዝ ሙከራ እንደሚጀመር ዛሬ ተነግሯል። ይህንም የሚመሩት የፖሊሱ ዋና አዛዥ ራሳቸው እንደሆኑ ለማወቅ ተችሏል። ማዕሪብ በዚሁ ናጥራቅና ወደ ሀሬጽ በምንመጣስበት ሰዓት ትራምፕ ሂዝቡላ ወደ እስራኤል ወደ ሰሜን እስራኤል ለመተኮስ ያቆማል እስራኤልም ካሁን በኋላ በቤሩት ጥቃት አታደርስም ማለት የተጻፈ ጽሑፍ አለ። ካሁን በፊትም የተመለከትነው ነው። ሌላ አዲስ ነገር የለም። ያው ባጋት ወይም ከፍተኛው ፍርድ ቤት ሮማን ጉፍመን ጀኔራሉ የሞሳድ ዋና ስራ አዛዥ ነው እንዲገቡ ዛሬ ፍቃድ እንደሚያደርጉላቸው አስታውቋል። ኢራን እስራኤል ኢራን በሊባኖስ ውስጥ በቅኝ ግዛት ለመያዝ ከፍተኛ ጥረት እያደረገች ነው። ለዚህም ነው እንግዲህ ኢራን ወደ ሂዝቡላን እስራኤል ጥቃት

ነገር ግን እናንተ ምንድን ነው በአማርኛ እንዳንዴ ለመተርጎም የሚከብድ ቃላቶች ግን እዚህ ጋዜጣ ላይ ተጽፎ እናያለን። በተለይ ቤን ድሮር የተሰኘው በዚህ ጋዜጣ ላይ አብዛኛውን ጊዜ አስተያየቱን የሚጽፍ በቃችሁን፣ ሰለቻችሁን በማለት የሐሬዲሞችን ሰላማዊ ሰልፍ እና የእሱ ያደረጉት ሁኔታ በማሳየት በጣም ጥላቻ የበዛበት ጽሑፍ እስቲ በትልቁ ተጽፎ ይገኛል። ምን ያህል ሊጠቅም ይችላል እንግዲህ የሚታወቅ ነገር የለም። ትራምፕ አሁንም ጦርነቱ እንዳስቆሙተኝ በሀገራችን ክፍልም ሂዝቡላ ይደበድበናል፣ በኢየሩሳሌም ግን ቁጭ ብለው ነገሮችን ይመለከታሉ፣ በቅርብ ምንም የሚያደርጉት ነገር የለም በማለት ያስቀመጡት ሁኔታ አለ። አሁንም የሐሬዲሞች ሰልፍ በማስመልከት በኢየሩሳሌም መግቢያ ላይ የነበረውን ሰልፍ በምን አይነት ሁኔታ እንደነበር የሚያሳይ ከነ ትልቅ ፎቶግራፍ እያሳዩ ነው። ቤኔት እንደሚናገሩት ለሐሬዲሞች ለሃይማኖተኞች የሚሰጠው ወደ ወታደር ቤት እንዳይገቡ የሚባለው ሁኔታ በሌሎች ወታደሮቻችን ሕይወት ላይ እያስከፈለን ዋጋ እያስከፈለን ነው በማለት ይህን በትልቁ የከሰሱ ወይም መንግስትን ጥፋተኛ ሲያደርጉ ይታያል። ሀዮት ጽታንሽ ፓትሮ የመንግስት ህግ አማካሪዋ እንደተናገሩትኝ በተለይ በአመታዊ የእነዚህ የጋዜጠኞች ስብሰባ ላይ እንደተናገሩት መንግስት አንዳንድ ዲሞክራሲ ቦታዎችን የአምባገንነት እንዲሆን እያደረገ ነው በማለት መንግስትን በትልቁ ይወቅሳሉ። ይወቅሱም ይሰማሉ፣ ይተደምጣሉ። ክብራትና ክብራን አድማጮቻችን እንግዲህ ገጾች ከሞላ ጎደል ለአንባቢያን ምን ይዘው ቀረቡ የሚሉት ከሞላ ጎደል የስካሁኑ ነበር።

0: የተከበራቸው አድማጮቻችን፣ አሁን መስመር ላይ ደግሞ አቶ ሞሽ ባህታ ይገኛሉ። ሰላም ጤና ይስጥልኝ፣ እንደምን አደሩ?
1: ጤና ይስጥል አይቼው። እንደዚሁም አድማጮቻችን፣ ኧረ አንተ ብለህ ብንነጋገር ነው ጥሩ የሚሆነው። ያልታፍርስ ውል ተዋውለን ነበር ከአሁን በፊትና ውል ማፍረስ አያስፈልግም።
0: እሺ፣ አመሰግናለሁ። ከአሁን በኋላ ታዛዥ ነኝ። እግዚአብሔር ይስጥልኝ፣ በጣም አመሰግነው ሞሸ። በእውነት ሁሌም ፈቃደኛ ሆነህ በበጎ ፈቃድ ህብረተሰባችን ይጠቅማል በምንላቸው ርዕሶች ባሉ ወቅታዊ በተመለከተ ጥሩ ግንዛቤ ለመስጠት የምታደርገው አስተዋጽኦ በእውነት እጅግ እጅግ በጣም ነው የምናመሰግነው። እግዚአብሔር ይስጥልን።
1: ክብሩ ለራሴ።
0: እናመሰግናለን። አሁን እንግዲህ በምን እንጀምራለን? በኢራን እስኪ እንጀምረው። እንደ አጠር አድርገን ኢራን ወዴት ልትወስደን ነው? እውነት በምታደርገው ድርጊት በምታሳየን ነው ነገር በሙሉ እኮ የበላይነት በጦርነቱ እሷ የበላይነት የወሰደችና አሸናፊውና የቀረበችበት ጉዳይ አለ።
1: እንደምናየው ኢራን ትልቅ አገር ነች፣ ጠንካራ አገር ነች፣ ሀብታም አገር ነች፣ ነዳጅ ስላላት ማለት ነው። ስለዚህ እሷ ሀብቷን ተጠቅማ አካባቢያችን በሙሉ በጥብጥ የቆየች ሀገር የበጠበጠች ሀገር ነች እና የእኛ ጠቅላይ ሚኒስትር ኢራንን ልዩ መሳሪያ ገንብታ እስራኤል ለመጥፋት ጥረት እያደረገች ነው ብለው ከፍተኛ ትኩረት ሰጥተውበት ሲንቀሳቀሱ ቆይተው ቀኑ ደርሶ ጦርነት ተከፈተ። በጦርነትም መተናታል አወደሙባት፣ የሚገባትን አወደሙባት። ግን በቂ አይደለም እነሱ። ስለዚህ አሜሪካ እንግዲህ እስራኤልና አሜሪካ በተለይ አሜሪካ ሲረጡ የታጠቁ ሲረጡት ይፈታል እንደሚባል ሁሉ አንዳንድ ነገሮችን ጦርነቶቹ ጥሩ አድርገው ሆርሙስ የሚባለው ምሳሌ ታይዙ ሳይዘጋጁ በቀላሉ መተን በቃ እናፈርሰዋለን ብለው በመግባታቸው አሁኑኑ አሜሪካ ከዚህ ሁኔታ ባልሆነ በስህተት እንደገባች ሁሉ አርጋ ስላየች ከዛ ለመውጣት ከፍተኛ ጥረት እያደረገች ነው። ይህ በምትወጣበት ጊዜ ለእስራኤል ከፍተኛ ዋጋ ሊያስከፍላት እንደሚችል እንኳን ስልጣን ላይ ያሉ ፖለቲካ የሚችሉ ሰዎች ይህንን ምስል ዜጋ ደካማው እንኳን ይህ ነገር ግልጽ ለእኔ ግልጽ ነበር። ትራምፕ መጨም በመጨረሻ ላይ ቃለ መጠይቅ አድርጋችሁልኛል ያልኳቸው ነገር ብዙ ዋጋ እንዳያስከፍለን የሚል ነገር ሊያስከፍለን ይችላል የሚል ሁኔታዎችም ነበሩኝ እኔ ስለው የነበር እና አሁን እኛ አሁን በቤይሩት ያለው ጦርነት ዳኺያ አሁን እንዲህ ኢስራኤል ገብታ ወታደሮቿ መሀል ሜዳ ላይ ሰብስባ እጇን አጣምራ በየቀኑ ወታደር እየተከፈሉ ነው፣ ወልጆች እየተከፈሉ ናቸው። በጣም ያስለቅስ
0: እኮ። በጣም የሚገርመው ነገር ምንም እንኳ ፕሬዚዳንት ትራምፕ ጦርነቱ ይቁም ቢሉም ቢያሳውቁም ከሂዝቡላ መሪዎች ጋር ተነጋግሬያለሁ ቢሉም ይኸው ዛሬ ሌሊቱን በሙሉ በፍጹም ምንም አይነት ሸኬት አልነበረም። ሲወነጨፍ ነው የነበሩ ከትባሚ ምንዚዩ ሲወድቁ ነው የነበሩ። በተለይ ምን አይነት የተኩስ አቁም ስምምነት ነው ይሄ?
1: ይሄ መጠናል እኮ እኛንን እጃችን የታሰረ እንጂ በአሜሪካን ግን በዓለም እንዳትወቀስ ህዝቧ ላይ አድማ እንዳይነሳባት የእኛ ወታደሮች ግን መሀል ሜዳ ላይ የማያውቁት ቦታ ላይ ህጻናቶች እጃቸው ታስረው በየጊዜው ጦርነት ይቁም ከተባለ 14 አበባ የሆኑ ወንድሞቻችን እህቶቻችን እየከፍልን ያለ ነው። ስለዚህ ይህ ነገር ኢራን አጥቂ ሁና ልትወጣ ወይም ደግሞ እንዳጠቃች አሜሪካንን የምታክል አገር እንዳጠቃች እየፎከረች ነው የምትገኘው። ስለዚህ እኛን ከነበርንበት የባሰ አደጋ ሊያመጣብን የሚችል እየደረሰ ነው። ምክንያቱም እዛ ውስጥ መውጣት የሚገባቸው ንጥረ ነገሮች ቦምብን የሚሰሩ ነገሮች ሳታወጣ ከቀረች እኛ እስራኤል ከትልቅ ከነበረችበት ድሮ ከነበረበት የበለጠ አደጋ ላይ እንደሆነች ያሳያል። ምክንያቱም ኢራን አሁን አጥቅቻለሁ ብላ የፈለገችውን የመስራት ሁኔታዎች ይኖራሉ። ስለዚህ እኔ እንደ ሚስቴክ ከሆነ የሊባኖንን ከመጀመሪያውን ጀምሮ ኤሌክትሪክ ሊባኖን ቤይሩት ያለውን ኤሌክትሪክ ቢያጠፉባቸው ኑሮ አሁን የሁላ ነገር አይመጣም ነበር። በቀላሉ እኔ ቀደም ብዬ ነበር እንግዲህ መምታት ነበረበት ያልኩኝ ስናገር የነበረው። ስለዚህ እስራኤል ከዚህ ላይ አሜሪካን ተከትላ አሁን አይናችን አውረን እኮ ነው። በቃ አንድ ሰው ምን ይባላል ለምሳሌ አንድ ጄኔራል እና ለምሳሌ እኔ እንበለው ሞሼ ዳያንን አይኔን ጨፍኜ ኋላ ሄዳለሁ ኋላ አንድ ወታደር አይ ግን ገደል እንዳያገባኝ ግን አንዳንድ ጊዜ አይኔን ከፍታለሁ አለ ይባላል። እና እኛ አይናችን ሳንከፍት ምንም ብናምነውም ይህ ነገር ዋጋ ሊያስከፍለን እንደሚችል መሪዎቻችን ጠንካራ መሪዎቻችን አሉ። ጠቅላይ ሚኒስትራችን ደግሞ በጣም በፖለቲካ ተወዳዳሪ የሌላቸው መሪ ናቸው። ይህ እንዴት ሳያዩት ቀርተው ያለውን ገንዘብ በሙሉ ከአንድ ኪሳቸው አስገብተው ያን በአንድ ኪስ የገባው ገንዘብ ሌባ ከገባ ሁሉን ይዞት እንደሚሄድ ለምን አልተረዳቸውም የሚል ለማለት እችላለሁ። እንግዲህ ምክንያቱም ዋጋ እያስከፈለን ስላለ ኢራን አሁን ልዩ ነገር ካልመጣና አሜሪካ እንደገና ተገልብጣ ካልመታች እንደገና ከእስራኤል ጋር ሁና ይሄ ኢራንን ሀያል መንግስት ልትሆን ነው። አካባቢዋ የሚሸጡት አረቦች ነዳጅ የሚሸጡ ናቸው። ልትቆጣጠራቸው ነው ነገ ጠዋት። ስለዚህ ዓለምን ተቆጣጣሪ ሁና ከሀያላን መንግስት ልትደመደብ ትችላለች ማለት እኮ ነው ትርጉሙ። ሌላ ትርጉም የለውም።
0: የሚገርም ነው። ግን እስከ መቼ ጊዜ ነው ይሄ ግዳይ የሚቀጥለው? አሁን ፕሬዚዳንቱ ራሱ የሚናገሩት ይህን ከኢራን ጋር የሚደረገው ሰላም ድርድር እየቀጠለ ነው፣ በፍጥነት እየተራመደ ይላሉ። ግን አሁን ደረሰ ሰላም ሊስማሙ ነው ይባልና ዙሪያ ይፈርሳል። እስከ መቼ ነው ይሄ የሚቀጥለው? እኛስ እንዴት ነው እጃችን እንዴት ታስረ የሚቆንደው? አጠራ አርገችን
1: ምን መሰለ፣ ትራምፕ አብዛኛውን ጊዜ በየአምስት ደቂቃ የሚናገሩትን እየቀያየሩ ይናገራሉ። ምክንያቱም ከሀገራቸው እሳቸው ተጽዕኖ አለ፣ የኑሮ ውድነት አለ። ስለዚህ እኛ በማይገባን ነገር ስራ አሜሪካ አንድ ነገር የምታወቅበት ነገር አለ። አሜሪካ የገባችበትን ነገር አጥቅታ ሁሉ ነገር አስተካክላ ወጥታ አታውቅም። ይህም በቪየትናም ብትሄድ፣ በኢራቅ ብትሄድ፣ በሉብ ብትሄድ፣ በአፍጋኒስታን ብትሄድ፣ ሌሎችም ያሉኝ አገሮች ይኖራሉ። አሜሪካ የራሷን ጥቅም አይታ ሌላው ቢሞት ቢኖር
0: መስሎ አይታያትም።
1: ስለዚህ እኛን አሁን ደግሞ ያደረገችው ምንድን ነው? ፎከሩን ይሄ ፕሬዚዳንት በአሁን ግን ተጽዕኖ ሲመጣባቸው ከህዝባቸው ለምን እንገባለን፣ ለምን ያልከፈሉን እስራኤል ጎታ ወደ ጦርነት አስገባችን ያሰቡትም ኢራንን በአንድ ቀን ሁለት ቀን መትተው ስልጣኑን ይወርዳል ብሎ አስበው ስለነበር ይህ ነገር ከፊታቸው ላይ ስለፈነዳባቸው አሁኑኑ እስራኤልን ዋጋ ሊያስከፍሏት ነው፣ እኛ ልንከፍል ነው። አንዳንድ ሰዎች በየጊዜው ሲናገሩ ነበር። እኔ ከነዚህ ሰዎች በትታች ሁኜ ከነዚህ ሰዎች የምመለከተው የነበረ ምን እያልክ ነው ትራምፕ እንዲህ የምትለው ብሎ ብዙ ሰዎች የተቆጡኛሉ። ትራምፕን ለምን ትላለህ እንግዲህ በአካባቢ ሲነጋገር አንዳንድ ሰዎች እኔም እኮ ወደዋለሁ ያደረግልን ነገር። ነገር ግን አንዳንድ ጊዜ የምትወደው ሰውም እኮ ወዳልሆነ ቦታ ሳያቅ ሳይመለከተው ወደ በረሃ ይዞን ሊሄድ ይችላል፣ ጫካ ውጥሎን ሊሄድ ይችላል የሚለውን ነገር ብዙ ጊዜ አነሳለሁ። እና ትራምፕ አሁን መሀል ሜዳ ላይ ጥለውን ሊሸሹ ራሳቸውን ለማውጣት ይህም ደግሞ የአሜሪካ አንዱ ደካማ ጸባይ እስከ መጨረሻ የገባችባቸው አገሮችን እሳት ገብቶባቸው እስካሁን ድረስ እሳቱ እየበላቸው እንዳለ ነው የሚያሳየው። እግዚአብሔር ግን ከእስራኤል ሕዝብ ጋር ነው እና እግዚአብሔር እኛ ጋር አይለይም። አም እስራኤል ኃይል አለሁኝ። እንግዲህ
0: ወደ ሀገራችን እንመለስ። ፖለቲካ ትንሽ ቆይቶ እንግዲህ ምርጫ ሊደረግ ነው። እስካሁን ድረስ ምንም እንኳ የምርጫ የሚደረግበት የተወሰነ ቀን ባይኖርም ያው ሽኩቻው ሁኩቻው እንዳለ ነው አሁን ያለበት ሁኔታ ነው። እና በተለይ ክነሴት ከመበተኑ በፊት መንግስት አንዳንድ ህጎችን በፍጥነት እያሳለፈ ያለበት ሁኔታ ነው። በተለይ የመንግስት ህግ አማካሪዋን ስልጣን ለመበታተን የሚደረገው እውነት ይህ እንደው ተገቢ ነው? በአሁኑ ሰዓት እንደዚህ በሩጫ በርጫ ምንድን ነው? በደንብ ያልታጠቁት ነው ሲሮጡት ይፈታል ማ የሚባል አባባል አለ እና እንደው እንዴት ነው ይህ ነገር?
1: አይቸው በእውነት ጥሩ ጥያቄ ነው። እኔ እንጃ እንዲያ ነገር ትናንትና ፓርላማው እንዲበተን የመጀመሪያው ድምፅ አሰልፈዋል። ቀኑም እንግዲህ የታወቀ ነው። እንግዲህ የቀረው በተባለው ቀንም ቢሆን በኦክቶበር ነው የሚሆነው፣ እንግዲህ በአስረኛው ወር ማለት ነው። ስለዚህ አሁኑኑ በዚህኛው ጊዜ ውስጥ ላይ ወደ ምርጫ በምንሄድበት ጊዜ እኔ እንደሚመስለኝ በድሮም ጀምሮ ሁሉ ነገር ነው የምታቆመው። ምክንያቱም ሌላ መንግስት ከመጣ ሁሉ ነገር እንደሚያፈርሰው ማለት ነው፣ ሊቀያየረው ስለሚችል ጥቅሙ የት ላይ ነው መለያየት ካልሆነ በስተቀር። አንድ ምሳሌ ጥቀስ፣ ለማኦኖት ለልጆች መዋለ ህጻናት፣ ለእነዚህ ወታደር አናገለግል የሚሉ ወገኖቻችን፣ ለእነሱ የመዋለ ህጻናት ወጪያቸው እንዲሸፍኑ ህግ ማሳለፍ ምን ለውጥ ነው የምትችለው? ይህ ነገር ለአንድ ጊዜ ለአንድ ቀን ልብላና ከዛ በኋላ አያገባኝ አይነት ነው የሚያሳየው። ስለዚህ እንግዲህ መንግስቶች ኑረዋል፣ መንግስቶች ይመጣሉ እና ለምን ህዝቡ ሰላም እንዲሆን ወደ አንድነት እንዲመጣ በተለይ አሁን ያለው ሁኔታዎች የሚመጣውን አሁን ሊያቃጥለን የሚችል ሁኔታዎች ብቅ እያሉ ከኢራን አሁን የባሰ እንደሚመጣ እያየን አንድነታችን አጠንክረን ለዚህ መፍትሄ መፈለግ ሲገባን እና አሁን ያለው እንዳልከው ህጎቹን ማውጣት ጥሩ አይደለም። የሀገሪቱ የክኔሴቱ ህግ አስከባሪ አማካሪ ትናንትና የተናገረችው የከፍተኛው ፍርድ ቤት የተናገረው የተለያዩ ስኖች ድክመቶች ኖሯቸው ይችላሉ። ነገር ግን የት ላይ መሄድን እንዳለ እየጠቀሱ ናቸው፣ ሌሎችም እየጠቀሱ ናቸው። እዚህ አገራችን እዚህ 3 ዓመት ውስጥ ላይ ጦርነት ብቻ አይደለም እኮ ጦርነቱ 2 ጦርነት ነው ያለው፣ በዚህ እርስ በራሳችን፣ በዚህ ደግሞ የውጭ ጠላት እኛን ለመደምሰስ የሚያደርገውን ሁኔታ አገራችን እኔ ደግሜ የምለው ምንድን ነው በጉልበት ጠንካራ በጠንካራ ኮንክሬት ብረት ስለሰሯት እንጂ እንደ ሌሎች ሀገሮች ብትሆን ኑሮ የመፍረስ እድሏ ቀላል ነበር። ስለዚህ ይህ ኮንክሬት ግን ጥሩ አድርገው ስለተገነባ ከመጀመሪያውኑ አልፈርስ ብሎ እስካሁን ድረስ እየቀጠለ ከዚህ ሁላም እግዚአብሔር ተጨምሮበት ማለት ነው ያው ይሄ ነገር ይዞናል ማለት ነው። እና
0: ሃይማኖተኞች አክራሪ ሃይማኖተኞች በትናንትናው ዕለት ያሳዩትን ሰላማዊ ሰልፍ ወደ ወታደር ቤት እንዲገባ ማዘዣ የወጣለትን ወታደር ለመያዝ ኬድ የሚደረገው ሰላማዊ ሰልፍ በየግል ቤቶች ሁሉ የሚያደርጉት እየሄዱ ሰላማዊ ሰልፍ ይህ እንደው እንዴት አየኸው? በማህበረሰባችን ዘንድ ያለው ውጥረት፣ ቅሬታ፣ አንዱ አንዱን የሚያሳየው ጥላቻ እየተስፋፋ እየመጣ እንዴት ነው እንደው በእውነት ወዴት እየወሰደ ነው ይሄስ?
1: እኔ የማይገባኝ መሪዎቻችን እንግዲህ እኔ እንደ ትንሽ ዜጋ ይህ ነገር ወዴት እየወሰደ ነው የከበደ እነሱ ጠለቅ ብለው የሚያውቁት ቅድም እንዳልኩት እኛ ጠቅላይ ሚኒስትር አዋቂ ናቸው። ይሁን ላይ የሆነ ሰው ወታደሮች 2 ወታደሮች ትናንትና ቀብረናል። አዋ የሆኑ ወታደሮች ህጻናቶች፣ አሁን እነዚህ ግን እንዴ እኔ የምለው እኔ እንዴት ያለ እግዚአብሔር ነው የሚያምኑት እኮ ነው የምትለው። እንዴ እግዚአብሔር እንደዚህ ነው እንዴ የሚለው? ኦሪት እንደዚህ ነው እንዴ የሚለው? እንዴ እኔ በጣም ነው አንዳንድ ጊዜ ምን አይነት ሃይማኖቱን እንዲህ አይነት ሃይማኖት አድማ እያደረግ ይህን ያህል ሁላ አገሪቱን መበጥበጥ አልዋጋም ብለህ እንደገና ደግሞ ወታደር እንግዲህ ህጎች አሉ። ያ ህግ ያወጣችው እነሱ ናቸው ያወጡት፣ ሀገር ፓርላማ ያሉ እነሱ ናቸው። ምን ፈልገው እንደሆነ ምን አይነት እግዚአብሔር ነው ያላቸው ከእነሱ በስተቀር ሌላ ሰው እግዚአብሔር እንደማያውቅ ነገራችን ላይ እኛን እኮ ይሁዲ አይደለም የሚሉን ሰዎች ናቸው እኮ በጣም ከሚያፈሳፍረው አንዱ እኛንም ይሁዲ አይደሉም ብሎ የሚያምኑ ናቸው። ማን እግዚአብሔር ነው እነሱ እኛን እንደዚህ እያሉን የሚኖሩ? እንደዚህ አይነት ሁኔታዎች ሲያካሄዱ በጣም የሚያበሳጭ በጣም የሚሰብር ልብ የሚሰብር በጣም የሚያሳዝን ኦሪት የሚያውቅ ኦሪት የሚያቀሰው ልቡ ለስላሳ ሰፋርቦ የሚያዝ ሁሉም ነገር በቃ እግዚአብሔር በሚፈቅደው መንገድ የሚሄድ ከሆነ እግዚአብሔር ሃይማኖተኛ የእነዚህ ከየት እንደሆኑ ምን አይነት እግዚአብሔር ነው የሚያምኑት በጣም ነው የሚከብደው። ስለዚህ ወኛ ወገን እየተቀበሩ ወታደሮች ትናንትና ሁለት እየተቀበሩ ለዛ ብለው እንኳን ከባድ ችግር ቢኖራቸው መቆም ያስፈልግ ነበር። ስለዚህ አሁን ማንም ሰው ከፋቸው የለም ይሁላ ጥፋት አገሪቷን ዘግተዋት ጠቅላይ ሚኒስትር አልተናገሩ የፖሊስ አዛዡ አልተናገሩ ጸጥ ነው የተባለው።
0: ወዴት እየወሰደ እንደሆን እንግዲህ ወደ በተለይ በዚህ ዙሪያም በአንዳንድ ጋዜጣዎች ላይም የተጻፈው ነው በእውነት ጥላቻን የሚያካሄድና በጣም የሚዘራ ሁኔታ ነው። ትኩረት ልንሰጠው የሚገባ ጉዳይ ነው። ሞሸባታ በእውነት እንደተለመደው እጅግ በጣም ነው የምናመሰግነው። እንደሁሌው እግዚአብሔር ይስጥልን።
1: መልካም ቀን ይሁንልን። እግዚአብሔር ከህዝብ እስራኤል ጋር ይሁን። አገራችን ጠንካራ ነች፣ ጠንክራ ትኖራለች። አመሰግናለሁ።
0: እግዚአብሔር ይስጥልን። መልካም ቀን። ክብራትና ክብራን አድማጮቻችን የጠዋት ስርጭታችን እስካሁኑ ነበር። አብራችሁ ስለቆያችሁ እጅግ በጣም እናመሰግናለን። በቀኑ ስርጭታችን በድጋሚ እስከምንገናኝ መልካም ቀን። አብሬያችሁ ቆየሁ አይቸው ባይ ነበርኩ። ለዚህ ፕሮግራም መተካት ለተባበረን አሰፍ ምርጽ ጋና ይድረሰውልላለን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ? ለተማክሰኞ ክሳት ባለው ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን መልካም ጊዜ እንዲሆን እንመኛለን። ለቱ እብራያን ዘመን አቆጣጠር ዮምሽልሺ ዩድዛይን በሲቫን ታፍሽን ፔቫብ ሲሆን ዳውሮፓን ዘመን አቆጣጠር ደግሞ ጁን 2 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጠር ግንቦት 25 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን አሳፍ ሞስኮቪች ነው። የስቱዲዮ ተረኛ አስተናጋጆች ወርቅ ነሸቴ፣ አይቾ ባየና ሰጠኝ ዘመነነን። አድማጮቻችን በቅድሜ ሰዓቱን ዜና እናቀርብና ወቅታዊ ዘገባ፣ ሳምንታዊ የጤና ፕሮግራምና ቃለ ምልልስ እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እየጋበዝን አሁን የሰዓቱ ዜና ባይቾ ባየ ይቀርባል።
3: አመሰግናለሁ ሰጠኝ። አርስተ ዜና፣ የእስራኤል ውጭ ጉዳይ ሚኒስትር ጊዶን ሰዓር በሰላማዊ ደቡብ ውቅያኖስ የእስራኤል አምባሳደር መርቀው ከፈቱ። በትናንትናው ዕለት በኢየሩሳሌም አክራሪ ሃይማኖተኞች ያደረጉት ሰላማዊ ሰልፍ አሳሳቢ ነው ሲሉ የፖሊስ አዛዥ ተናገሩ። ትናንት ምሽት በደቡብ ሊባኖስ አንድ ሻለቃ ወታደር ተሰዋ። ትናንት ምሽት በጠቅላይ ሚኒስትር ቢንያሚን ናታንያሁና ፕሬዚዳንት ዶናልድ ትራምፕ መካከል ስልክ ውይይት ተካሄደ የሚሉት የዕለቱ ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። የእስራኤል ውጭ ጉዳይ ሚኒስትር ጊዶን ሰዓር በሰላማዊ ደቡብ ውቅያኖስ የእስራኤል አምባሳደር ቢሮ መርቀው ከፈቱ። ቃል አቀባያችን ራን ብራንደስ እንዳደረሰን አዲሱ አምባሳደር መርቀው ሲከፍቱ በአንድ ዓመት ተኩል ውስጥ ይህ ለአራተኛ ጊዜ እንደሆነ አድርሶናል። የከፈቱትም አምባሳደሮች ቢሮ በሞልዶቫ፣ በዚምባብዌ፣ በአስቶኒያ እና በፒጂ እንደሆነ ለማወቅ ተችሏል። ውጭ ጉዳይ መስሪያ ቤት እንዳስታወቀውም ፒጂ የኢየሩሳሌም የእስራኤል ዋና ከተማ ናት ብሎ ከሚደግፉ ሀገራት አንዷ እንደሆነች በማሳወቅ እንደሚታወሰው ሁሉ ባለፈው ዓመት በአምባሳደሯን በኢየሩሳሌም መክፈቷን ተጠቅሷል። በትናንትናው ዕለት በኢየሩሳሌም አክራሪ ሃይማኖተኞች ያደረጉት ሰላማዊ ሰልፍ እጅግ በጣም አሳሳቢ ነው፣ ወደ አንድ ደረጃ ከፍ ያለ ነው ሲሉ የፖሊሱ አዛዥ ድርጊቱን አወገዙም። አስፓልት መዝጋት፣ የፖሊስ መስሪያ ቤትን በኃይል ፈንቅሎ ለመግባት መሞከር፣ በአንዳንድ ባለስልጣናት ቤቶች ላይ ሰልፍ ማድረግ፣ በጉልበት ለመጠቀም መፈለግ፣ ይህ ከህግ ውጭ ነው። ክስተቱ እንደ አንድ ደረጃ ከፍ ያለ በመሆኑ ካሁኑ እርምት ሊሰጠው ይገባል፣ ካልሆነ ግን በኋላ እንዳይረፍድ ጥንቃቄ ያስፈልጋል ሲሉ ጨምረው ተናግሯል። ፖሊሱ አዛዥ እንዳሳወቁትም ሊዮር አብዱርሃም እንዳሳወቁት አስጠንቅቀንም ስንናገር በትናንትናው በነበሩት ክስተቶችም ብዙ ክስተቶች ተከስተዋል። ከነዚህ ውስጥም 5 ፖሊሶች ቆስለዋል፣ ወደ 10 የሚሆኑትም በቁጥጥር ስር ውለዋል። ነገሩ ግን ከወዲሁ እልባት የሚሰጠው ጉዳይ ካልሆነ ቆይቶ በኋላ መዘዝ የማንቋቋመው መዘዝ ሊከሰት ይችላል ሲሉ አስጠንቅቋል። አንድ በደቡብ ሊባኖስ በትናንትናው ዕለት አንድ ሻለቃ ወታደር መሰዋት ተነገረ። ዶክተር ኦሪ ዮሴፍ ሲቪልስተር የተሰኘ 30 ዓመት ወታደር ትናንት ምሽት በሊባኖስ ሂዝቡላ ባስወነጨፈው ቀላል ድሮን መገደሉ ተገልጿል። በዚህ ክስተት ሌላ 3 ተጨማሪ ወታደሮች ቆስለዋል። የወታደር ቃል አቀባይ እንደ ካርሜላ መናሴ እንዳደረሰችን ትናንት ቀን ላይ ነበር በኩፋት በተሰኘው በሰሜን ለሊታኒ በስተቀኝ በኩል በሚገኝ ቦታ በተወነጨፈ ቀላል ድሮን የተሰዋው። ትናንት ሌላ 2 ወታደሮች የቀብር ስነስርዓታቸው ተካሂዷል። በቀላል ድሮን ሽብርተኛዎች የሂዝቡላን ባስወነጨፉት መሞታቸው እንደቀጠለ ነው። ምንም እንኳ የተኩስ አቁም ስምምነት ቢደረግም በትናንትናው ዕለት ከ20 በላይ ሮኬት፣ ተምዘግዛጊ ሚሳይሎችና ቀላል ድሮኖች መወንጨፋቸው ይታወሳል። ይህ በዚህ እንዳለ የሻለቃዎች ቀብር ስነስርዓት መቼ እንደሚካሄድ አልታወቀም። በደቡብ ሊባኖስ በተለቀቁት የተገደሉት ወታደሮችም እስካሁን ድረስ 14 መድረሱ ተገልጿል። ትናንት ምሽት ጠቅላይ ሚኒስትር ቢንያሚን ናታንያሁና ፕሬዚዳንት ዶናልድ ትራምፕ በስልክ ተወያይተዋል። ቀደም ብሎም ጠቅላይ ሚኒስትር ቢንያሚን ናታንያሁና መከላከያ ሚኒስትር እስራኤል ካትስ በቀረቡት ሀሳብ በተለይም በደቡብ ሊባኖስ መከላከያ ጥቃቱን ለማድረግ ተዘጋጅቷል በማለት የዳኺያ ኗሪዎችን ቦታቸውን ያሉበትን ቦታ ለቀው እንደሄዱ ትዛዝ ማውጣታቸው ይታወቃል። ፕሬዚዳንት ትራምፕም የታቀደው ጥቃት እንዲቀር አድርገውታል። ይህም የሆነው ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በስልክ ከተወያዩ በኋላ ተገልጿል። ከሃብላይ ሮኬት ሚሳኤሎችን ወደ ሰሜናዊ ሀገራችን ክፍል ተወንጭፏል። ቀላል ድሮንም በአንድ ጦር ካምፕ በመከስከስ ጉዳት አለመድረሱ ተገልጿል። የአሜሪካ ብዙሃን መገናኛ እንዳስታወቁት ትናንት ምሽት ፕሬዚዳንት ዶናልድ ትራምፕ እና ጠቅላይ ሚኒስትር መካከል የነበረው ስልክ ውይይት ጩኸት የበዛበት እንደነበርም ተናግረዋል። በውይይታቸው መካከል ፕሬዚዳንት ትራምፕ ውይይቱን በማስቆም ድምጻቸውን ከፍ በማድረግ ጠቅላይ ሚኒስትሩ ላይ ምን ነው ምነካህ አብድሃል ሊሆን አይችልም በማለት ሚሉት ቃላትን ተጠቅሟል ተብሏል። በሲኤንኤን እና በኤክስ በተሰኘው ድረገጻቸው በብዙሃን እንደተጻፈው በውይይቱ ቅርብ የሆነ አንድ አሜሪካ ባለስልጣን እንደተናገረው ፕሬዚዳንቱ ከጠቅላይ ሚኒስትር ላይ እንደጮሁባቸውና በቤሩትና በዳኺያ መካከል ሊያደርጉት ያሰቡትን እርምጃ አሁኑን ባስቸኳይ እንዲያቋርጡ ትዛዝም ተሰጥቷል ብለዋል። ፕሬዚዳንት ትራምፕ ለጠቅላይ ሚኒስትሩ ኔታንያሁም ሲናገሩ እኔ ባልኖር ኖሮ እስካሁን ድረስ እስር ቤት ገባ ነበር። የእስራኤል ህዝብም አይወዱም፣ ዓለምም እስራኤልን አይወዷትም እድሜ ለኔ በል እያሉ ቃላቶችን እንደተጠቀሙ ፕሬዚዳንቱ ተገልጿል። በዘጠኝ ሰዓታት ጸጥታ ከተኩስ አቁም ስምምነት ምክንያት ጸጥ ካለ በኋላ በሰሜኑ የሀገራችን ክፍል እንደገና የአደጋ ማስጠንቀቂያ ደወል ተሰማ። በኪራት ሲሞና፣ በማርጋሊት፣ በሚራና ተጠርጣሪ የጠላት አውሮፕላን ሰርጎ ገብ አለ በማለት የአደጋ ማስጠንቀቂያ ደወል ተሰምቷል። በአካባቢው የነበሩ ሰዎችም ወደ አደጋ መከላከያ ክፍል በመጠላት ክስተቱ እንዲያልፍ አድርገዋል። ምንም እንኳ በክስተቱ የተጎዳ ባይኖርም ክስተቱ በሰላም መጠናቀቁ ተገጥሟል። ቀደም ብሎም አንድ የሊባኖስ መገናኛ እንዳስታወቀው መከላከያ ባደረገው ጥቃት አንድ አባት ከነ ሁለት ልጆቹ ጋር መገደሉ ተዘግቧል። ትናንት ምሽት ክነሴት የመንግስት ህግ አማካሪውን የስራ ድርሻ ለመክፈል የወጣውን ህግ በመጠኑ ማጽደቁ ተገልጿል። በመጀመሪያው ድምፅ አሰጣጥ አሳልፈውታል 36 የክነሴት አባል ሲደግፉት 44 ደግሞ ተቃውመውታል። ህጉን ወደ ክነሴት የህግ አርቃቂ ተቆጣጣሪ ኮሚቴ ለማን እንደሚተላለፍና እንደገና በውይይት እንደሚደረግበት ተገልጿል። በተለይ የመንግስት ህግ አማካሪ ጠቅላይ ሚኒስትሩ የሚሶማቸውና የፍትህ ሚኒስተርም አብረው በሁለቱም ሊሾማቸው የሚችል ህግ አማካሪ መሆን አለበት ሲሉ ተገልጿል። ይህም ህግ አማካሪዋ የስራ ድርሻ ይከፋፈላል በማለትም ተገልጿል። ሁለቱም የህግ መከፋፈል ሁኔታ ወደ ህግ ተቆጣጣሪ ኮሚቴው በማስተላለፍ እንደገና እንዲወያዩበት ተወስኗል። የሙሳድ ዋና አዛዥ የነበሩት ዳቪድ ባርኒያ በትናንትና ሁለት ስራ ዘመናቸውን አጠናቀው ተሰናበቱ። በዚህ ስንብት ዜም ፕሬዚዳንት ኢሳክ ሄርጾግ እንዳሉትም በባርኒያ ሀገርህን ብታ በታማኝነት ባደረከው አገልግሎት እጅግ በጣም እናመሰግናለን። በተለይ አንተ በሙሳድ ያደረከው ልዩ ስራ እጅግ የወርቃማ ጊዜ ነው ሲሉም ገልጸውታል። በተለይ በኢራን ላይ ድርጅቱ ያሳየው ችሎታ ከፍታ እውቀት ቀድመው በመገኘት አዳዲስ የሙሳድ ሰላዮችን በማፍራት ድርጅቱን እንደገና ወደ ነበረበት መልሰዋል፣ ገንብተዋል ሲሉም ተናግረዋል። ቀጣዩ የሙሳድ አዛዥ ሆነው የሚሾሙትም ጄኔራል ሮማን ጎፍማንንም መልካም የስራ ዘመን እንዲሆንላቸው፣ ይህ የተቀደሰ ስራ ነው፣ ሀገርን መጠበቅ ለሀገር ማገልገል ትልቅ ጸጋ ነው፣ መልካም የስራ ዘመን ይሁንል ሲሉም ምኞታቸውን ገልጸዋል። የኢራን ፓርላማ አፈ ጉባኤ ከሊባኖስ ጋር ያለን ግንኙነት እጅና ጓንት ነው ሲሉ መናገራቸው ተገለጸ። ፓርላማው አፈ ጉባኤ መሐመድ ባካር ትናንት ከሊባኖሱ የፓርላማ አፈ ጉባኤ ናቢያ ባሪ ጋር በስልክ ተወያይተው ነበር። በውይይታቸውም በሁለቱ ሀገራት መካከል ያለው ግንኙነት ሊሰበር የማይችል እንደ ቋጥኝ ጠንካራ ነው ሲሉ ገልጸውታል። የኢራን የብዙሃን መገናኛ እንዳስታወቀው በተለይ ሰሞኑን ኢራን በእስራኤል ላይ ጫና በማድረስ በተለይ በሊባኖስ ላይ የምትወስደውን ጥቃት እንድታቆም ደጋግማ ጥሪ አስተላልፋለች። ይህም እውን የሚያደርገው በተለይ ከአሜሪካ ጋር የሚደረገውን ድርድር እንደምታቋርጥና ብሎም የጽዮናን ሀገርን ማጥቃት እንደምትጀምር ኢራን መዛቷን አስታውቀዋል። በመጨረሻም የአየር ጸባይ ሁኔታ የሙቀቱ መጠን ከነበረው ትንሽ ይጨምራል፣ ነገም ከነገ ወዲያም የሙቀቱ መጠን ይጨምራል ይላሉ የዘርፉ ባለሙያዎች። በዛሬው ዕለት የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 28 ዲግሪ ሴንቲግሬድ፣ ቴል አቪቭ እና አካባቢው 27 ጽፋትና አካባቢው 27 ሃይፋና አካባቢው 26 ብርሸባና አካባቢው 25 35 ይቅርታ ኢላትና አካባቢዋ እስከ እኩለ ቀን ድረስ 38 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ባለሙያዎች። ሰጠኝ የሰዓቱ ዜና እስካሁን ነበር።
2: አይቸው ለዜናው እናመሰግናለን።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። እንደምን አላችሁ? እኔ በእውነት ለእውነት ማን ነው ንገሩኝና ማን እንደሆን ሐላፊ የዚህ ሬዲዮን ሐላፊ ማን እንደሆን ንገሩኝና እኔ ይግባይ መጠይቃል አቤት ማለት አለብኝ።
1: ምንድነው ችግሩ?
0: ጧት ብቻዬን አሰርተው ዛሬ እናንተ ሁለት አንድ ላይ አመጣችሁ ለምን? የዘረኝነት ነው ወይስ ምንድነው?
1: አራተውንድ
2: ሳውን አይቀርም አይደል? የሬዲዮ ሐላፊ ስትልኔ ደግሞ ምን ልታመጣ ነው ይሄ ነበር? ሐላፊ ጥሩ ነገር ብናውቀው ብዙ ጥያቄ ነበር እንዳልከው። ግን እኮ ብቻችን ነገም ብቻውን ምሳራ ይኖራል ጧት ከነገዲያም ብቻውን ምሳራ ይሰራል። አንተ ብቻ ስትሆን ነው እንዴ የሚጠየቀው?
0: እኔ የራሴን ነው መጠየቅ።
1: ይሄ ለሁላችንም የሚደርስ ነውና
2: ይሄ የምሽመሬት ጉዳይ ነው።
0: ቻለው ነው
2: ምሽመሬት ፈረቃ
0: ቻለው ነው።
1: በአንድ በኩል ቀላል አይደለም ጧት ብቻን መስራት ሁሉን ነገር ማድረግ ቀላል አይደለም። በሌላ በኩል ደግሞ ለሁላችንም የሚደርስ ስለሆነ ቻለው።
0: አይ እናንተስ እንኳን
2: ትግልልፈቱልኝ እንደሱ ነው የሚባል
0: አመሰግን አየሽው ይሄ ነው ቻሉ ብሎ ዝም ይላል።
1: አሁን ሻለቃ ጦርነት የለም ተውላል ወርቅ ነሽ።
2: መቼም የጦርነት ወታደር የሆነ ሰው ሁሉንም ነገር ይችላል።
1: ስለዚህ ጦረታ ሲወጣ ከዘረው ይዞ ሻለቃ ይቸው ይበሉት።
0: ይደርሳል። እሺ በእውነት ወደ ሀገራችን እስኪ ተጨባጭ ሁኔታ እንምጣና ወርቅነሽ እስኪ ባንቺን ጀምር። በተለይ በእስራኤል በደቡብ ሀገራችን ሊባኖስ የሚታካሄደው ጦርነት በትናንትናው ዕለት ጠቅላይ ሚኒስትር ቢንያሚን ኔታንያሁ እና መከላከያ ሚኒስትር እስራኤል ካትዝ ዳህያና ወደ ቤይሩት እንገባለን ጦርነቱን ወደዛ እናስፋፋለን በማለት እንዳውም የዳህያ ነዋሪዎች ይቀሩት አገራቸውን ወይ ከተማቸውን ለቀው ሲሄዱ በጣም የመኪና ጥበት እንደሞላችን ማይተናል እና መጨረሻ ላይ ግን አልተሳካም ሆነም እንደው ወዴት ይሄድን ነው ያካሄድ?
2: አዋይቸው እንዳልከው ትናንት ጀምረን ስንመለከተው የቆየ ነው። አነጋጋሪ ርዕሰ ጉዳይ ነው። አንተም ቅድም በዜና አቅርበዋል። እንግዲህ በሊባኖስ ዋና ከተማ ቤይሩት ዳህያ የተባለችው አካባቢ የሂዝቦላ አስተዳደር እንግዲህ ዋና ዋና መስሪያ ቤቱን ያስቀመጠበት ታላላቅ የሂዝቦላ ድርጅት ባለስልጣናት የሚኖሩበት አባላቱም እንደሆነ ነው የሚታወቀው። እና ጦርነቱ ከተጀመረ አንስቶ የእስራኤል መከላከያ ሰራዊት የአየር ኃይል በጣም በርካታ ጥቃቶችን እዛ አካባቢ አድርሷል፣ ተጎድቷልም ድርጅቱ። እንግዲህ በሁለቱ ሀገራት በሊባኖስ እና በእስራኤል መካከል እንደሚታወቀው ከሳምንታት ከወራት በፊት የተኩስ አቁም ስምምነት ተብሏል። የተኩስ አቁም ስምምነት የሚል ነገር አለ ጦርነቱ እንደቀጠለ ቢሆንም
0: አንድ ገጽ
2: ትናንት ምንድን ነው የሆነው እንዳልከው ጠቅላይ ሚኒስትር ቢንያሚን ኔታንያሁ እና መከላከያ ሚኒስትሩ እስራኤል ካትዝ ሰሜን እስራኤል ላይ ሰላም ከሌለ ቤይሩት ላይ ከሊባኖስ ዋና ከተማ ቤይሩት ዳህያ ላይ ሰላም አይኖርም ብለው ተናግረዋል፣ ተሰምተዋል። እና ትናንት የተለየ የሆነ ዘመቻ እንደነበረ ታቅዶ እንደነበር ነው የሚነገረው። ጧት አካባቢ የአየር ኃይሉ እንዳልከው ጥቃት ጀምሮ ነበር እዛ አካባቢ። የአካባቢው ነዋሪዎችም ለቀው ሲወጡ ታይቷል። የሊባኖስ መከላከያ ሰራዊት አካባቢውን እያስጠበቀ ዝርፊያ ምን እንዳይኖር በቃ ነዋሪዎች ለቀው እየወጡ ታይቷል። እነሱም ይህን ትእዛዝ ሲያስተላልፉ ተሰምቷል። የሊባኖስ መገናኛ አውታሮችም በጠቅላይ ሚኒስትር ቢንያሚን ኔታንያሁ እና በመከላከያ ሚኒስትር እስራኤል ካትዝ ትእዛዝ መሰረት እየተደበደብን ነው፣ ቤይሩት እየተደበደበች ነው የሚል አስተላልፏል እንደሚል መረጃ። በኋላ ምንድን ነው የሆነው? ወደ ማታ አካባቢ ከሰዓት በኋላ ነው የሚባለው አሜሪካ በሊባኖስና በእስራኤል መካከል የሚካሄደው የሰላም ድርድር እንዲቀጥል ትፈልጋለች። እንግዲህ አሜሪካን ስናይ በትልቁ የአሜሪካ መንግስት ግብ አለው በሁለቱ ሀገራት መካከል እስራኤልና አሜሪካ የሰላም ድርድር ቢደርሱ የሂዝቦላ ድርጅትን ከዛ በኋላ ትጥቁን ለማስፈታት ዋናው ታርጌት የሁለቱ ሀገር ስምምነት ላይ መድረስ ነው። አሁን እየተካሄደ ያለው ጦርነት፣ የእስራኤል መከላከያ ሰራዊት የሚከፍለው ህይወት መስዋዕትነት፣ የሰሜን እስራኤል ነዋሪዎች የሚከፍሉት መስዋዕትነት አይደለም በአሜሪካ ይን እየታየ ያለው የመጨረሻው ግብ ነው። የሆነ ይሁን ግቡ እንድረስ አይነት ነገር ነው። እና ይሄ የታቀደ ጥቃት መቆም አለበት በአሜሪካ ጣልቃ ገብነት በሚል እንግዲህ ውይይት እንደሆነ ነው በምናየው መረጃ። እንዳስቆሙት ጥቃቱ እንዳልቀጠለና በአሜሪካ ጣልቃ ገብነት አማካኝነት ግብፅም፣ በነገራችን ላይ ግብፅም በዳህያ የሚካሄደው ጥቃት እንዲያቆም አካባቢው ለከፋ ግጭት እንዳይዳረግ የሚል ጥያቄ ያቀረበች መሆኑ ተገልጿል።
0: አመሰግናለሁ። ሰጠ ያንተስ መልከታ?
1: እኔ በጣም ትክክል አይደለም አካሄዱ ብዬ ነው የማስበው። ምክንያቱም እንግዲህ በሊባኖሱ የሂዝቦላ ድርጅት ላይ እስራኤል ጦርነት እያካሄደች አሜሪካ ከሩቅ ሆና ነገ ከሂዝቦላ ጋር ያለውን ሁኔታ ለማጥፋት ሂዝቦላን ከሊባኖስ ጋር ያለውን ሁኔታ ለማስተካከል ሲባል መከፈል ያለበት መስዋዕትነት እየተከፈለ መከፈል የሌለበት መስዋዕትነት እየተከፈለ ነው። ራክባን በተባለው ቀላል ድሮን እንኳን ወደ 15 ወታደሮች እስከዛሬ ድረስ የተሰውበት ሁኔታ ከ952 ወታደሮች ከጥቅምት 7 ጀምሮ ያጣንበት ሁኔታ ነው ያለና ይሄ ነገ ጥሩ ይሆናል የሚለው ገና እንግዲህ ዛሬን بنናስብ ጥሩ ነው። ሂዝበላ ኢራን ስካለች ድረስ እንደው በሊባኖስ ምድር ይጠፋል ብዬ አላስብምና ሂዝበላን ያላጠቃለለ ስምምነት እና ድርድር እስራኤልን ዋጋ ከመስከፈል ውጪ ብዙም ጥቅም ያመጣል ብዬ አላስብም። ጦርነት ተጀምሮ በመካከለኛ ደረጃ ላይ ሲደርስ አሜሪካ ምታስቆምበት ሁኔታ ዋጋ ያስከፈለ ነው። ይሄው የሂዝበላ ብቻ ሳይሆን በዚህ በጋዛ ሰርጥም የሐማስ ጉዳይ በተጠልጠል የቀረ ነው። የሊባኖስ የሶሪያ ጉዳይም እንደዛ፣ የኢራንም ጉዳይ እንደዛ። መቼ ነው ሙሉ በሙሉ አንዱን አሸንፈን ውጤት አመጣን የምንለው? ሁሉም በትራምፕ ትዕዛዝ ቆመ ተባለ። ግን ዙረን ደግሞ ሌላ ዙር ጦርነት መግባታችን አይቀርምና በጣም ያሳስባል።
0: እልባት ሊሰጠው የሚገባ ጉዳይ በየነው ማስበው ነው። በተለይ በሊባኖስ ውስጥ ያለውን የሂዝቡላ ሽብርተኛ ትጥቅ ለማስፈታት የሊባኖስ መንግስት ወይሚሉ የሊባኖስ ወታደር አቅም የለውም አይችልም። አንድ ሁለተኛ ሂዝቡላን ከሊባኖስ ማባረር አይቻልም ማጽዳትም አይቻልም። ሶስተኛ በኃይል ግን መቀጥቀጥ ይቻላል። አዎ ይሄው ትናንትና ጠቅላይ ሚኒስትሩና መከላከያ ሚኒስትር በተናገሩት ነገር ብቻ የነበረውን ሰሞኑንም እስራኤል ከነበሩት ትንሽ እየጨመረች ኃይሏን እየጨመረች ጥቃቱን እየጨመረች እያስፋፋች ሄደችበት ሁኔታ አለ። ባንኔ ሲሸበሩ እያየን ነው። ያኔ ጭንቁ ሲገቡ እያየን ነው። በዚህ ነው ሂዝቡላም ራሱ እንደገና ኢራንም ገብታ ኡኡ ማለት የጀመሩትና በእውነት ይሄ ልባት ሊሰጠው የሚገባ ጉዳይ ነው። ጠቅላይ ሚኒስትር ቢናይም ናታኖም አንዳንዴ እኛ ከዚህ ነው ብዙም እናሎል ተመልካቹ አድማጮቻችን ብዙም ይናገሩት ነገር አለ። ለምን ጠቅላይ ሚኒስትሩ እንዲህ ያደርገም ለምን ደስም ለእስራኤል ማለትና ተስተውሻላችሁ የቀድሞ ጠቅላይ ሚኒስትር ነበሩት አሬል ሻሮን የተናገሩት ነገር አለ። እዚሁ ነው የሚታየው ነገር ዛው ነው አይታይም ብለው የተናገሩት አለና ጠቅላይ ሚኒስትሩ ሆነው የሚያዩት ነገርና ድሮ በተቀናቃኝ ፓርቲ ያሉ ሲናገሩት የነበረው ነገር አንዱ ነው ስላላገኙት ነውና ዞሮ ዞሮ ለሀገራችን ሰላም ይምጣ ዋጋ ያስከፈለን ነው። ወደ ሀገራችን መለስና ሰጠኝ አክራሪ ሀሬዲሞች ሃይማኖተኞች ወደ ወታደር ቤት አንገባ እንሞታለን እንጂ ወታደር ቤት አንገባም ይላሉ። ከዛም አልፎ ትናንት የነበረውን ሰላማዊ ሰልፍ
1: በጣም የሚያሳዝን ነው። በአንድ በኩል ውትድርና እናደርግም ይላሉ። እንግዲህ ህጉን ለማስከበር በሚንቀሳቀሱ ፖሊሶች ወይም በሌሎች አካላት ላይ ደግሞ ጥቃት ችግር ይፈጥራሉና የሃሬዲ ማህበረሰብ አክራሪዎቹ የሚያደርጉ ሰላማዊ ሰልፍ አንዳንድ ጊዜ ወጥተ ትላንትና ኢየሩሳሌም አካባቢና ለሌሎች አንዳንድ ቦታዎች መንገድ ዘግተው ተሽከርካሪው ስንት ሰዓት ነው የቆሙና ይሄ በጣም አሳሳቢ ጉዳይ ነው። የፖሊስ ቃል አቀባይ ምንድነውትኛ ከሃሬዲ ማህበረሰብ ጋር ጦርነት የመግባት ችግር የመፍጠር ፍላጎት የለንም ግን ህግን በሚጥሱ ላይ ይሳብና ወራረዳለን ብለዋልና ከፍተኛ ርምጃ መወሰድ አለበት። እየተነሱ እንደፈለጉት በፈለጉት ጊዜ መንገድ የሚዘጉበት ነገር መቆም አለበት። ስንት ኢኮኖሚ ስንት እንቅስቃሴ ነው የሚቋረጥና ባንድ በኩል አንዘምትም ሌላ ጉዳይ ነው። ህግን የሚያስከብሩ አካላትን ደግሞ ለመቆጣጠር ለመጉዳት የሚያደርጉት ጥረት ከትላንት ወዲያም በቤት ሸሜሽ ከተማ የፖሊስ ጣቢያን ለመቆጣጠር ጥረት አድርገዋል ህንጻ አቃጥለዋልና ይሄ ሁሉ በመንግስት ህግ አስከባሪዎች በቃ እርምጃ ሊወሰድ የሚገባበት ሁኔታ ነው ብዬ ነው ማስበው።
0: ወርከነሽ
2: እኔ እንግዲህ ብዙ ምጨምሮ ነገር የለም። ብዙ አጠቃላይ እስራኤልን ሀገር ሰላም እየነሳ ነው ውስጥ ሰላም ማለት ይቻላል። አሁን እንደው ሳይታሰብም ሆነ አስበው አሳውቀው የሚያካሂዱት የተቃውሞ ሰልፍ የህዝቡን የዕለት ከዕለት ኑሮ እንደሁ ላይ እንደምንለው እያቃወሰ ነው። ሰው አሁን በቀዶ ሰዓት ወጥቶ በቀዶ ሰዓት አይገባም። ተማሪዎች ጧት ወጥተው በሰዓት አይመለሱም እና ሙሉ ሀገሩን ትናንት አሁን ኢየሩሳሌም ጫፍ እስከ ጫፍ በቃ ተዘግታ ነው ያለች ማለት ይቻላል። ከባድ ነበር በጣም እና ምንድን ነው ደግሞ አሁን እየሆነ ያለው የፖሊስ አዛዦችን መኖሪያ ቤታቸው ሁሉ ተቃውሞ ሰልፍ ማድረግ ቢያገኟቸውስ በአካል ምን ሊያደርጓቸው ነው? ፖሊስ ጣቢያዎችን ሰብሮ ገብቶ ፖሊሶችን ማቁሰል የቆሰሉ ፖሊሶች አሉ ያው እንደምታውቁት እና የፖሊስ አዛዡ ጠበቅ ያለ እርምጃኛ ከሐረዲ ማህበረሰብ ጋር ከማህበረሰብ ጋር ግጭት የለንም ግን ግጭት የሚፈጥሩ ሆን ብለው ፖሊሶች ላይ ጥቃት ለማድረስ የሚሞክሩ የህዝቡን የለት ከለት እንቅስቃሴ የሚያስተጓጉሉትን ለህግ እናቀርባቸዋለን ተከታትለን በእነሱን ያው በዋዛ እንደማያዩት ሁኔታውን ትኩረት እንደሚሰጡበት ተናግረዋል። የፖሊስ ቃል አቀባዩም እንደዚሁ በተመሳሳይ እንደዚህ አይነት አገሪቱን ወደ ስርዓት አልበኝነት የለወጧት ነው እነት ነው ትናንት በኢየሩሳሌም እና በሌሎች ከተሞችም በቀደመ ቤት ሸመሽ የነበረው ነገር በጣም ሰፊ የሆነ ስርዓት አልበኝነት እየተፈጠረ ስለሆነ በቸልታ አናየውም በማለት ማስጠንቀቂያ መልእክት አስተላልፈዋል። እንደምናየው ግን እንግዲህ አውቶቡስ ጎማ ስር ገብተው ጨፍልቁኝ ያው በኔ ላይ ሂዱብኝ የሚሉ ሰልፈኞች አስቸጋሪ ነው በዚህ ማስጠንቀቂያ ይመለሳሉ ማለትና የራሳቸውን ህይወትም አደጋ ላይ ነው የሚጥሉት የሌላውን ማህበረሰብ ህይወትም አደጋ ላይ ነው የሚጥሉት። ህዝብ ያሳፈረ ባቡር እየመጣ ባቡሩ በቀላሉ ለማስቆም አስቸጋሪ ነው አደጋውም እንደሚታወቀው ፊት ለፊት ቆሞ መስመሩን ዘግቶ አታልፍም ማለት ምንድነው ለራሳቸው ህይወት ካላሰቡ እንግዲህ በዚህ ሁኔታ ነው ያለ ሀገራችን
0: ወዴት ነው የምንራመደው እቺ ሀገር ወዴት እየሄደች ነው አሁን የተከሳችሁት ነገር በሙሉ በእውነት እንዴ ባቡር እየበረረ መጥቶ ምንድነው ጎማሱን
2: እንዴ አውቶማቲክ የምታቆመው ነገር አይደለም
0: እኮ መኪና አይደለም ከመኪና ጎማስር ገብተ መኪናን በጉልበት ገፍቻ ቆማለሁ ማለት ምንድነው እኔ እንደ አንድ ግለሰብ በተሰጠኝ በመንግስትም በማገለግል ሀገርም በማገለግል በደረጃ ቤቴ ድረስ መጥቶ ቤት ፈንክሎ እንዳልቸው ፈንክሎ ቢገቡ ያን ሰው ቢያገኙት ምን ያደርጉት
2: ትናንት የነበረው ሙከራ እንደዛ ነው በስጋዜ ባካባቢ አንዴ ፖሊስ መኮንናው እሱ ቤት ግቢ ለመግባት ሙከራ ነበር
0: ምንድነው ወዴት ነው የምንሄደው ምንድነው የሁኔታ
1: ይሄን እኮ የጸጥታ አስከባሪዎች ኃላፊነት ነው እና መንግስት ደግሞ ለነዚህ አካላት አንዳንድ ጊዜ በእንግብርና ላይ መደግፋቸው ነገሮች አሉ። ጸጥታ ለሚያስከ
2: ተቃውሞ ሰልፍ ማካሄድ እኮ መፍት ነው ዲሞክራሲያዊ መፍት ነው ግን ገደብ አለው
1: እኮ ግን እንደዚህ ጸጥታ የሚያደፈረሱትን እርምጃ ሲወሰድ አሁን እኮ
0: እንዴት አድርገን ነው እርምጃ የምትወስደው
1: ስማራ ግቡል የወሰን ጠባቂ ፖሊሶችን ቢመጡ ሌሎችም ለመንካት እንኳን ይፈራሉ ነገ በቪዲዮ ተቀርጾ ደግሞ ፍርድ ቤት ተቆማለህ እንዴት አድርገህ ነው ጸጥታም ተስከብር የፈለጋቸውን የሚያደርጉ ከሆነ ስለዚህ በተለይ ሚኒስትሮች መንግስት ለጸጥታ አስከባሪ አካላት ድጋፍ መስጠት አለበት ድጋፍ ሲባል እንግዲህ ህጋዊ በሆነ መልኩ እንቅስቃሴ የሚያደርጉትን ለማለት ፈልጌ ነው
0: እኔ በጧቱ በጋዜጣ ላይ በነበረን በሰራው በስመለከት ያዩዋቸው ጽሁፎች በሙሉ እጅግ በጣም የሚያሳዝኑ ጽሁፎች ናቸው ጥላቻ የተሞላበት ሲንአ ማለት
2: ጥላቻ
0: የመጨረሻ ጥላቻና በቃ መጥፎ ነገር በቃ ምን ቢይል ቃላት ሁሉ ያጥራል እኔ እንድኝ ነው ብሎ ያን በትክክል ትርጉሞ ለማቅረብ የሚያሳዝን ሁኔታ ነው እዚህ ደረጃ ላይ ደርሰናል ይሄ ነገር ወዴት ነው የምንሄደው
2: የውስጥ ችግር እየፈጠረ ያለ
0: የውስጥ ችግር እየተፈጠረ በውስጥ ሽኩቻ አንተ እንደዚህ እየተባለ እየተከፋፈልን እኔ በእውነት የግራ ክንፍ ሮዮት ዓለም ተከታዮችም እንዴት እንደሚመለከቷቸው እንዴት እንደሚያዩአቸው ነገ ማልዳ መንገድ ላይ ቢገናኙነኝ ይገዳደላሉ ማለት ነው ወደዚህ ይወሰደን ነው
2: እንግዲህ ያው እዛ ይደርሳል
0: ትልቁ ችግር እዚህ ላይ ነው
2: እዛ ቦታ አንደርስ ጥላቻን ይፈጥራል ጥላቻ ደግሞ ወደ ብቀላ ሊወስድ ይችላል
0: ያ ነው እኮ መገዳደልም እኮ ደስ ነው የሚወስደው
1: ጸጥታ ማስከበር ቀኝ ግራ ሳይባል ሁሉንም ባንድ አይነት አይቶ ርምጃ መወሰድ
0: ማን ነው ይሄን የሚያደርገው
1: እንግብርን ጠይቃቸው
0: ወርቅነሽ በአሜሪካና በኢራን የሚካሄደው ድርድር
2: የአሜሪካና ኢራን ድርድሩ እንግዲህ አሁንም ለዘዝ ብሎ እየቀጠለ ግን ይመስላል ምንድነው ለዘዝ ብሎ ኢራን ምላሽ አልሰጠችም እስካሁን ለቀረበላት ጥያቄ ምንድነው በኢራናውያን በኩል የሚባለው ቀስ ብላ ልታስብበት ሐሳቡን ልታብላለው እንደሚገባት እየተናገረች ነው አዎ ቀስ ብላ ታሪካዊ ስህተት እንዳይሰሩ ከነበረው ልምድ አንጻር በተደጋጋሚ ከአሜሪካ ጋር ድርድር እየተካሄደ ጦርነት ተከፈተብን ስለሚሉ ስለሆነም በአሜሪካ ላይ እምነት የላቸውም በታሪክ አጋጣሚም ደግሞ ከዚህ በፊት ያደረጉት ስህተት እንዳይደገም ጊዜ እንደሚወስድባቸውና ቀስ ብሎ እያሰቡበት እንደሆነ ነው የሚነገረው ለማንኛውም ከዚህ ጋር ተያይዞ የኢራን ፓርላማ አፈጉባኤ ምንድነው ያሉት በእስራኤል በሊባኖስ ላይ የምትወስደው እርምጃ ይሄ ያገባናል አሁን ስምምነቱን ልናቋርጥ እንችላለን ጥቃቱ ከቀጠለ ስምምነቱን ማቋረጥ ብቻ አይደለም ከሂዝቦላ ጎን እንቆማለን ያው እስራኤልን እንዋጋለን ስለዚህ ስምምነቱ የሂደት ሊቋረጥ ይችላል በነገራችን ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕን በእጅጉ እንዳሰጋቸው ነው የሚነገረው ይዛቻ ኢራናውያን ወደ እስራኤል እንግዲህ ያው ጦርነት ከጀመሩ ከከፈቱ ሚሳኤል ከተተኮሰ እንግዲህ ዞሮ ዞሮ ያው ግጭት ነው አካባቢው ለከፋ ለሰፋ ግጭት ከዚህ ከነበረው በሰፋ ሁኔታ ግጭት ይዳረጋል ድርድሩ ይቆማል ድርድሩ ቆመ ማለት እንግዲህ ያው ጦርነቱ እንዳለ ማለት ነው ሳይቋጭ ስለዚህም ነው ዶናልድ ትራምፕ የአሜሪካው ፕሬዝዳንት ለጠቅላይ ሚኒስትር ቢንያሚን ኔታንያሁ ስልክ ደውለው እንግዲህ በጣም ከረር ያለው ውይይት እንደነበራቸው በዜና ተመልክተዋል አይቸው የናታንያሁን እኔ እኮ ስላለሁ ነው እንደውም እስር ቤትም ተሆን ነበር በማለት በኃይለ ቃል እንደተናገሯቸውና ዓለም
0: ለመተርጎም የሚሰቀቅ
2: እንግዲህ ያው በጽሑፍ እንደቀረበው ከባድ ነው እንዳልከው
0: እዚህ ላይ በእውነት እሳቸው ይሄን የተናገሩት ነው ወይስ አንዳንድ ጋዜጠኞች ደግሞ አጋነው ነው
2: ምናልባት እንግዲህ እኛ የቀረበው ነው የምናቀርበው ነገ ምናልባት ይሄን ነገር የሚያስተባብል መረጃ ሊወጣ ይችላል ሁሌም እንዲህ ነው እንግዲህ የስራው ዘርፍ አሁን ባለው መረጃ ግን እንዳሉት ይጠላቸዋል ዓለም ጠልቷቸው ዓለም አርቋቸዋል አግሏቸዋል እኔ ነኝ ያለሁ እኛንና ያው እኛንም እንዳታጡን አይነት ነው ስለዚህ ለትራምፕ የድርድሩ ሂደት እንዳይቋረጥና እስራኤል በሊባኖስ ላይ የምታካሄደው ወታደራዊ እርምጃ እንዲቀዛቀዝ ለማድረግ ዓላማ እንዳላቸው ነው እንግዲህ የእስራኤል ፍላጎት አለ የአሜሪካ ፍላጎት አለ ምናልባት በአሁኑ ሁኔታ እስራኤል አሜሪካን ላታሳምን ትችላለች የሚል ከፍተኛ ስጋት አለ እንደገና ወደ ጦርነቱ ለመመለስ ያለው ሁኔታ ግን ይሄ ነው ውጥረቱ ትንሽ የተካረረ ይመስላል
0: አንገት ስንት ነቀንቃለህ
1: አይ ትራምፕ የፈለገውም ቢሉ ጠቅላይ ሚኒስትር ኔታንያሁ ይህንን የማለፍ በቀላሉ የማለፍ ብቃት አላቸው ብዬ ነው ማስበው ትራምፕ የፈለጋቸው ሊሉ ይችላሉ በቂ ልምድ በፖለቲካው በዚህ ልምድ አላቸው ከትራምፕ በላይ እንዲያውም ምናልባት አሜሪካ ስለሚመሩ
2: ብቸኛ የመሆኑ አይነት ይህም ያስጋል
1: እንደዛ ተብሎ ተነገረ መባሉ በአንዳንድ በኩል በሁለት ወዳጅ በሚባሉ አካላት በኩል ተገቢ ነው ብዬ አላስብም ሌላው ምንድን ነው የኢራን መሪዎች የኢራን ህዝብ እንትን ነው በጣም ጎበዞች ናቸው ለክፋት አዋሉት እንጂ መልካም ነገራቸውን
0: ጉብዝናቸው
1: ጥበበኞች ናቸው እና ለሀገራቸው አሁን አስቡት 45 ዓመታት ምን ያክል ሰርተው ነው እንደዚህ በዚህ ጦርነት ይህን ያክል የተቋቋሙ የሚለው ሌላ ሀገር
2: ሀገራቸውን ግን አላለሙም ለጦርነት አላማ ነው እስራኤልን ለማጥፋት ነው
1: እኮ አይ ጉብዝናቸው ግን በውስጣቸው ግን
2: በታሪካቸው
1: አንዱን ብትገለው ሌላው የሚመጣ ነው እና አሁን በዲፕሎማሲያዊ አካሄድ እኔ እንደማስበው ትራምፕ እየተበለጡ ነው ብዬ ነው ማስብ ትራምፕ ኃይልን

0: ኖችንም እንደው ተራ ሰው እንደው ብለን እንደኛ አይነቱ እንኳን ስንጣላ የምንሰዳደበው አይነት ነገር ነው። በእሳቸው ደረጃ የሚሳደቡ እና የሚናገሩ ትራምፕ
1: በጣም በሚገርም ሁኔታ ኢራን በዚህ ጦርነት በነበረው ጦርነት የበላይነት እንዳላት እንዳቸነፈች ድል እንዳደረገች አድርጋ የምትመጣበት የምታየው ነገር በሙሉ እኔ ካላልኩ እንዴ ፕሬዚዳንት ትራምፕ እኮ ቁጭ ብሎ የሚጠብቁትኝ የኢራን ምላሽ ነው። ዛሬ ስልካቸው በጮኸ ቁጥር ወይም ያባለ ቁጥር እኮ እንዴ ምንድን ነው ነገር
0: አሁን እናንተ እንደው ልጠይቃቸው ጊዜው አጠር አድርጋቸው አንተ ትራምፕን ብትሆን ወርቅነሽ ጠቅላይ ሚኒስትር ናታንያሁን ብትሆኝ ምን ታረጉ ነበር?
2: ከናታንያሁ ነው እንደሚጀምረው።
0: እኔ የፓኪስታን አደራዳሪ ልሆን።
2: አንተ ፓኪስታን ትሆን ጭራሽ። ፓኪስታን እንግዲህ ኦሳማ ቢላደን ያስጠጋች
0: ምን ታረጉ ነበር ባጭሩ?
2: አይ እንግዲህ ያው እንደሚሄደው ወይም ልህን ጥያቄ ለመመለስም ይከብዳል። እዛ ቦታ ላይ ሆነ ቅድም ያልከው ነገር አለ አይቸው የቀድሞ ጠቅላይ ሚኒስትር አሪል ሻሮ እንደተናገሩት እዚህ ሆነ የምታየውን እዛ ሆኖ አይታይህም አይነት ነገር ነው። እና መሪ ላይ ሆነ ስታስብና እኛ እንዲሁን ዝም ብለን ምንተቸው ምናወጣው ምናወርደው እዛ ላይ ላለ ሰው ከባድ ነው በጣም።
1: በጣም ግናው እንደ ትራምፕ ባየው እኔ እሷ ወርቅነች ያለችው ጉዳይ እንዳለ ሆኖ ነገሮችን በእርግጥ አንድ መስመር ብቻ አይደለም የምታየው። እሳቸውን የሚያዩተኝ በእስራኤልና በአሜሪካ ያለውን ግንኙነት ብቻ አይደለም የሚያዩተኝ፣ ሰፋ አድርገው ነው የሚያዩተኝ። አንደኛ ለአሜሪካ ጥቅም የሚሰጠው ሌሎች የአሜሪካ ወዳጅ ሀገራት አሉ፣ ለእነሱስ ምንድን ነው የሚመለክ እንዴት ነው የሚመለከቱትኝ? ኢራን ላይ አሁን እኔ ጠቅላይ ሚኒስትር ቢያሚን ናታንያሁ እስራኤል እንደምትፈልገው በምትፈልገው መንገድ ከሄድኩኝ ሌላ ነገሮችን እያጣሁ የሚሄድበት ሁኔታ ነው እና በእውነት ለመፍረድ የሚቸግልን ሁኔታ ነው። ነገር ግን አንዳንዴ ደግሞ ግን ቆራጥ አመራር ቆራጥ እርምጃ የምትወስድበት መንገድ ላይ አንተም የምትገመገምበት የምትታይበት መንገድ አለ። ይህ በኢራንና በአሜሪካ ወይም በእስራኤል ያለው ጦርነት ትልቅ ተጽዕኖ አለው፣ ትልቅ መልእክት አለው። ያ መልእክቱም የሚሄደው ቻይናም አለች ራሽያም አለች ሰሜን ኮሪያም አሉ ይጠብቃሉ። የሚሆነው የዚህ ውጤት ለዛ ትልቅ
0: እሱን ለማለት እኔም
2: ለማንሳት የፈለኩት ኢራን ዝምብ ይፈልግ ይችላል ጦርነቱን ይቀጥል።
0: እኔም ለማንሳት የፈለኩት አሁን እስራኤልና አሜሪካ ኢራንን ማንቀጥቀጥ ካልቻሉ ኢራን ወደፊት በጣም ስጋት ነው የምትሆን። ለማንኛውም ሰላሙን ያምጣልን።

0: የተከበራችሁ አድማጮቻችን አሁን ደግሞ ሳምንታዊ የጤና ፕሮግራም የምናቀርብበት ሰዓት ነው። ከጤና ፕሪዮት ድርጅት ዶክተር ሰፈፈ በላይቼ ዝግጅቱን ያቀርብልናል። ጤና ይስጥልን ዶክተር፣ እንደምናሉ?
1: ጤና ይስጥልኝ አቶ ሰጠኝ፣ እንዲሁም ባልደረቦች በሙሉ እንደምንሰነበታችሁ፣ አድማጮቻችንም እንደምናላችሁ።
0: እኛ ደህና ነን። እንግዲህ የዛሬው ርዕስ በአረጋውያን ዙሪያ ነው። አረጋውያን እንግዲህ ሲባል ያው በእድሜ ባለጸጋ የሆኑትን ልጆቻቸው እንዴት ይንከባከቡ የሚል ነው እና እስኪ መጀመሪያ መግለጫውን ይስጡንና እዛም ጥያቄዎች እናገር።
1: ትክክል ነው ሰጠን፣ ርዕሳችን ይሄ ነው። ከቤተሰባዊ ኑሮ ሁኔታዎች አንጻር ስንመለከት የወላጆችና የልጆች ትስስር ወይም ግንኙነት እጅግ አስደናቂ የተፈጥሮና የማህበራዊ ቃል ኪዳን ነው ማለት ይቻላል። ልጆች የእድሜ ባለጸጋ ከሆኑ ወላጆቻቸው ጋር ረጅም ጊዜን ያሳልፋሉ፣ የታደሉት ማለት ነው። ይህም ቁ የሆነ እድል ከአንድ ጀምሮ እስከ 10-12 ልጆችን ወልደው በማቀፍና ተንከባክቦ በማሳደግ ለአካለ መጠን በማድረስ ኑሯቸውን በኑሯቸው

0: ታላቁን የህይወት ስኬት ያገኙ ቤተሰቦች ብዙዎች ናቸው። ይህ በእንዲህ እንዳለ ደግሞ በአንጻሩ አስተዛዛቢ የሆነ የወላጅና የልጅ ግንኙነቶች የሉም ማለት አይቻልም። በመታደል ኑሮ ኑሮ ከእርጅና መድረስ አለና በእርጅና የደከሙትንና ደጋፊ በእጅጉ የሚያስፈልጋቸውን ወላጆቻችንን በፍቅር በክብር በደስታ ከሙሉ ኃላፊነት ጋር ልንንከባከባቸውና ልንጠብቃቸው ይገባናል። ያረጋውያን ወይም የእድሜ ባለጸጋዎች ወላጆቻችን የተመረቁ ልጆች በመደጋገፍ በኢትዮጵያዊ ባህላችን ከፍ ያለና መልካም የሞራልና የክብር ዋጋን ይዞ የኖረ ስርዓት ነበር። የጋራ ኑሮ አብይ ስርዓት እንደነበረ ሁሉም ያውቃል። የተባረኩትን ልጆች የወለድሁት ልጄ መልሶ ወለደኝ በማለት ወላጆች በክብር ያሞግሷቸው ነበር። ዛሬ ግን በአዲሲቱ ሃይማኖት ሀገራችን እጅግ የሚያኮራ ማህበራዊ ስርዓት ባለባት ሀገራችን ውስጥ አረጋውያንን የመንከባከብ ኃላፊነት መንግስትም በሰፊው ተሳታፊ ሆኖ ይገኛል። እኛም የኢትዮጵያ ማህበረሰብ አባላት ዘንድ በተቻለ መጠን የወላጆቻችንን እንክብካቤ ጉዳይ ከእጃችን ላለማውጣት ብዙ ጥረትን የምናደርግ ምሩቁ ልጆች አለን። ይሁን እንጂ በዚህ አገር የስራ አይነትና የስራ ባህል የጊዜ ጥረትና ውጥረትን በሰፊው የሚፈጥር ስለሆነ እንዳሻችን መሆን አንችልም። ይህን ማድረግ የሚችሉ ልጆች መንግስት በሚያቀርበው ተንከባካቢ ሰራተኞች ይጠቀማሉ። በዚህ ጉዳይ ላይ የዛሬው ውይይታችን የሚያተኩረው በወላጆች ልጆች ተንከባካቢ ሰራተኞች ማለት ነው። በዕብራይስጡ ይሄ ሜታፕሎት በዚኬኒም የሚባሉት ሰራተኞች እነሱን በመጠቀም ወላጆቻችን እየታገዙ ይገኛሉ። ከዚህ በመቀጠል በጥያቄና መልስ ውይይታችን ላይ ይሄ ርዕስ ምን ማለት ነው የሚሉትን ነገሮች በሰፊው እናብራራለን። ተሰጥቶ
1: ጥሩ ዶክተር፣ እናንተ ድርጅት ጤና ብሪዎት ይህን የሽማግሌዎችን ወይም ያረጋውያንን ርዕሰ ጉዳይ ከጤና ጋር እንዴት ነው የሚያዩ?
0: በጣም ጥሩ ጥያቄ ነው ወይዘሮ ወርቅነሽ። ጤና ብሪዎት በጣም ዘርፈ ሰፊ በሆነ የጤና ጉዳይና የማህበራዊና የጤና ግንኙነትን በተመለከተ ይንቀሳቀሳል። እኛ በህዝቡ ውስጥ በስፋት እንገኛለን። የተለያዩ ቡድኖችን በማቋቋም ገለጻ በማድረግ ከህዝቡ ጋር ፊት ለፊት እንገናኛለን። እኛም እንደምንገልጽላቸው ሁሉ እነሱም ብዙ ነገሮችን ያወያዩናል እና በዚያ ምክንያት ለእንደዚህ አይነት መረጃዎች በጣም ቅርብ ሆነን ተገኝተናል ማለት ነው። ከዚያ ከመስኩ ባገኘነው መረጃና እውቀት ተነስተን ነው እንግዲህ ይህን ርዕስ አንድ ጤና ነክና ማህበራዊ ነክ ጉዳይ ነው ብለን ያነሳ ነው።
2: ጥሩ። እንግዲህ ለወላጆች የልጆች ተንከባካቢ ሰራተኞች የሚለው ጉዳይስ እንዴት ይታያል?
0: አዎ፣ ይህ ማለት ወላጆች በልጆቻቸው ሲረዱ ልጆች ወላጆቻቸውን ተፓዮቻቸው ወይም ደግሞ ተንከባካቢዎቻቸው ሆነው ሲመደቡ ማለት ነው። መንግስት በሚያደርገው ተሳትፎ እነዚህ ሰራተኞች በልዩ ሁኔታ ተዘጋጅተው ሰልጥነው ለስራ ተቀጥረው አረጋውያንን እያገዙ ይገኛሉ። ነጮችም ሊሆኑ ይችላሉ፣ ኢትዮጵያኖችም ሊሆኑ ይችላሉ። አሁን የምንነጋገረው ግን ልጆች ራሳቸው ወላጆቻቸውን የመንከባከብ ኃላፊነትን ተቀብለው እንደ ሰራተኛ ሲያገለግሏቸው ማለት ነው።
3: የወላጆችስ በልጆቻቸው ምን አይነት እንክብካቤ ይደረግላቸዋል? ስርዓቱስ ምን ይመስላል?
0: አዎ፣ ወላጆች በልጆቻቸው ይህን እንክብካቤ ሲቀበሉ ከቢጧህ ሎሚ ጋር በሆነ ስርዓት የሆነ ድንጋጌን ይዘው ነው የሚሰሩት። እዚያ ልጅ ነኝ የሚለው ብቻ ሳይሆን የተንከባካቢ ሰራተኛ ነኝ የሚለውን ግዴታም ይዘው ነው የሚሰሩት። እና እነዚህ ልጆች በአንድ ወገን አካላቸው የራሳቸው ሰው የሆነውን ሰው ሲንከባከቡ ከልዩ ፍላጎት ጋር፣ ከልዩ ፍቅር ጋር፣ ከልዩ ስሜት ጋር እነዚህን ሰዎች ይደግፏቸዋል። በዚህም ብዙ አይነት ጥቅሞች በሚቀጥለው ጥያቄያችን እናየዋለን። ብዙ አይነት ጥቅሞች ይታያሉ። አንዳንድ ደግሞ ብዙ አይነት ጉድለቶችም ሊታዩ ይችላሉ።
1: ያው ሌላው እንግዲህ መንግስት ላረጋውያን ከሚመድበው የገንዘብ ድጋፍ ጋር የወላጆች እና የልጆች እንክብካቤ አሰራር ልዩ ጥቅሙና ጉድለቱም ሊኖረው ይችላል። ጉድለቱስ እንደው ጥቅሙና ጉድለቱ ሲነጻጸር እንዴት ይታያል?
0: አዎ ልክ ነሽ። ጥቅሙን ብንወስደው የወላጆችን ባህሪ ልጆቻቸው በትክክል ያውቃሉ እና ባህሪያቸውን በባህሪያቸው አርገው ያስተዳድሯቸዋል፣ ያቀርቧቸዋል፣ ያቅፏቸዋል ማለት ነው። ትልቅ ጥቅም ያለው ነው። ወላጆችም በልጆቻቸው መዝናናት ይችላሉ። ባልሆነ ንግግራቸው፣ በተሳሳተ ንግግራቸው ልጆቻቸው በቀላሉ አይቀየሟቸውም። በእድሜ የገፉ ሰዎች ሳያውቁት አንዳንዴ ልክ ያልሆነ ንግግር ሊናገሩ ይችላሉ፣ ሌላው ሊቀየም ይችላል። ልጆች ስለሆኑ ግን ስለሚያውቋቸው እነሱ ስለሆኑ ይህንም በቀላሉ ያልፉታል። ሌላ እንግዳ ሰራተኛ ቢሆን ስሜቱ ይነካና ይደፈርሳል። ሌላ ችግሮች ሁሉ ሊፈጠሩ ይችላሉ። በትላልቆች ሰዎቻችን ዘንድ አንዱ ትልቁ ችግር የመርሳት ችግር ነው። ይሄ ዲሜንሲያ ተብሎ በዘመናዊ ሕክምና የሚገለጸው ማለት ነው። ይህ አይነት ችግር በሚደርስ ጊዜ ልጆች ወላጆቻቸውን ቢንከባከቡ የበለጠ ትሩፋት ሊያደርጉላቸው ይችላሉ። ምክንያቱም ዝርዝር ሁኔታቸውን ጠጋ ብለው ስለሚያውቁ በዚህ ችግራቸው ጊዜ የተሻለ አገልግሎት ሊሰጡ ይችላሉ። የውስጥ ምስጢራቸውን፣ የውስጥ ጉዳያቸውን ሊጠብቁላቸው ይችላሉ። ይሄ ጥቅሙ ነው። ጉዳትም አለው። ጉዳቱ ምንድን ነው? በዚህ አይነት የተመደቡ ልጆች አንዳንዴ ኃላፊነታቸውን በትክክል መወጣት ይሳናቸዋልና ያጓድላሉ። ለምሳሌ በሰዓት ላለመገኘት፣ በቂ ሰዓትና አገልግሎት ላለመስጠት፣ ተግባራትን ለምሳሌ አካላቸውን የመጠበቅ፣ ልብሳቸውን የመቀየር፣ መኝታቸውን ሁሉን ነገር የማሰማራቱን ነገር ከሞላ ጎደል አንዳንዴ ሊጓደል ይችላል። የኔ ናቸው በሚል ቸልተኝነት ሰዓትን ጠብቀው በአግባቡ ሊገኙ አይችሉም። ሌላው ጉድለት ደግሞ መንግስት የሚመድበውን ገንዘብ በትክክል ለእነሱ አገልግሎት በበቂ ደረጃ የማዋል ጉዳይ አንድ ጥያቄ ሆኖ ሊነሳ ይችላል። በአንዳንድ ቤተሰቦች አካባቢ እንደሰማ ነው። በዚህ መንገድ አንዳንድ ችግሮች ተፈጥረዋል። በቂ የሆነ በዛ ገንዘብ እነሱ ሊገለገሉበት የሚችሉትን ሁኔታ ደረጃ የጠበቀ አገልግሎት ሊያገኙ ይችላሉ። አልፎ በሚደርሱ ችግሮች ማለት ነው። ወላጆች በይሉንታ ይህንን ችግራቸውን ለመናገርም አይችሉም። ልጆቻቸው ስለሆኑ ይህን መግለጽና ማጋለጥ ያቅታቸዋል። እንዲህ አይነት ጉዳቶችም ሊኖሩ ይችላሉ።
2: ሌላው እንግዲህ ብዙ ልጆች አሉ። ብዙ ልጆች መኖራቸው ደግሞ እንግዲህ አንዱ ይንከባከብ ከተባለ ይህ ሁኔታ እንዴት ነው ማቻቻል የሚቻለው? በዚህ ሁኔታስ የሚፈጠሩ ችግሮች እንዴት ነው መቅረፍ የሚቻለው?
0: ልክ ነው። አሁን አንዳንድ አልፎ ታዩ ከሚባሉ ችግሮች ያየ ነው፣ የሰማ ነው፣ ያጠና ነው ይህን ችግር ነው። ለአንድ ወላጅ ለሁለት ወላጆች እንበል ባል ሚስት አራት አምስት ልጆች ቢኖሯቸው ከነሱ መካከል አንዱ ተመድቦ እንዲያገለግላቸው ሊሆን ይችላል። ይሄ በሚሆንበት ጊዜ ሌሎች ልጆች ነገሩን በጥሞና ባለመገንዘብ አይ ኃላፊነት ወስዷል ወይም ወስዳለች በሚል ቸልተኝነት ይሰማቸውና ከነሱም ሊጨመር የሚገባውን ድጋፍ በአግባቡ አያደርሱም። ይሄ አንዱ ነው። ሁለተኛው በገንዘቡ አጠቃቀምም አንዳንዴ የሆኑ ችግሮች ሊፈጠሩ ይችላሉ። እና ይሄን የመሰለ ሁኔታ ይፈጠራል። ስለዚህ መሆን የሚኖርበት ምንም አንድ ሰው ቢመደብና ቢያገለግልም ሌሎችም ልጆች የነሱን የልጅነት ግዴታቸውን በዚያ አገልግሎት ውስጥ መጨመር፣ ማዳበር፣ የበለጠ ማሳካት እንደሚኖርባቸው ለመጠቆም ነው እንግዲህ የዛሬውን ውይይታችን ዋና አላማ።
2: ጥሩ።
1: እሺ ዶክተር ማጠቃለያ እንግዲህ እስካሁን የተያየናቸው ንርሰ ጉዳዮች ጠቅላላ አድርገው በዛውም ያስተላልፉት መልእክት ለአድማጮች።
0: ልክ ነው። የወላጆች የዕለት ከዕለት እንክብካቤ ማለት ጤናቸው ማለት ነው፣ ህይወታቸው ማለት ነው። እድሜያቸው የበለጠ እንዲረዝምና እግዚአብሔር የሰጣቸውን እድል በጥሩ ሁኔታ እንዲጠቀሙበት ለማድረግ ማለት ነው። ስለዚህ ይሄ አገልግሎትና የጤና አጠባበቅ አገልግሎት ሁለቱ በጣም የተጣመሩ ናቸው እና ዛሬ በእስራኤል ውስጥ ቅድም በገለጽኩት መሰረት እያንዳንዱ ልጅ በቂ ጊዜ ኑሮት ራሱ ወላጁን ሊከለክል ይችላል ለማለት ማንደፈር ቢሆንም ብዙ ጥረት ግን እየተደረገ ነው። ይህንን ማዳበር ማጎልበት ያስፈልጋል። ይህም ካልሆነ የተመደበው ሌላ የውጭ ሰራተኛም ግዴታውን በትክክል መፈጸሙን መከታተል፣ በጥሩ ግንኙነት ከሰራተኛው ጋራ መወያየት፣ መነጋገር እና እንግዳነት እንዳይሰማው፣ ቸልተኝነት እንዳይመጣ ማበረታታትና መከታተል ያስፈልጋል ማለት ነው። እና አረጋውያን ሰዎቻችንም ይሄ የሚደረግላቸው እንክብካቤ ትልቅ እድል መሆኑን አውቀው የመግባባት፣ ማንኛውም ሰራተኛ ቤታቸው ቢገባ እንደ ልጃቸው የመመልከት እና ደስተኛ ሆኖ ይህንን እግዚአብሔር የሰጣቸውን እድል እንዲጠቀሙበት ብልህነት ያስፈልጋቸዋል እላለሁ።
2: ጥሩ። ዶክተር ሰፈፈ በላይቸ በጣም ነው የምናመሰግን። ዋና አዘጋጆች እንግዲህ ከጤና ብሪዮት ዶክተር ሰፈፈ በላይቸ እርሶና አቶ አቢ መስፍን እናመሰግናለን። ሰላም ቀን።
0: እኔም እንዲሁ በጣም አመሰግናለሁ። ሰላም ቀን ያርግልን ፈጣሪ አምላክ፣ ሀገራችን ሰላም ያርጋት።
1: አመሰግናለን። ቀጣይ አድማጭ አለን ስልክ መስመራችን ላይ። ወይዘሮ አጫዋች ሰለሞን፣ ጤና ይስጥልን። ወይዘሮ አጫዋች እንደምን አሉ?
4: እግዚአብሔር ይመስገን። አብሮ ይስጠን። እንደምን ዋላችሁ?
1: ሰላም ነን። እንዴት ነዎት? ሰላም ነዎት?
4: ኧረ እሱ አልባልም እናቴ፣ እሱ የሚባል ነገር የለም። እባክህ ጋዜጠኛ ደግሞ እሱ ማለት አይችልም።
1: ጋዜጠኛማ ይችላል። አይባልም ነው እንጂ አይባልም ነው የሚባለው።
4: አይፈቀድለትም።
1: አርቲስትና ጋዜጠኛ እንቱ አይባልም፣ ግን
4: አይፈቀድለትም ለጋዜጠኛ እሱ ማለት አይፈቀድም።
1: እንደው ዝም ብለው እሱ መባሉን አልፈልገውም ይበሉ።
3: አንዳንዶች ደግሞ አሉ፣ አዎ እሱም አትሉ እየተባል ደግሞ እንጠየቅ።
1: እሺ ጥሩ። እንግዲህ ወጣት መሆን ነው የሚፈልጉ?
4: ይሄ አይነት አይጠፋም ቆይቶ
1: ወጣት መሆን ይፈልጋሉ። ጥሩ፣ ደስ ይላል። ጥሩ ነው ይሄ። እንግዲህ
4: ወጣትነት አይገኝም፣
1: እየራቀ ነው የሚሄድ። እየራቀ ስለሚሄድ አስቀድሞ ማሸሸቱ አያስፈልግም ነው?
4: አዎ እሱ ነው።
1: ጥሩ። ወይዘሮ አጫዋች ዛሬ እንግዲህ በማህበረሰባችን ጉዳይ ምን ያለውት ሀሳብ ምንድን ነው?
4: እሺ ለመጀመሪያ እግዚአብሔር ምስጋና ለሱ ይድረሰው። ከዚህ ሰዓት እና ደቂቃ ላደረሰን ምስጋና ይሙላለት። ለእናንተም ደግሞ በእውነት ክብር ይስጣችሁ። ለህዝቡ እንዲያርጋችሁ ሁሉን ነገር ብርሃን እያደረጋችሁ ለምትናገሩት እግዚአብሔር ይስጥልን እና እኔ ለህብረተሰቡ በእውነት ብንመካከር ከኛ በላይ ያሉት እናት አባቶች እኛን ከዚህ አድርሰዋል። ቅማት ቅድሚያት አያቶቻችን ቅማንቶቻችን እዚህ አድርሰውናል። ከዛም ወላጆቻችን ደግሞ ተቀብለው እኛን እዚህ አድርሰዋል። ይቺ ሀገር የተገኘሽ በጸሎትና በስግደት በሃይማኖት ነው ከዚህ የተገኘሽ እና ከዛን ደግሞ ቀጥለን ያየነውን ከእናት ከአባት ያየነውን ደግሞ ያው ለልጆቻችን ባህላችን፣ ኑሯችን እንዴት ነው የምንወጣው፣ እንዴት ነው የምንገባው፣ እንዴት ነው የምንተዳደረው ብለን ለልጆቻችን እያስተማርን እየተመካከርን ሲሆን በሁለት ሳምንት በቀር ደግሞ በወር አንዲት ቀን ተሰብስበን
5: ራስ በራሳችን ተመካክረን ተደጋግፈን አንተ ትብስ አንቺ ትብሽ ጉልበት ያለው ለደካማ ወረድቶ አሁንም ጉልበት የሌለው ደግሞ በብርቱ ተጠቅሞ ተረድቶ እንድንተዳደር በመልካም ልሳንና በመልካም ደገፋ ብንወያይ ይሄ ለጥሩ መስሎ ይታያል። እኔ በበኩሌ
2: ጥሩ ነው ዝሮ አጫዋች አሁን እኛ እንደ አዲስ ገቢ ቀላል አይደለም እንደ አንዳገር ስንመጣ ቋንቋል ባህላል ያኗኗር ሁኔታው በጠቃላይ አዲስ ይሆንብናልና እና አዲስ ሀገር እንደው ለምደን መኖራችን ባንዳንድ በኩል የሚያስደንቅ ነውና እንደው ግን የሚጠበቀውን ያህል ከነባሩ ማህበረሰብ ጋር ተዋህደናል ወይ?
5: አይ መቋሃዱ ወልኔ ጭራሹን በኔ በራሴ ልናገርና ከቤት ከልጆች ጋር ወዲያና ወዲህ ያረኩ እየተወላገርኩ እናገራለሁ። ወደ መስሪያ ቤት ስገባ ወደ ኩባት ኮሊም ወደ ጤና ጣቢያ ስሄድ እልም ብሎ ነው የሚጠፋኝ። እማውቀው ሁላ እንኳን ዕብራይስጡ አማርኛው ይጠፋኛል። ይህ ምንድን ነው? በእውነት ብዙ ስለምናስብ ልባችን የት እንደሄደ ነው። በየለቱም አሳቡ ሌላ የሆነ ነው። ጌታ ግን ሀሳቡን እንዲያው ቅርስነስ አድርጎ ሀሳቡን አጭዶ በአንድነት ተመካክሮ ይህ እንዳይሆን አማርኛችንን በአማርኛው ዕብራይስጡን ቢሆን በዕብራይስጡ ተደጋግፈን እንድናድርና እንድንኖር በእውነት ምክክሩ ይበልጣል ብንመካከር ጥሩ ነው ነው የምል።
1: አዎ እንደው ይሄ ቋንቋው ነገር እውነት ነው። አንዳንድ ጊዜ ሰው ባለችው አማርኛ እንኳን ልጆችን እንዳያስተምር ልጆቹ ጋር ቢያንስ እኮ ልጆች ይረዱ ነበር መመለስ ባይችሉም፣ ግን ስብርር ያለ ባለው ዕብራይስጥ ነው ትልልቁ ሰው አሁን ከልጆች ጋር የሚያወራውና እንደውም እኮ አይረዱትም። እንደው ልጆች በአማርኛ ቢያስተምሯቸው ጥሩ ነበርና ያስተዛዝበናል። ይሄ
2: ልጆቻችን እኮ ራሱ እንኳንስ እናት አባቶቻችን ነውና እኛን ራሱ 70-80 ከመቶ ምን ይችላልንም ራሱ ይንቃል ሉ አዳንዴ ና
1: አው ምጣው ምኑ በነሱ ዕብራይስጥ
2: አው በነሱ ዕብራይስጥ እና አንዳንዴ ደግሞ እንዳሉት ወይዘሮ አጫዋች ቀላል አይደለም ወደ ኩባት ኮሊም ሲኬድ አው እናቶቻችን በጣም ይቸገራሉ። እንዲያውም አንዳንዴ እኔ አሁን ከዚህሳቸው ካነሱት አንጻር በጣም ችግር ነው ለቤተሰቦቻችን በየማስበው የቋንቋ ጉዳይ ነው። ሄዶ ለዶክተሩ እንኳን የሆነ ነገር ለመንገር አስቸጋሪ ነው። እንደው በእውነት ዝም ብሎ በሶስት ደቂቃ ሁሉ እንወጣለን፣ በሁለት ደቂቃ ሁሉ ወረፋ አንድ ሰዓት ጠብቀን ሁለት ደቂቃ ውስጥ እንወጣለንና በጣም ችግር አለ።
5: በጣም ይሄ በጣም በጣም ነው የሚያበሽቅ፣ በጣም ያናዳል። እንግዲህ ያው በዚች ሀገር ኑሮ ወበደ ጸልጣልት የሚባላል ብትዋለም የሚባላል የተለያዩ መስሪያ ቤቶች አሉ። የጤና ጣቢያውን ተውና ከዛ ቦታ ሄደን የቤታችን ቁሳቁስ የቤታችን ችግር ልንናገር ሄደን እንዲሁ ዝም ብለን በዜሮ ምን እንሄዳለን። በጣም እኔ ሊገባኝ አልቻለም። ያን ይዘን የነበረው እንደገና እየጠፋን ነው የመጣ።
1: ልጆችን ይዞ መሄድ አይቻልም ወይ ዞሮ አጫዋች? አሁን በተለይ የጤና ጉዳይ ወደ ሐኪም ቤት ሲሄድ ግድ ነው አስተርጓሚ።
5: ልጆች እኮ ያንቺን ቃላት አዳምጦ የሚናገሩ ሲሆኑ ነው። አሁንማ ግዴታ እኮ ጆሯቸውን ተይዘው ነው። ፊት እኮ ለራሳችን ልንማር በቃ ዝም ብለን ወክ እንዲያልነ አሁን ግና አቅም ሲጠፋ ሲል ወይ አማርኛውን ለልጆቻችን አላስተማርነ ወይም ደግሞ ለራሳችን አልተማርነ ከዚህ ላይ አጓጉል ቀርተናል። ግን በእውነት ከኛ የኛ ልጆች እንግዲህ እየደረሱ ከዚህ ሀገር የተወለዱ 32 አመት 33 አመት እየሆናቸው ነው። እነሱ ግን ሁሉን ነገር ከዚህ ማስተርጓሚ ከዛ ማስተርጓሚ ድንገት ውጭ ሽርሽር ይወጣል። ለዚህም ሁላ አስተርጓሚ እንዳይፈልጉ بنتناكر ጥሩ መስሎ ይታያል ይሄን የወፍ ቋንቋ ሀብታችን አስቀምጠን ልጆቻችን በአማርኛችን ብንጠቀም በጣም
1: ቋንቋ ሁሉም ቋንቋ ወሳኝ ነው እንደው ወይዘራጫዎች በራስ ቋንቋ መግባባት ጥሩ ነው እንጂ እንደው አይትችት ስለሚያስከትል የወፍ ስላሉ
5: አውዲት ቆይ ትብራይስ ጥቆ አየር ማረፊያው ተሳፍረን ስንሄድ እኮ ተከተለንም
1: ብዙ ሰዎች እንደሱ ይላሉ እንግሊዘኛ አስተማርነው
5: ከዚያው ነው የምትቀርሉ ተሳፍራ አብራና ተድም
1: ለማንኛውም የኢብራይስጥ ቋንቋ እንዳሉት ቅዱስ ቋንቋ ነው
5: እንግሊዝም ቢማሩ የተለያየ ቋንቋ
1: ለልጆች የተለያየ ቋንቋ ማስተማር ወሳኝ ነው በጣም በጣም ወሳኝ ነው ግን የኢብራይስጥ ቋንቋ ቅዱስነቱን ያው እንዲያዝን
5: ለኛይቱ አማርኛ ያማርኛችን እናስተካክል እነሱ እኮ ከራሳቸው ክፍት ነው ሁሉንም ይቀስማሉ
2: ለማንኛውም ጥሩ ግንኙነት እንፍጠር ሌሎች
5: ጥሩ ግንኙነት ፈጥረን ጥሩ መከከር እየተመካከርን እየተደጋገፍን እየተወያየን በእውነት ደረጃ ብንደርስ በጣም ደስ ይላል
2: ጥሩ
5: አንተ ትልስ አንቺ ትልስ ይጠቅማል አንዲት ቃላት ደግሞ የምናገረው በእውነት ይቅርታ አድርጉልኝ
2: ጊዜ መሰናበት
5: ባሊያ የተነሳ ይሄ ጎንደር ነው ይሄ የስሜን ነው ይሄ ላስታ ነው ይሄ ስሜን ነው የሚለውን ነገር ብንተው ጥሩ ነው
2: በአንድነት እንጓዝ ነው ጥሩ ነው ጊዜው ገደበ
5: ሁሉም ትውልድ እስራኤል ትውልድ ይሁዲ ነው
2: እና
5: የዚህ ሀገር ቀርቷል የዚህ ሀገር ይምጣ የሚባለውን ነገር ከዚህ ላይ ብንቆጠብ በጣም ደስ ይለኛል
2: ጥሩ ወይዘሮች
5: እናመሰግናለሁ ገና ከፍ ያለ ነው
2: መልካም ቀን
5: አገሪቱን ሰላም ያድርግልና ሃይማኖታችን ያጠንክርልና
2: አሜን አድማጮቻችን ፕሮግራማችን ላይ ተጠናቀቀ ለቴክኒክ ባለሙያችን አሳፍ ሞስኮቪች እናመሰግናለን አይቾና ወርቅነሽ እንግዲህ
1: መልካም ቀን
2: መልካም ቀን

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። ጤናስት ልንድ ክብራትና ክብራን አድማጮቻችን እንደምን አመሻችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሽልሺ ዩዲዛይን በሲዋን ታፍሽን ፒ ባፍ ሲሆን እንደ አውሮፓ ዘመን አቆጣጠር ጁን 2 ቀን 2026 ዓ.ም ምረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ግንቦት 25 ቀን 2026 ዓ.ም ምረት ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ኢላይ ቤንሻባት ሲሆን የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመንና ወርቅነሽ ሸቴነን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛ ወቅታዊ ዘገባ እናቀርባለን። ሳምንታዊ የባህልና ኪነጥበብ ፕሮግራም በሰዓቱ ይቀርባል። ከአድማጮች ጋር የሚስልኩ ይኖረናል። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የምሽቱ ዜና በሰጠኝ ዘመነ ተዘጋጅቶ ይቀርባል።
2: አመሰግናለሁ ወርቅነሽ። አርስተ ዜና፣ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የኢራን መንግስት የሚያበቃበት ጊዜ መድረሱን ገለጹ። የመከላከያ ሚኒስትር እስራኤል ካጽ የሂዝቦላ ድርጅት ወደ ሰሜን እስራኤል ከተኮሰ እስራኤል በቤሩት ዳኽያ ሰፈር ጥቃት መፈጸሟ የማይቀር ነው በማለት ተናገሩ። በደቡብ ሊባኖስ ትላንት በሂዝቦላ ድሮን ጥቃት የተገደለ ወታደር ሻምበል ዶክተር ኦሪ ዮሴፍ የቀብር ስነ ስርዓት ዛሬ ተፈጸመ። እስራኤል ወደ ውጭ ሀገራት የምትሸጣቸው ጦር መሳሪያዎች በጣም ጨመራቸው ተገለጸ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የኢራን መንግስት የሚያበቃበት ጊዜ መድረሱን ገለጹ። አዲሱ የሞሳድ ድርጅት ኃላፊ ሮማን ጎፍማን ዛሬ ስልጣኑን ከዳቪድ ባርኒያ በተረከቡበት ዝግጅት ላይ የተገኙት ጠቅላይ ሚኒስትር ኔታንያሁ ባሰሙት ንግግር የኢራን መንግስት የሚቀየርበት ጊዜ መድረሱን ገልጸው ለኢራን አስተዳደር ወደ ኋላ እንዲመልሰንና የኒውክሌር ጦር መሳሪያ ባለቤት እንዲሆን እድል አንሰጠውም። ይህ የሽብር ስርዓት ከዓለም መጥፊያው ተቃርቧል። ይህ እንዲሆን ደግሞ እኛ እናግዛለን። ይህ የኢራን አስተዳደር በኒውክሌር ጦር መሳሪያና በባሊስቲክ ሚሳኤል በእኛ ላይ ዳግም እንዲዝት አይሆንም በማለት አዲሱን የሞሳድ ድርጅት ኃላፊ ሮማን ጎፍማንን ጥሩ የስራ ጊዜ እንዲሆንላቸውና በስራቸውም ከአሁን በፊት ባደረጉት አድናቆት ችረዋቸዋል። አዲሱ የሞሳድ ድርጅት ኃላፊ ሮማን ጎፍማን በበኩላቸው ስልጣኑን የሚቀበሉት አሸባሪው ኢራን መንግስት በጣም በተጎዳበት ወቅት ግን ባልተጠናቀቀበት ወቅት መሆኑን፣ የሞሳድ ድርጅት አባላትም በጸጥታ የሚሰሩ የእስራኤልና ይሁዲ ህዝብ ጠንካራ አካላት ናቸው፣ እኔ ኃላፊነቱን የምረከበው በእውቀታችሁና ልምዳችሁ ላይ ተገን በማድረግ ነው ካሉ በኋላ ከአሁን በፊት ሞሳድ የሰራቸውን ድርጊቶች አድንቀዋል። የመከላከያ ሚኒስትር እስራኤል ካጽ የሂዝቦላ ድርጅት ወደ ሰሜን እስራኤል ከተኮሰ እስራኤል በቤሩት ዳኽያ ሰፈር ጥቃት መፈጸሟ የማይቀር መሆኑን ገለጹ። የመከላከያ ሚኒስትሩ የደህንነት ጥበቃን በተመለከተ ዛሬ በተካሄደ ስብሰባ ወቅት በሊባኖስ ትላንት እስራኤል ጥቃት ልትወስድበት የነበረውን አሜሪካ ያስቀረችበትን ምክንያት አስመልክተው ሲናገሩ ለወደፊት በአሜሪካ ፍቃድ በዳኽያ ሰፈር ጥቃት እንፈጽማለን፣ ዋሽንግተን ለሊባኖስ ባለስልጣናት ስለ ሁኔታው አስታውቃለች። ትላንት ጠቅላይ ሚኒስትር ቢንያሚን ኔታንያሁና እኔ የሂዝቦላ መናኸሪያ የሆነውን የዳኽያን ሰፈር ለማጥቃት እንዲቻል ውሳኔ ወስነን ነበር። የሰሜን እስራኤል ነዋሪዎች የሰላም ሁኔታ ካልተከበረ በሊባኖስ ዋና ከተማ ቤሩት የሚገኘው ዳኽያ ሰላምም አይከበርም ከሚል እምነት ተነስተን አቅደን ነበር። ትላንት የመከላከያ ሰራዊቱ ለ900,000 ነዋሪዎች የዳኽያ ሰፈሮችን ማስጠንቀቂያ ካቀረበ በኋላ ሳይፈጸም ቀርቷል። ወደፊት ሂዝቦላ ሰሜን እስራኤልን ማጥቃቱን ከቀጠለ እኛም በዳኽያ ሰፈር ላይ ጥቃት መፈጸማችን አይቀርም ብለዋል የመከላከያ ሚኒስትሩ። ይህ በእንዲህ እንዳለ ሀዲሞክራቲም የተሰኘው ፓርቲ ክኔሴት አባል ጊላድ ካሪቭ ፕሬዚዳንት ትራምፕ የጠቅላይ ሚኒስትር ኔታንያሁን እጅ አስረው ይዘዋል በማለት ተናግረዋል። የክኔሴት አባል ጊላድ ካሪቭ ከረሸት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ በሰሜን እስራኤል ባለው ስትራቴጂካዊ ጉዳይ ፕሬዚዳንት ትራምፕ የጠቅላይ ሚኒስትር ኔታንያሁን እጅ አስረው ይዘዋል፣ እስራኤል ሀገር አደጋ ተጋርጦባታል፣ እስራኤል መከላከያ ሰራዊት የሰሜን ነዋሪዎችን ሰላም ማስከበር ይገባዋል፣ ግን ውሳኔው ከኢየሩሳሌም ሳይሆን ከዋሽንግተን በኩል ነው እየተላለፈ ያለው በማለት እስራኤል ሂዝቦላን ለመዋጋት በኩል የራሷን ውሳኔ የመወሰን አቅሟ ውስን መሆኑን የክኔሴት አባል ጊላድ ካሪቭ ገልጸዋል። እስራኤልና ሊባኖስ ከዘላቂ ስምምነት ለመድረስ ዛሬ በአሜሪካ እንደገና ውይይታቸውን ጀመሩ ተባለ። ሁለቱ ሀገራት በመካከላቸው ያለውን አለመግባባት ለመፍታት ካሁን በፊት በአምባሳደሮች ደረጃና ከፍተኛ የጦር መኮንኖች በተሳተፉበት መድረክ አንድ ሁለት ጊዜ መወያየታቸው ይታወሳል። ዛሬም ሁለቱ ሀገራት በዋሽንግተን ውይይት ጀምረዋል። እስራኤልና ሊባኖስ በመካከላቸው ያለውን ችግር ለመፍታት ድርድር ያካሄዱ ቢሆንም የዝብላ ድርጅት የሁለቱን ሀገራት ድርድርም ሆነ ተኩስ አቁም ስምምነት ውቅና የማይሰጠው መሆኑን ደጋግሞ አስታውቋል። ይዝብላ የእስራኤል ጦር ደቡብ ሊባኖስን ሙሉ በሙሉ ለቆ እስኪወጣ ድረስ ጦርነቱን የማያቆም መሆኑን ገልጿል። ይዝብላ ያላመነበት ድርድርና ያልተጠቃለለበት ስምምነት ብዙም ውጤታማ እንደማይሆንና የሰሜን እስራኤል ነዋሪዎች ሰላምና ደህንነትም ለማስከበር አስቸጋሪ መሆኑ ይነገራል። በደቡብ ሊባኖስ ትላንት በይዝብላ የድሮን ጥቃት የተገደለው ወታደር ሻምበል ዶክተር ኦሪ ዮሴፍ የቀብር ስነ ስርዓት ዛሬ ተፈጸመ። ወታደር ኦሪ ዮሴፍ የ35 ወጣትና በጊቫቲ ክፍለ ጦር በሸኬድ ብርጌድ የህክምና ዶክተር ሆኖ አገልግሏል። ይበንድ እንዳለ የይዝብላ ድርጅት በእስራኤል ወታደሮች ላይ የሚያደርሰውን ጉዳት እንደቀጠለ ነው። በደቡብ ሊባኖስ በተሰማራ እስራኤል ጦር ላይ ይዝብላ ዛሬ በተኮሰው ቀላል ድሮን ሁለት የእስራኤል ወታደሮች በቀላል ሁኔታ ቆስለዋል። ወታደሮቹ ለህክምና እርዳታ ወደ ሆስፒታሎች ተወስደዋል። ለቤተሰቦቻቸውም ተነግሯል። ይበንድ እንዳለ የይዝብላ ድርጅት በየጊዜው በሚተኩሳቸው ቀላል ድሮኖች ጉዳት ማድረሱን እንደቀጠለ ነው። እስራኤልና ሊባኖስ ከተኩስ አቁም ስምምነት ላይ ደርሰው እንኳ ወደ 15 የሚሆኑ ወታደሮች በድሮን ጥቃት ተገድለዋል። በ10 የሚቆጠሩ ደግሞ ቆስለዋል። እስራኤል ወደ ውጭ ሀገራት የምትሸጣቸው የጦር መሳሪያዎች ቁጥር በጣም መጨመራቸው ተገለጸ። እስራኤል ባለፈው ዓመት የሸጠችው የጦር መሳሪያ በገንዘብ ሲተመን ከ9 ቢሊዮን ዶላር በላይ ሆኗል ተብሏል። ይህም ከባለፉት ዓመታት ጋር ሲነጻጸር ብዙ ጭማሪ አሳይቷል። ቃል አቀባያችን ኢታይ ብሉሜንታል ካደረሰን ዘገባ መረዳት እንደቻልነው እስራኤል ለውጭ ሀገራት ከሸጠቻቸው የጦር መሳሪያዎች መካከል ሮኬቶችና የአየር መቃወሚያዎች ዋነኞቹ ናቸው። እስራኤል ለጀርመንና አንዳንድ ሀገራት በቢሊዮን የሚቆጠር ጦር መሳሪያዎችን መሸጧ ይታወቃል። በ2014 ዓ.ም በዙከይታን ዘመቻ ወቅት መስዋዕት የከፈለውና ባለፈው ዓመት መጀመሪያ አካባቢ አስከሬን ወደ እስራኤል የተመለሰው የመጋቢ 50 አለቃ ኦሮን ሻኦል አስከሬንን ይዞ የቆየው አሸባሪ በቅርብ ቀናት ውስጥ ለፍርድ ይቀርባል ተባለ። የጠቅላላ ደህንነት ጥበቃው ሻባክና ፖሊስ ሰራዊት ዛሬ በጋራ ባወጡት መግለጫ አሸባሪው ኢብራሂም ሂሉ እንደሚባልና በቁጥጥር ስርም የዋለው ከአንድ ዓመት ከስድስት ወራት በፊት ነው። አሸባሪው በቁጥጥር ስር ከዋለ በኋላ የኦሮን ሻውል አስከሬን የተደበቀበትን ቦታ ለማወቅ ፍንጭ ሰጥቷል ተብሏል። ዳሃባራት 33 የተሰኘ የፖሊስ ሰራዊት ክፍል ባልደረባ በዚህ በአሸባሪው ምርመራ መካፈላቸውን ገልጸው ከሻባክ ጋር ባደረግነው ትብብር አሸባሪው የኦሮን ሻውልን አስከሬን ለ10 ዓመታት ያክል በአዛ ከተማ አስቀምጦት ነበር። የኦሮን ሻውልን አስከሬን ይዞት የቆየው በእስራኤል የሚገኙ አሸባሪዎችን ለማስለቀቅ ሲል ነበር። በአሸባሪው ላይ ምርመራ ለማካሄድና መረጃዎችን ለማግኘትም ውስብስብ ነበር ብለዋል ኮሚሽነር ካመል ሂኑ። መጋቢ የሀምሳ አለቃ ኦሮን ሻውል በ2014 ዓ.ም በተካሄደው የጹቄታን ዘመቻ የተካፈለና በሰሜን አዛ ሹጋዬ በተባለው አካባቢ ሲዋጋ መስዋዕትነት ከፍሎ የሀማስ አሸባሪዎች አስከሬኑን ከ10 ዓመታት በላይ አቆይተውት ባለፈው ዓመት መጀመሪያ አካባቢ ተመልሶ ለሀገሩ አፈር መብቃቱ ይታወሳል። ባልደረባው የነበረው አደር ጎልዲንም ተመሳሳይ ጣፈንታ ገጥሞት አስከሬኑ መመለሱ ይታወሳል። የገንዘብ ምንዛሬ እስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ አሜሪካን ዶላር በ2 ሸቄል ከ83 አጉሮት ሲመነዘር አንድ ዩሮ በ3 ሸቄል ከ29 አጉሮት ተለውጧል። የአየር ንብረት ትንበያ በነገ ዕለት ሙቀቱ ይጨምራል፣ ከነገ ወዲያ ሐሙስም በተመሳሳይ ሁኔታ ሙቀቱ የሚጨምር መሆኑን የአየር ንብረት ትንበያ ባለሙያዎች ከላኩልን ትንበያ መረዳት ችለናል። የነገው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 30፣ በቴላቪቭና አካባቢዋ 28፣ በአይፋና አካባቢዋ 26፣ በኤርሸባና አካባቢዋ 34፣ በኤላትና አካባቢዋ 40 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። ወርቅነሽ፣ ለሰዓቱ ያለን ዜና እዚህ ላይ አበቃ።
1: አመሰግናለሁ ስጠኝ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: አድማጮቻችን ፕሮግራማችን እንደቀጠለ ነው። አሁን ተዘገባዎችን እናቀርባለን። ወርቅነሽ እንግዲህ የሰሜን እስራኤል የጸጥታ ሁኔታ አስጊነቱና በሊባኖስና በእስራኤል መካከል የሚካሄደው ድርድር ና የሰሜን እስራኤል ኗሮች መደበኛ እንቅስቃሴ ለማካሄድ መቸገራቸው ጠቅላላ አድርገሽ እንዴት ታያለሽ?
1: አው የሰሜን እስራኤል ጉዳይ እንግዲህ ባለበት ሁኔታ ሆኖ ውጥረት በተሞላበት ሁኔታ ነው ያለው። እንደምናውቀው ጦርነቱ እየተካሄደ ነው። በሊባኖስ በኩልም ጉዳት እንደደረሰባቸው እንደሆነ እስራኤል ያየር ኃይል ያጠቃ እንደሆነ የምድር ኃይልም እንደምናውቀው ወተወሰነ የሰሜን እስራኤልን በሚያዋስነው የደቡብ እስራኤል ክፍል ይገኛል የእስራኤል መከላከያ ሰራዊት ጥቃት መድረሱን ይዘግባሉ። በእስራኤል በኩል ያው እናውቀው ነው መከላከያ ሰራዊት ይሁት መስዋዕትነት እየከፈሉ ነው። በጣም በሚያሳዝን ሁኔታ ጦር ሜዳ ላይ ሳይሰለፉ ምንም ያው ጦርነት ላይ ቢኖሩ ይሄ ራክፋን በተባለው በራሪ ቀላል አውሮፕላን ወይም ድሮን ህይወታቸውም ያልፈው ወታደሮች በጣም ያሳዝናል። የተኩስ አቁም ስምምነት ተብሎ በዚህ ሁኔታ ጉዳት እየደረሰ ነው። የሰሜን እስራኤል ኗሪዎችም ተማሪዎች ትምህርት ቤት አይሄዱም። ትምህርት ቤት የተዘጋበት ሁኔታ ነው ያለው። ህዝቡ የዕለት ከዕለት ኑሮውን በስርዓት እያስኬደ አይደለም። በስጋት ውስጥ ያው በጦርነት ጥላ ስር ነው የሚገኘው። እንግዲህ ያው ሰጠኝ አንተም እንዳየኸው እንደምናውቀው ከተወሰኑ ሰዓታት በፊት የእስራኤልና የሊባኖስ ተወካዮች ያው የልዑክ ቡድን በቀጥታ በአሜሪካ የውጭ ጉዳይ ሚኒስትር ጽህፈት ቤት ውስጥ በዋሽንግተን ለአራተኛ ጊዜ ተገናኝተው እየተወያዩ እንደሆነ ተገልጿል። የሊባኖስ እንግዲህ በሊባኖስ በኩል በእስራኤልም የሁለቱ ሀገር ተወካይ አምባሳደሮች ናቸው እንግዲህ ከቡድናቸው ተገናኝተው የሚወያዩት። የሊባኖስ አምባሳደር ናዳ ሙአድ ይባላሉ። አጠቃላይ የተኩስ አቁም ስምምነት ሊደረስ ይችላል የሚል ተስፋ እንዳላቸው ገልጸዋል። እንግዲህ አጠቃላይ ማለት እስራኤል መከላከያ ሰራዊት በደቡብም ሆነ ወደ መሃል ሊባኖስ ያው እርምጃ ውስጥ ማለት ነውና ጠቅላላ አጠቃላይ የተኩስ አቁም ስምምነት ይደረሳል፣ ይሄን እናስተውቃለን ከድርድሩ በኋላ ብለዋል። እንግዲህ በዚህ ባሁን ዙር ይሁን በሚቀጥለው እናያለን። በእስራኤል በኩል መሪዎች እንደሚሉት የሂዝቦላ ድርጅት በሰሜን እስራኤል ማጥቃቱን ካላቋረጠ እኛ ማጥቃታችን እንቀጥላለን ነው። ግን የአሜሪካ ጣልቃ ገብነት እንዳለበትና የተኩስ አቁም ስምምነት ሊደረስ እንደሚችል እስራኤልም እንደማታጠቃ ፕሬዚዳንት ዶናልድ ትራምፕም ቀደም ሲል አስታውቀዋል። እስራኤል በቤሩት በሊባኖስ ዋና ከተማ ጥቃቱን ታቆማለች። በአካባቢው ሂዝቦላም እንደዚሁ የተኩስ አቁም ስምምነት ላይ ይደርሳል፣ በአካባቢው የተኩስ አቁም ስምምነት ላይ ይደረሳል፣ ሰላም ይሆናል ብለዋል። እንግዲህ ከዚህ ጋር ተያይዞ የሰሜን እስራኤል የአካባቢ አስተዳደሮች ተማሪዎችን ወደ ትምህርት ቤት ለመመለስ መመሪያ እንደተቀበሉና የደጀን ዙም መመሪያውን ይለውጣል ያስተላልፋል ተብሎ እየተጠበቀ ነው። ከነገ ጀምሮ ተማሪዎች ወደ ትምህርት ቤት እንዲመለሱ ዝግጅት እንዲያደርጉ መልእክት እንደተላለፈላቸው የሰሜን እስራኤል የአካባቢ አስተዳደሮች ተነግሯቸዋል። እንደምናስታውሰው እሁድ ዕለት ያለፈው አሁን እሁድ የትምህርት ሚኒስተር ዮአብ ኪሽ በአካባቢው የባግሩት የ12ኛ ክፍል ፈተና እንዲሰረዝ ወይም ደግሞ የውስጥ ያው በተለየ ሁኔታ ፈተና እንዲያደርጉ መልእክት ማስተላለፋቸው ይታወሳል። ይህ መመሪያ እንደማይለወጥ ለጊዜው እስከተወሰኑ ቀናት፣ ነገር ግን በአጠቃላይ የትምህርቱ ሂደት ተማሪዎች ከነገ ጀምሮ ሊመለሱ እንደሚችሉና ቅድመ ዝግጅት እንዲደረግ ደግሞ መልእክት ተላልፏል። እንግዲህ ያለው ሁኔታ ምንድን ነው? ምልክቶቹ የተኩስ አቁም ስምምነት ሊደረስ ተማሪዎችም ወደ ትምህርት ቤት ሊመለሱ የሚችሉበት ሁኔታ ዳርዳርታው እንዳለ ነው የምንረዳው። ሰጠኝ ምጨምረው
0: እኔ ድርድሩ ጽንሰ ሀሳብ ጥሩ ቢሆንም በድርድሩ ዙሪያ የሰሜን እስራኤል ነዋሪዎች ሰላምና ደህንነት ካላስከበረ ብዙ ጊዜ አንዳንድ ሀገራት አሜሪካም ሆነች ሌሎች አካላት ድርድር ሲደረግ አንዱን አካል አግልሎ ዋናውን አካል አግልሎ የሚደረግ ድርድር ብዙ ውጤት ይኖራል ብዬ አላስብም። እንዲያውም እንግዲህ ዲፕሎማሲያዊ መንገድን ከያዝነ ብለው ከሄዱ እስራኤልም አሜሪካም ሊባኖስም ምናልባት ሰላማዊ እንቅስቃሴ እንዲያደርግ የሂዝቦላን ድርጅት የሚያሳምኑበት ሁኔታ ከሌለ ዙሮ ዙሮ በዛ አካባቢ እንደው ዘላቂ ሰላም ይመጣል የሚል እምነት የለኝም። ከኢራን ጋር አያይዞ ከኢራንና አሜሪካ ሰላማዊ ግንኙነት እንዲፈጥሩ ከተደረገ ኢራን ደግሞ የሂዝቦላን ድርጅት እንቅስቃሴውን ሰላማዊ መንገድ አድርጎ ፖለቲካዊ ይዘት እንዲኖረው የማድረግ ኃላፊነት ካልተሰራ አንዱን አካል በማግለል ብቻ አይተናል ብዙ ቦታም ተመልክተናል ውጤት ያመጣላየንምና መጨረሻውን እንግዲህ ያሳምረው በኔ በኩል ግን አሁንም ፈተና ያለው ነው ብዬ ነው የማስበው
1: ዛው እንግዲህ ደሞ ነገነገ ወደም ሆነው ነገር እና ያለን አንዳንዴ ነገሮች በፍጥነት ይለወጣሉ አንዳንዴ ደግሞ አልተጠበቀ ነገር ይፈጠራል እነትክን ነው የሚሆነው አይታወቅም ሌላው እንግዲህ ሜጀር ጄኔራል ሮማን ጎፍማን የሞሳድ ቀጣይ ሞሳድ ድርጅት ሐላፊ ሆነው እንዲሾሙ እንግዲህ ሐሳቡ ከቀረበ ጀምሮ አወዛጋቢ ነበር ሰጠኝ እንደምናስተውሰው እስከ ከፍተኛው ፍርድ ቤት ድረስ የደረሰ አቤቱታ ቀርቦባቸው ነበር ለዚህ ሐላፊነት አይመጡንም በሚል ግን ያው እንግዲህ ከችሎቱ ከወጣው ረዱ በኋላ ዛሬ በይፋ የሞሳድ ድርጅት ሐላፊ ሆነው ተሹመዋል በሂደቱ መሪዎችም ንግግር አድርገዋል እሳቸውም እንዴት ነው ያለው ሁኔታ ተጠቅለል ባለ ሁኔታ
0: አዎ እንግዲህ ሮማን ጎፍማን ትልቅ የጦር ጀነራል ናቸው ዴዲ ባርኒያን ወይም ዳቪድ ባርኒያን ይተካሉ እንደምናውቀው የሞሳድ ድርጅት አሁንም በኢራን ጦርነት በአለም ላይም እስራኤል የምታደርገውን ዘመቻ በበላይነት የሚመራ በጣም ብዙ ራሱን እየሰዋ ብዙ ስለላ የሚያደርግ ድርጅት ባለመም የሚታወቅ ነው ይህን ድርጅት መምራት ደግሞ የእስራኤልን ደህንነቷን እጅ ላይ አስቀምጦ መንከባከብ ማለት ነው እና ብዙ ፈተናም ያለው ነው እንግዲህ የእሳቸው ያው አንድን ወጣት በስልጣን ላይ ያሉ በፊት ትተዋል ተብሎ ብዙ ጭቅጭቅ ነበረ ለዚህ ስልጣን አይገባም አይገባቸውም ተብሎ በከፍተኛው ፍርድ ቤት ታየ ከዛ በኋላ ከከፍተኛው ፍርድ ቤት የእሳቸውን ስልጣን አጸደቀ ዛሬ ስልጣኑን ተረከበ እንግዲህ የ49 ዓመት ሰው ናቸው ከ1995 ዓመተ ምህረት ጀምሮ በመከላከያ ሰራዊቱ ያሉ ናቸው ከ30 ዓመት በላይ በመከላከያ ሰራዊቱ ያገለገሉ ያሉ በመጨረሻም የጠቅላይ ሚኒስትር ናታኒዮ ወታደራዊ ጻፊ ሆነው ማገልግለዋል እና ብዙ ለዚህ ስልጣን የሚመቹ እንደሆኑ ይነገራል ያው ተቃውሞም ቢኖርባቸው የ73ኛው ብርጌድ አዛዥ ኦጼቤት ጋሽ የተባለው ሀቲባት አጽዮን ኡግዳት ባሻን የተባሉትን የጦር ክፍሎች የመሩ ናቸው በሁለተኛው ፍልስጤም አመጽም ብዙ ለእስራኤል ደህንነት ብዙ ሰርተዋል ሆማት ማጌን አሙዳናን ሽቡ አኺም ዙከይታን በተባሉት ዘመቻዎች አሁንም በሁለት ዓመት በነበረው ሀራቦት ባርዜል በተባለው የጦር ሁኔታም ደግሞ ብዙ አስተዋጽኦ ያደረጉ ናቸው እና እንግዲህ ስልጣኑን ዛሬ ተረክቧል በቀጣይ ደግሞ የሞሳድ ድርጅት ካሁን በፊት አሁን በኢራን ያሳየውን ብቃት ያሳየውን ስራ የሰራውን በጣም አስደናቂ ነገር ሰርቶ እስራኤልን አሸናፊ ያደርጋል በጠላቶቿ ላይ የበላይነቱን ያመጣል ብለን እናስባለን ከሌሎች የጦር ክፍሎች ሌሎች አካላት ጋር በመተባበርና ጥሩ ነው እንግዲህ ስልጣኑ ይገባቸዋል ተብሎ ተሰጧቸዋል መልካም እድል ነው የምንመኝላቸው ወርቅነሽ የምትጨምር ይካል
1: አዎ መልካም እድል እንግዲህ ስልጣኑ እንዳልከው በተለይ ኦሪ አልመካይስ በተባለ ገና ታዳጊ ወጣት ያለ ለመረጃነት ተጠቅሞበት ያው ችግር ሲገጥመው በችግሩ አልደረሰም በሚል ምክንያት ከዚህ በኋላም የሞሳድን ኃላፊነት ይዘው ወደ ተለያየ ቦታ በተልኮ የሚሰማሩ ሰዎች ችግር ቢገጥማቸው እንዲህ አይነት በኃላፊነት የመዘናጋት ሁኔታ ይኖራል በሚል ቅሬታ ቀርቦባቸው ነበር እስከ ከፍተኛው ፍርድ ቤት ድረስ እንዳልነው አቤቱታ ከፍተኛው ፍርድ ቤት ይሄን ነገር በተደጋጋሚ ችሎት ከተመለከተው በኋላ ያው ሁኔታው ውድቅ ሆኖ ሶስት ዳኞች በተለይ እንደሚገቡ ለዚህ ኃላፊነት ባንድ ድምጽ ወስነው ነው ወደዚህ ኃላፊነት የመጡትና ጠቅላይ ሚኒስትር ቢንያሚን ኔታንያሁ በጣም ደስተኛ ናቸው ባሰሙት ንግግር ገና ከልጅነታቸው ጀምረው ያው አዲስ ገቢ እንደሆኑ ኮላጆቻቸው ጋር በልጅነት ዘመናቸው ወደ አሽዶድ ከተማ እንደመጡ ከዛ በኋላ ግን በተለያየ ኃላፊነት በልጅነታቸው የስፖርት ክለብ የቦክስ ተጫዋች ነበሩ በዛን ጊዜ ጀምሮ አሸናፊ ናቸውና እስራኤልን ማሁንም እንዳሸነፈች እንድትቀጥል ይጠብቃሉ የሚል ሁሉ እንደው ሲሜታው የሆነ ንግግር አድርገዋል በሽመቱ ስነ ስርዓት ያው እንግዲህ ከጠቅላይ ሚኒስትሩም ጭምር ነው ሐሳቡ ሲጀመር የመጣው እሳቸው ለዚህ ኃላፊነት እንደሚገቡ በአብዛኛው ጥሩ ነገር እየተሰማ ነው በተለይ ሽመቱ ከጸደቀ በኋላ ደግሞ ምን ሰማው ነገር ጥሩ ነው ስለሳቸው በፊት ያው ቅሬታዎች ሰሙ ነበር በርግጥ እንዲህ ነው ብዙ ጊዜ የምናየው ነገር ጥሩ ነው መልካም እድላው
0: ስለላ ሀገር የተለመደ ነው ከሰሩት 30 አመት በላይ ለሀገሪቱ ከተሰውት ይልቅ አንድ ስተት ማጉላት የተለመደ ነው በፊትም አውርተንበታል ጥሩ እንግዲህ መልካም እድል ነው የሞሳድ ድርጅት አሁንም ባለበት ቢቀጥል ጥሩ ነው ስራው አመርቂ ነው ብዙ ነገሮችን እየሰራ ያለ ድርጅት ነው ሌላው በኢራንና በአሜሪካ መካከል የሚካሄደው ድርድር ሁኔታ የደረሰ ፕሬዝዳንት ትራምፕና ሙጅታባ ሐሚናይን የሚያገናኝ አካል ጠፋው
1: ሙሽታባ ሐሚናይ እንግዲህ በግልጽ ተገናኙ ሲባል አልሰማንም ከትራምፕ ጋር እንዳልከው ግን
0: እሳቸው
1: በሚሰጡት መመሪያ ነው ኢራን እየተመራች ያለች ባሉበት ቦታ ሆኖ ተደብቀው መመሪያ ይሰጣሉ ይባላል ሌላም ነገር ይወራል እንግዲህ ቆስለዋል ደክመዋል ተመቷል ይባል ነበር ባሉበት ሆኖ ደግሞ መመሪያ እየሰጡ ናቸው ያው እንግዲህ መቼም ሀገሪቱ እንደሾመቻቸው ባባታቸው ቦታ ይታወቃል በዚህ ሁኔታ ነው ያሉት ይባላል ምንድነው ዛሬ የሰማነው መረጃ ኢራን ለመጀመሪያ ጊዜ በኒውክሌር ጦር መሳሪያ ግንባታው ዙሪያ ለመደራደር ተስማምታለች ነው የሚለው የአሜሪካ ወጭ ጉዳይ ሚኒስትር ማስተውቀዋል ይህን ሐሳብ ግን በአደራዳሪ በኩል ነው እንዳልከው የአሜሪካ ወጭ ጉዳይ ሚኒስትር ማርኮ ሮቢዮ እንዳሉት በሶስተኛው ወገን በአደራዳሪ በኩል ቢሆንም ኢራን ለመጀመሪያ ጊዜ ተስማምታለች ግን ተስፋ አለን ድርድሩ በዚህ ሁኔታ እንደሚቀጥል ብለዋል እንግዲህ ዋንዱ ትልቁ መከራከሪያ ነጥብ ኢራን የኒውክሌር ጦር ግንባታው ሁኔታ ከስምምነት በኋላ የሚታይ ነው ይቆይ ማለቷ ነበር ቅድሚያ ተሰጥቶት ለድርድር የሚቀርብ ጉዳይ እንዳልሆነ ነበር እንግዲህ በሷ በኩል የነበረው አቋም አሁን ግን እደራደራለሁ ስላለች ያው እንደ አዲስ ነገር እየተወራ ነው ዞሮ ዞሮ የኒውክሌር ጦር መሳሪያ ባለቤት አትሆንም ነው እንግዲህ በአሜሪካና በእስራኤል በኩልም ትልቁ አላማ ጦርነቱ ሲካሄድበት የቆየበት ምክንያት በእስራኤል በኩል ጠቅላይ ሚኒስትር ቢንያሚን ነታንያሁ እንግዲህ ዛሬ እንደተናገሩ ቀደም ሲል አንተን በዜና ተመልክተዋል ኢራን የኒውክሌር ጦር መሳሪያ ባለቤት አትሆንም በጭራሽ ብለዋል እንግዲህ የተያዘ መረጃ ሊሆን ይችላል ድርድሩ ሊቀጥል ይችላል ኢራን እኮ ደግሞ የዛተሽ ነው ቀደም ሲል በቀኑ ፕሮግራማችንም አይተነዋል በሊባኖስ ላይ የሚካሄደው ጥቃት ከቀጠለ እኛ ምላሽን ሰጣለን በማለቷ ፕሬዝዳንት ትራምፕ ሁኔታው እንዳሳሰባቸው እንግዲህ መረጃዎች ተመልክተዋል አሁን ደግሞ መሸት ሲል እንደዚህ አይነት ነገር እየሰማን ነው አንተ ምጨምረው ነገር ሰጠኝ
0: ምጨምረው ምንድነው ጠቅላይ ሚኒስትር ናታንያሁ ያሉት እንደው ትንሽ የኢራን መንግስት የሚያበቃለት አሁን ያለው አስተዳደር ያቶላዎች አስተዳደር ያሉት ነገር ከጦርነቱ አላማ ሲነሳ የነበረው አሁን እንደውም የተፋዘዘበት ሁኔታ አለ እርግጥ በዚህ ጦርነት በ40 ቀኑም በ12 ቀኑም እስራኤል በጦር ኃይል የበላይነት ነበራት ግን የታቀደውን ሁሉ አስመዝግባል ወይም ደግሞ ሲጠቀሱ ከነበሩት ያቶላ አስተዳደር እንኳን ሊቀየሩ እንኳንስ ሊሽመደመዱ እንደገና ተጠናክረዋል ሌላው የባሊስቲክ ሚሳኤል ጉዳይ ሲት ደረሰ አይተናል እየተፈናጠረ አንዱ ሚሳኤል 20 15 የሆነ ስንት ጉዳት ያደረሰ እሱ ጉዳይ ሲት ደርሷል እና እንደንዴ መሪዎች አሁንም ተመሳሳይ ንግግር ማድረጋቸው ትንሽ ግራ አጋብቶ ይለውኔ የተገኘ ውጤት አለ ግን ደግሞ የሚቀሩ ብዙ ነገሮች አሉ ያም ነው ድርድር እየተካሄደ ያለ ለማንኛውም ወደፊቱን የኢራንና የአሜሪካን ጉዳይ በጣም በትኩረት ምንከታተልበት ነገር የነበረውን አሁን እየሰለቸነ በየቀኑ የሚመጣው መረጃ ዛሬውን ነገ ያፈርሰዋል የነገውን ደግሞ ነገ ወዲያ የሚያፈርሰው በሰዓታት የሚለዋወጥ ስለሆነ በቅሎ ካልወጣ ኋላ ምንም አለች ሙሽራ እንደሚባለው ሲፈራረሙ ብቻ
1: ይታመናል እንግዲህ ቢፈራረሙም ኢራንን በቅርብ ርቀት መቆጣጠር ካልተቻለ በስተቀር ኢራን አደገኛ መሆኗ ምንም ጥያቄ የለውም እንዳልከው በሂደት እናየዋለን እናመሰግናለን ወደሚቀጥለው ሳምንታዊ ፕሮግራማችን እናልፋለን

0: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ሰነበታችሁ? ይህ ሳምንታዊ የባህልና ኪነጥበብ ፕሮግራማችን ነው። በዛሬው የባህልና ኪነጥበብ ፕሮግራማችን ከድምጻዊት ባምላክነት ጋር ቃለ ምልልስ እናካሄዳለን። ሷም በስልክ መስመራችን ትገኛለች። ባምላክ እንደምን አለሽ?
1: እግዚአብሔር ይመስገን። እንዴት ናችሁ?
0: እኛ ደህና ነን። እንዴት ነበር እስራኤል ቆይታሽ?
1: እስራኤል ቆይታ እጅግ የሚገርም ነበር። በጣም ከጠበቅኩት በላይ ነው። ያው ማለት ጠብቃለሁ፣ ከአሁን በፊትም ተናግሬያለሁ በእናንተ ሬዲዮ ጣቢያ። እርግጠኛ የምተማመንበት ህዝብ ስለነበር የበለጠ ደግሞ አኮሩኝ። በጣም ወደድኳቸው። የበለጠ ፍቅሬ ጨመረ። ምን ይሻለኛል? ኮርቼ ተደምሜ ነው ሄድኩት። እጅግ እግዚአብሔር ያክብርልኝ። በጣም ነው ማመሰግነው።
0: ጥሩ ነው። አንዳንዴ ውጭ ሀገር ሆኖ ስለ እስራኤልም ስለ ሌላ ዓለም ሲነገር ብዙ ነገሮች ይኖራሉ። እንዲያው በሀሳባችን ውስጥ እንደዚህ ምን ስላቸው ነገሮች ይኖራሉ። እስራኤል እኮ እንዲህ ነች፣ ኢየሩሳሌም እንዲህ ነች፣ ቴላቪቭ ብለንና አንቺ ከመጣሽ በኋላ እስራኤልን እንዴት ነው ያገኘሻት? ስትሰያት ከነበረው በላይ ነው አሁን እንደምትይን? የከተሞችን ሁኔታ፣ የህዝቡን አቀባበል?
1: አዎ፣ የሚጠበቅ እንደሆነ ጋ ባይዘወይ። በጣም የሚገርመኝ አየሩ ራሱ የተቀየረብኝ አልመሰለኝም። በቃ በጣም ይገርማል። ተስማሚ ነው አየሯ። ከኢትዮጵያ ወጥቼ የገባሁ አይደለም ይመስለኝ።
0: የመጣሽበት ወቅት ያው ከክረምት አልፈን ወደ በጋው መሸጋገሪያ ስለሆነ ነው እንጂ በጋ ላይ ብትመጭ ደግሞ ሙቀቱ ትንሽ ከበድ ያለ ነው። ከኢትዮጵያው ለየት ይላል።
1: ያው ብትሄድም ደግሞ በቋራ መተማ ስትወርድ ያለው ህንፃ ይናቀዋል።
0: እሱም
1: የአየሯ ተስማሚነት፣ ምንም አይነት ምግብ ስትበላ የማይስማማ ብዙ ሀገሮች አሉ። እቺ ግን ቅዱስ ናት በጣም። እና አቀባበሉ ሰው ደስ ይላል፣ ፍቅሩ ይለያል። በቃ በጣም ከምል በላይ እጅግ ደስተኛ ሁኜ ነው የተመለስኩኝ። የማያሳፍር የምትኮራበት ህዝብ ነው። እኔ እውነት መኩሪያ የሆነ ህዝብ ነው አይቼ የሄድኩት። በጣም የማመሰግነው ቤተ እስራኤሎቹ በሙሉ በጣም የማመሰግናቸው። ሌላው ቢቀር ቤተሰቦች ነጮቹም ሁሉ ነው የገቡ ኮንሰርቱ ላይ አይተው ከሆነ።
0: አዎ፣ ብዙ አሉ። በጣም ጥሩ ነው። በጣም ጥሩ ነው የነበረ ቆይታሽም፣ ዝግጅቱም ጥሩ ነው። ሰዎችም እንደተደሰቱ ነው። አሁን ከዛ ማግስት ደግሞ እንግዲህ ኢትዮጵያ ከተመለስሽ በኋላ አዲስ ነጠላ ዜማ ለቀሻል። ሸዋ አለም ይሰኛል። እና እስኪ ስለ አዲሱ ዜማ አጫውችን።
1: ሸዋ አለም እስካሁን ስለ ሸዋ ማለት ሸዋ እንደ ታሪኩ አልተገለጸም ብዬ አምናለሁ። እኔም አልገለጽኩትም። ሸዋ በጣም ሩቅ ነው። የእውነት ለመናገር ስለ ሸዋ ለታሪክ ለማውራት ሩቅ ነው እና ግን በምችለው አቅሚ ነው እንትን ያልኩ በራሴ በእኔ የሸዋ ታሪክ ተጽፎ አያልቅም እና ግን እግዚአብሔር ይመስገን በምችለው ሁኔታ በጥሩ ሁኔታ በብዙ ድካም በብዙ ልፋት በጣም ብዙ ድካም ነው የታየበት። ስራ ባልደረቦች ደክመዋል። እዛ ሁሉ ስራ ውስጥ ተሳተፉ ሁሉ በጣም ደክመዋል። አንኮበር ነው የተቀረጸ። 400 ደረጃ ወጥተ ያኑ ለተራራ ወጥተ ምግብ ተሸክመ ጄኔሬተር ተሸክመ ምን ብለህ። ህዝቡም ደግ ህዝብ ነው። እዛ ያሉት ማህበረሰቡ ተሳትፎበታል። እዛ እንዳየኸው የሚልክ አዳራሽ ነው የተቀረጸው ውስጥ እና የሚገርም ስራ ነው። ሁሉም በቀና ልብ ተባብሮ የተሰራ ስራ ነው። በጣም ተደክሞበታል። ብዙ ወጪ ወጥቶበታል።
0: ጥሩ ነው። በጣም ክሊፑን ስናየው ያለው ዜማው ሁለመናው ጥሩ ነው እና እንደው የህብረተሰቡ የህዝቡ አቀባበል እንዴት ነው? ግጥ ገና ከወጣ ትንሽ ቀናት ነው፣ ግን እስካሁን የምትቀበያቸው አስተያየቶች ምን ይመስላሉ?
1: ቅዳሜ ነው የወጣው፣ ግን አስተያየቱ በጣም ደስ ይላል። ያው ኳስም ነበር ምናምን ብዙ ፕሮሞሽን አልተሰራበትም፣ ወዲያው ነው የለቀኩት። እንደዛም ሆኖ ግን የሰው እይታ አስተያየቱ ምናምን በጣም ደስ ይላል። የሚያስደስት ነበር እይታው።
0: ጥሩ ነው። እስኪ እንግዲህ እኛም ከስቱዲዮ እንድንጋብዝ ይህን አዲሱን ሸዋ አለምን እስኪ ትንሽ ተጫወችልን።
1: እሺ። ከታሪክ ማህደር ገቦ ሸዋ መደረ ወይ መደረ ወይ መደረ ተምር ይመጣለሁ እምነትና ፍቅር ወይ ፍቅር ወይ ፍቅር ወይ ፍቅር እሱን ካበቀለው ገቦ ሸዋ መደረ ወይ መደረ ተምር ይመጣለሁ እምነትና ፍቅር ወይ ፍቅር ወይ ፍቅር ከማማው ላይ አሻግረ ያየው ይሰማኛል ማህሌት ቅዳሴው ቅዱስ ጽዋው ቤተ መለኮት እመጓ ሚስጥር አድረህ የባረከ ቅዱስ ንጉስ አርጎም የባረከ የምኒልክ የኩኑ አምላክ ቅዱስ ንጉስ አርጎም የባረከ ዓለም ሽዋ ሽዋ ሽዋ ዓለም ሽዋ ሽዋ ሽዋ ምን ይመስላል?
0: በጣም ደስ ይላል። መጓ ስት መጓ ሚል መጻፍ አለ አንብቤ ያለውና የዛን የሸዋን መልካም ምድር አይነ ህሊና እኔ በሸዋ ምድር አይቼው ማላቅም፣ ግን አሁን አንቺ ከጠቀሽበት ከመጻፉ አንጻር ምን ነው ሳይ ያንን የምትጠቅሽውም ይመስላል መጻፍ ውስጥ ያለውና ጥሩ ነው። በጣም ደስ ይላል። እኛም እንግዲህ አከታትለን እንጋብዛለን። በርቺ ነው ምን ነው።
1: አመሰግናለሁ በጣም ክብረት ስጥልኝ። እናንተ ማክብራችሁ ስለጠራችሁኝ እጅግ ነው ማመሰግን። ኑሩልኝ።

0: ባህላዊ ዜማዎችን ትጫወቻለሽ። ገና ስትጀምሪ አንስቶ በተለይ በአይዶል ውድድሮች ነው ስናይሽ ነበርና እንደው እንዲህ በባህላዊ ዜማ ብቻ የበለጠ ጠንክሬ ሄዳለሁ የሚል ስሜት ነበርሽ? ሁሉን ለመጫወት ነው እንደው የልጅነት ህልምሽ እንዴት ነው ነበር?
1: የልጅነት ህልሜ ያው ኢንተርናሽናል ነው መሆን የምፈልገው፣ ሁሉን መጫወት ነው የምፈልገው። ይህ በባህሉ ብቻ ሳይሆን ባህሌን ሞደርን አድርጌ ከዘመናዊ ጋር እየቀላቀልኩ ለዓለም ማሳየት ነው የምፈልገው፣ አስተዋወቅ ነው የምፈልገው። የኛ ባህል አይገኝም፣ ወርቅ የሆነ ባህል ነው ያለን፣ ህዝባችንም ወርቅ ስለሆነ እና ያንን ማሳወቅ ነው የምፈልገው። የኢትዮጵያ ባህል ጎልቶ ወደፊት እንዲመጣ ነው የምፈልገው። እግዚአብሔር ፍቃዱ ቢሆን አሁንም ቢሆን እየሰራው ነው። ቱባ ባህሉን ታሳያለ፣ ከዛ ደግሞ ከኢንተርናሽናሉ ጋር አድርገ ደግሞ የምታመጣበት ዘዴዎችን ደግሞ ታስብበታለሁ ወደፊት።
0: አዎ ይታሰብበታል። እንዲያው በአሁኑ ወቅት እናንተ እንዳንችን ባህላዊ ዜማም የሚጫወቱ ሰዎች በተለይ ባህሉን ቱባውን ባህል የማውጣት እንዲያውም በጣም ተሰምተው ተነግረው የማያውቁ ነገሮች እንደዚህ የፈለጋችሁ የምታመጡበት ሁኔታ ተቀባይነቱ ከፍ እያለ መጥቷል እና እንዲያው ስለ ባህላዊ ዜማ ያለች ስሜት እንዴት ነው? እንዴት ይገለጻል?
1: የባህል ስሜት ከባድ ነው። ውስጥ ነው፣ ለምን ጥልቅ ነው ስሜቱ። ይዘኸው ነው የምታድገው። ከልጅነት እስከ እውቀት አብሮህ በንጹህ ህሊና ስለሚጻፍብህ ስሜቱ በጣም ጥልቅ ነው። ይሄ ነው የሚባል አይደለም የባህል ስሜት። እና ምን ይሰማኛል መሰለ፣ እኛ የክት ልብስ የምንለብሰው እና ለስራ የምንለብሰው ወደ ሰዎች ስንሄድ የምንለብሰው ነው ለስራ የምንለብሰው ይለያያል። እናቶቻችን አባቶቻችን በጣም እኮ ጥንቅቅ ያሉ ያልተማሩ ምሁር እኮ ናቸው። ወደ ገጠሩ ማህበረሰብ ስትገባ
0: በጣም ይደነቃል።
1: የሁሉም ቦታውን የያዘ ነው፣ የሚደነቅ ነው። እና ሙዚቃ ሲሰራ ደግሞ ብዙ ጊዜ ሰርግ ቤት ሂደህ ነው የምትጨፍር። አለባበሱ ሸማ ነው የሚለብሰው። ስለዚህ የእርሻውን የምናምን የሚለብሱት አለ አይደል? ለስራ የሚጠቀሙበትን ልብስ ብዙ ጊዜ የሚሰራ ሙዚቃ የገጠር ስራ ሲሰራ እንደዛ ነው የሚለበስ። ለምን ሰርግ ድግስ ቤቶች ምናምን ሲሆኑ ዘንጠው ሸማቸውን ለብሰው

0: ወደፊትም ደሞ ኔናሪ አድርገው የሚመጡ ልጆች አሉ። በርግጠኝነትም አሉ ኔን የሚከተሉ። ስለዚህ ለነሱ ምንድነው ማድረግ ያለብኝ የሚለው ነው ነው ያን ማስተላለፍ ያለብኝ ለትውልድ ቀጣይነና አንደለም።
1: አዎ አንድ ቀን ማለፋችን አይቀርም እንደዚህ ግን
0: አሞታል ሞትንም ያክል ትልቅ ነገር ተሸክመን ነው ምን ይዞረው እና ታውን በተሰጠኝ ጊዜ በተሰጠችኝ ደቂቃ ምን ማሰብ አለብኝ ምን መስራት አለብኝ እስካለውበት ለትውልድ ምን ማስተላለፍ ያለብኝ የሚለው ነው ባህሌን ነው ማንጸባረቅ ምፈልገው። ከዛ ባሻገር ያው እንደ ዘመኑ ደሞ ዘመናህን ዋጅ አይደለ እንደ ዘመኑ ደሞ ያው ዘመና ስራ
1: ተመክራል አልበም
0: ላይ
1: ምናምን ጥሩ ነው ደስ ይላል ጥሩ ነው ቀጥይበት እስኪ እንደዛ ከሆነ ደግሞ አሁን አንድ ወይ ወጃሙን ወይ ጎንደር ጋብዥን እስኪ
0: እሺ ወርቀ ዘባ ጎንደር ዘምናናይ ወርቀ ዘባ ጎንደር ዘምናኒ ተራስ በጌ መደር ካርያም ሆኖ ዘውድና ዘፋነሽ ስማገናናነሽ ጎንደራቻ ሚለሽ ጊዜ የማይሽረሽ ገራም ዘመናዊት ያደር ደምቃል ጎንደር ያንቺ ጥለት አውደ ዜናው ቢታይ እትምን ተዋበ ለጓዳው ለሽንጎ ሊቀንዳንቺ የለም አፍሪካ ወይት ነጋስት ቀጭን ፈታ የቷ ላለም ተገለጠ ጥበብና እምነቷ ናናናናና ያ ጎንደ

0: ዋው! ጎንደርን በደንብ ነው ያሽማና ሙንሸት
1: ገባታል እና ታርልች
0: ጥሩ ነው በጣም ደስ ይላል። እንግዲህ ባህላዊ ዜማዎች እንዲህ ባህላቸውን ጠብቀው ትፊቱን በደንብ የሚያጎሉ ሲሆኑ ደስ ይላልና አሁን ትልቅ ቦታ ያዙ የመጡበትን ሁኔታ የሚያየነ እንደዚህ ስለምሰሩ ነው። አሁንም በድጋሚ በርች ነው ምንል እንደው በአምላክ ላንቺ ሙዚቃ ምንድን ነው? በህይወትሽ ውስጥ ያለው ተጽዕኖ እንዴት ይገለጻል?
1: ሙዚቃ ሀሴት ነው ለእኔ ህይወት ነው። የእውነት ነው የምነግረህ፣ ስትደሰትም ስትከፋም ያጽናናሃል። በዓለም ላይ ስትኖር ነፍሴም ስጋዬም መደሰቻ ናት። ለእኔ ሙዚቃ ህይወቴ ነች። ብዙዎቹ ከመንፈሳዊ ህይወት ጋር ያያይዙታል። ያ ሌላ ነው። ከእግዚአብሔር በላይ ምንም የለም እኮ። ይህንን ጥበብም የሰጠን ፈጣሪ ነው የሰጠን። ያለሱ ምንም ጥበብ የለም በዚች ዓለም ላይ። ስለዚህ ከህይወት ጋር ስታያይዘው ቅር የሚላቸው ሰዎች አሉ፣ ግን ያ አይደለም። ያ ሌላ ሁለቱም የተለያየ ነው ያለው። በህይወት እስካለህ በዓለም ላይ እስካለህ ድረስ የምትወደውን ከነፍስ ጋር የምታገናኘዋለህ። ሙዚቃ ከነፍስ ጋር ታገናኘዋለህ። አይታቸው ከሆነ ህጻናቶች ምንም እኮ አይገባቸውም፣ ግን ይላሉ። ሪትሙ ሲመጣ እኮ አብሮ ይጨፍራሉ። አይታቸዋል ህጻናቶች ነፍስ የማያውቁት እና ይህ ነፍስ ጋር የተያያዘ ነው ሙዚቃ ብዬ ነው የማምለው።
0: ልክ ነው በጣም። እንግዲህ ለሙዚቃ ለሚወዱ ሰዎች በደንብ የሚገባ ነው አሁን ያልሽው ነገር። ሙዚቃ ለሀዘን፣ ለደስታም፣ ለሁሉ ነገር የሚሆን ነው። ብዙ ነገሮችን መግለጽ የሚችል ነው። ያለ ኪነ ጥበብም ዓለም እንግዲህ ጣፋጭም አይደለችም፣ ዋጋም የላትም ብዬ ነው ማሰብ በኔ በኩል።
1: ባዶ ትሆናለች። ትክክል። ዓለም ድብርታም ነበር የምትሆኑ ሙዚቃ ባይኖር
0: ምትደብር ጥበብ ባይኖር አሁን እኮ ስታይ እኮ ሁሉም በዚህ

0: ማም ደረጃ ቢሆን በዚህ በቤተ ምኖቶችም ቢሆን በተለያየ ቦታም እኮ ዜማ ወጥቶ ሲቀርብ ነው ሁሉ ነገር ደስ የሚለውና እንኳን ባለማይ ምድር ነውና ስለዚህ ጥሩ ነው ነው ምንል ሌላ እንግዲህ እንታስተላልፊው መልእክት ካለ ለህብረተሰቡና ዘም በአንድ ዜማ እንሰናበት
1: አው እኔ ማስተላለፍ የምፈልገው እንዳለ ለቤተ እስራኤሎች እስራኤል የምትኖሩ ሁሉም እስራኤሎች ነጮች ጓደኞችም ስላሉኝና በጣም ነው የምወዳችሁ በጣም ነው የማመሰግነው የእውነት ትልቅ ክብር አለኝ ኮርቸባችኋለሁ እና እግዚአብሔር አምላክ ሰላሙን ያወርድልን ረጅም እድሜ ጤና ይስጠን ፍቅር አንድነት ይስጠን ሰላሙን ያወርድልን ነው ምል እወዳችኋለሁ በድጋሚ እስክንገናኝ ቸኩያለሁ
0: በቅርቡ እንዲሆን እንመኛለን መገናኛችን
1: አሜን አሜን ቢወረደም ደስ ይለኛል
0: እስኪ እንደው የምወድሽ ጎንደር ላይ ያለችውን ዜማ ተጫወችልና ወይም ደግሞ ጎጃም ሊሆን ይችላል
1: ጎጃም ነው እሺ ተማመኗለና ቃታው ከጣቱ ጋር ጉረው ያለ እንደሆነ ይሸበራል ሀገር አሞቱ ጎስታራ አንደበተረቱ ምን ይወጣለትን ጎጃም ጀግንነቱ ከና ጀግንነቱ እንዲያው ስብሰብሰብሰብ ከማን ያደርገኛል ከማን ያደርገኛል አልቻለ ማንጀቴ ጫን ያለው ይዘኛል ከማን ያደርገኛል ከማን ያደርገኛል አልቻለ ማንጀቴ ጫን ያለው ይዘኛል እኔን ይመስላል
0: ዋው በጣም ደስ ይላል ይጫን ያለው ሁለት ትርጉም ያለው ነውና በጣም አሪፍ ነው በጣም ቆንጆ ነው

0: እናመሰግናለን። እንግዲህ በቅርቡ ደግሞ እስራኤል ሀገር መጥተሽ እናይሻለን ብለን ተስፋ እናደርጋለን። ለነገሩ ተስፋ አታደርጉናል፣ እርግጠኛ ሆኖ ነው ያልሽ ባለፈው።
1: እውነት ነው፣ የምተማመንበት ማህበረሰብ ስለሆነ እንደገና ደግሞ ከዚህ በኋላ አይቀርም። እግዚአብሔር ሰላም ያገናኝን። ሰላም ይሁን ብቻ እሱ ነው ዋናው።
0: በጣም ሰላም ይሁን። በዓለም ሰላም፣ ለእስራኤልም ሰላም ይስፈን፣ ለኢትዮጵያም ሰላም ይስፈን፣ ሁሉም አካባቢ ግጭቶች አለ፣
1: ለዓለም ሁሉ ሰላም ይስፈን። እውነት ነው።
0: ድምፃዊት በአምላክ ጌትነት ከኛ ጋር ለነበረሽ ቆይታ በጣም ነው የምናመሰግን። ያው ግንኙነታችን ይቀጥላል። አዳዲስ ስራዎች ሲመጡ ደግሞ እንግዲህ እንደምትነግሪና ቃለ ምልልስ እንደምናደርግ እዚህም በቅርቡ እንደምንገናኝ እንተማመናለን። በጣም ነው እናመሰግን። ሰላም ሁኝልን።
1: እኔም አመሰግናለሁ። ሰላም ሆኖልኝ ክብራችሁ ስለጠራችሁኝ በድጋሚ አመሰግናለሁ።
0: እናመሰግናለን። ሰላም ጊዜ።
1: አሜን። ሰላም።
0: የተከበራችሁ አድማጮቻችን፣ ለዛሬ ብለን ያቀረብነው የባህልና ኪነጥበብ ፕሮግራም ይህን ይመስላል። ስለተከታተላችሁን እናመሰግናለን። ሳምንት በሌላ የባህልና ኪነጥበብ ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት። በደህና ቆዩ።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ከመልሹ ብርሃኑ ጋር እንወያያለን። ስልክ መስመራችን ላይ ናት። መልሹ ጤና ይስጥልን። እንደምናመሸሽ።
1: እንደምናመሸሽ ወርቀነሽ ሰጠኝ። እንዴት ናችሁ?
0: ሰላም ነን። እናመሰግናለን። እንዴት ነሽ? የሆነ ዝግጅት ላይ ትመስይናለሽ። ለማንኛውም እንግዲህ በጣም እናመሰግናለን እኛን ለማነጋገር ስለወጣሽ።
1: ያበረ ስለኝ ንም ደስተኛ ነኝ። ያው እንደማይረብሻችሁ እረዳለሁ። ከረብሻችሁ ደግሞ እንግዲህ ከወዲሁ ይቅርታ ጠይቃለሁ።
2: በጥራት እየሰማንሽ
0: እስካሁን ደና ነው። እንግዲህ በቀጣይ እናያለን። ጥሩ መልሽው። ዛሬ ካንቺ ጋር ልንወያይ የፈለግነው በማህበራዊ ጉዳያችን በማህበራዊ ግንኙነታችን ዙሪያ ነው። ያው በቀጥታ እንግዲህ ያለን ጊዜ ለመጠቀም ወደ ርዕሱ ንግባ። አሁን በትንሹም ሊሆን ይችላል ግን እየተለመደ የመጣው ከአንዲት ነፍሰ ጡር እናት ከመውለዷ በፊት የሚደረግ ዝግጅት አለ። ከማህበረሰባችን ባህልና ልምድ ጋር ምን ያህል ይሄዳል? እንግዲህ ቤቢ ሻወር ተብሎ ይጠራል አማርኛ ባይሆንም በኢብራይስት ምን እንደሚባል አላውቅም። ቤቢ ሻወር ግን ያው ከመውለድ በፊት የሚደረግ ዝግጅት ነው ለነፍሰ ጡር እናት ከተወሰኑ ቀናት በፊት። እንዴት ታይዋለሽ?
2: እኔ እንደወዛ በፊት ወርቅነሽ በፊት ቤቢ ሻወር ሲባል የተወለደውን ልጅ ሊያጥቡ ሊሄዱ
0: ትርጉሙ እንደዛ ነው። እርግጥ የሚመስለው ግን ሳይወለድ ነው ደግሞ አጠባው።
1: ልክ ነሽ ወርቅነሽ። ይሄ በብዛት ሰው የሚነጋገርበት ነው፣ የሚቸገርበትም ነው፣ የሚደሰትበትም ነው። ይሄ ባህል ከኛ ብዙ የተለመደ አይደለም። እንደኛ ባህል ስምም አይወጣም ልጅ እርጉዙ ነሽ። ኢቨን ደስታ ቀርቶ ስም አይወጣም፣ እቃ አይገዛም። ምክንያቱም ስትወልድ ብዙ ችግር ስለሚያጋጥም ልጁም ደግሞ በሰላም ይወለድ አይወለድ የሚለው ነገር ስላለ ኢቭን እርጉዝ እንኳን ሆነሽ ሰው ብዙ እንዲያይሽ እንኳን አይፈቀድም። ወድሽን ሸፍኚው፣ አለባበስሽን እንዲበይ ነው የሚባለው። እና በእኛ ባህል ብዙ አልተለመደም። እዚህም አሁን ከተነጋገርን በኋላ ቅድም ጎረቤቶችን ብዙ አመት የሆናቸው ወደ 90 አመት ምናምን እድሜ ያላቸው ጠየኳቸው እዚህም ሀገር ዱሮ ይደረግ ነበር ወይ ብዬና የለም ይሄ ነገር ዱሮም አልነበረም። ኢብን አንዷ ምናለች መሰለሽ በኢብራይስጥ ነው ጦርነቱን ሳታሸንፍ ድግስ አትደግስ ይባላል።
2: አታውጅ አሸንፍ ያለው ብላ አታውጅ ነው
1: አታውጅና ልጅ መውለድ በጣም ከባድ ነው፣ ብዙ ነገር ነው እና አይደረግም። አሁን ነው እኛም ግራ ይገባናል አለች እና ገብቼ ግን ኢንተርኔት ላይ አንዳንድ ነገሮች ዩቱብ ላይም ሳነብ ምን አገኘው መሰለሽ ግብጽና ግሪክ ያው ከነሱ እንግዲህ የጣውት አምልኮት ምናምን የሚለው ብዙ ከዛ ነው የሚመጣው እና እዛ ላይ ነበረ እና አሁን ደግሞ በአዲሱ ትውልድ ለምትወልደው ሴት ወይም ለአባትየው አዲስ ህፃን ስለሚቀላቀላቸው ለነሱ ሳፖርት ለማድረግ ለነሱ እቃ ገሶ በመስጠት የተለያየ ነገር ሳፖርት እነሱን ለማድረግ ነው ይላል እና
2: ለማገዝ
1: ነው። ግን አሁን ምንድን ነው ችግር እየሆነ ያለው ወንድ ከወለደች እንበል ቤቢ ሻወር አንድ ወር ምናምን ሲቀር ነው የሚደረገው 15 ቀን ምናምን። አሁን የምታወጪውን ወጪ አስቢው ለዛ ስጦታ የምትሰጪውን ማለት ነው። ከዛ ልክ ወልደሽ ግርዛት አለ ብሪት አለ ብሪት ታወጫለሽ ማለት ነው። ስትወልድ ደግሞ ይዘሽው የምትሄጂው ገንዘብ አለ የምትሰጪው ስጦታ
0: ሁለቴ ሊሆን ነው
1: ሁለቴ ነው የሚሆነው። እና አንዳንዴ ደግሞ እንደዛ አይነት ሳትጠርቶ ሳያደርግ ከቀረ ልታኮርፊ ትችያለሽ። ቤቢ ሻወር ተደርጎልኝ ለምን አልመጡም ለምን አላደረጉም ይባል።
0: እንደ ሰርጉ እንደሌላው ዝግጅት ድግስ እንደሌላው።
1: ግን ያን መሆን የለበትም። አሁን እኛን ህብረተሰብ አንቺ ቢሆን ታረጊዋለሽ ወይ?
2: እዚህ ላይ እንደ ወይዘሮ መልሹ ትልቁ ችግር አሁን እኛ እዚህ ሀገር ስንኖርም ኢትዮጵያም ቢሆን ያለመድናቸውን ባህሎች እያመጣን አሁን ለምሳሌ ቤቢ ሻወር በአብዛኛው አዲስ አበባ አካባቢ ምንሰማው ነው። አዲስ አበባ የምናየው በሽምግልናም በቤቢ ሻወር በሚሉትም በእውነት እንደው የማይጠበቅ ነበር ነገር። አርቲስቶች ተሰባስበው ምናምን የሚያደርጉት ነገር ምናልባት እነሱ ካላቸው እውቅና ሊሆን ይችላል። እኛ ደግሞ ወደዚህ ሀገር አምጥተን አሁን 20-30 ሴቶች ሆነው ገና ላልወለደች ሴት እንደዛ ሲያደርጉ ከተለመደው ከኖርንበት እንደው አንዳንዴም ሃይማኖታዊ ሁኔታ ከማይፈቅድ ሁኔታ ቅድም እንዳልሽው ልጁ ሳይወለድ ሳናውቅ እንደው በሰላም መወለዱ እንኳን እንደዛ ነገር ማድረግ ብዙ ወጪ ማውጣት አንድ አይነት ልብስ መልበስስ አስፈላጊ ነው ወይ? ለምንድን ነው ማይጠሙንን ባህሎች እንደገና ያመጣን እዚህ ምን ጨምራቸው?
1: በትክክል እውነት ነው። አሁን ምንድን ነው ፎከስ መደረግ ያለበት? ይጠቅመናል ወይስ አይጠቅመንም? ግድ ሰው ስላደረገ አይደለም፣ ጎረቤቴ ስላደረገ፣ እህቴ ስላደረገች እኔም ነገር ላድርግ ሳይሆን ለኔ ይጠቅመኛል ወይ? ይሄ ነገር ያሉኝ በአካባቢው ያለው ሰዎች ለምን ይጨነቃሉ ብሎ ያ የሚያደርገው ሰው ነው ማሰብ ያለበት። ሌላው እንኳን በስሜት ተነሳስቶ እናድርግላችሁ እናድርግልሽ እንደዚህ ነው ምናምን ቢል እንኳን አይ አይደለም፣ ነገይ ች ሴትዮም እኮ ብድርስ መልሳለች። አሁን ብዙ ጊዜ ሂሳብ ማናደርገው ምንድን ነው ሰርግም ድግስም የሆነ ነገር ሲሆን እንዲያረጉልን ነው የምንፈልገው። እኛስ እናረጋለን ወይ? እንመልሳለን ወይ? ጊዜው ሳለን ወይ? እና ይሄ ነገር ደግሞ ጠቃሚ ነው ወይ?
0: ተጨማሪ ሌላ ድግስ ተፈጠረ ማለት ነው?
1: አዎ፣ ሌላ ድግስ
0: ከነበረው ሁሉ
2: ልብስ እኮ ሁሉ ያስፈልገዋል። አንድ አይነት ልብስ እኮ ይለብሳሉ ሴቶች ያው አሁን በፋሽን የመጣለ ሹፎን ምትልቅ አይደል?
0: እንደው ይሄ ከወጪ አንጻር ነው። ግን ስሜቱ ምንድን ነው ላልተወለደ ልጅ ድግስ ማድረጉ?
1: እውነት ነው። እዛ ላይ ገንዘብ ራሱ የሆነ ቅርብ የሆነ ጓደኛ ነው እሱን የሚያደርገው ድግሱን የሚያደርገው እና ኢቭን ባትመጪ በቤት ላኪ የተባለች ልጅ ሁሉ አውቃለሁ። አይህ አሁን ልጅቱ የማትሄድበት የራሷ
0: እንደ ሰርፕራይዝ ሊሆን ነው ማለት ነው ሳታውቅ።
1: በቃ እንደሱ ሆኖ ግን ለሚሄደው ሰው አውጣ ለሚባለው ሰው እሱ አስቸጋሪ ነው። በቃ በፍላጎት
0: ከባድ ነው። አዎ ከወጪ አንጻርም ከባድ ነው፣ ካለንበት ኑሮ አንጻር። በእርግጥ የአዲስ አበባ ኢትዮጵያ እየተደረገ ያለው የኢትዮጵያ ባህልም አይደለም ሲጀመር፣ ጭራሽ እንግዲህ ከሌላ ከምዕራቡ ዓለም የሚወረስ ባህል ነው። የቱ ይጠቅመናል የቱ አይጠቅመን የሚለው ነገር እንደው ግንዛቤ ውስጥ ስለማይገባ እንጂ መልሹ ስንጀምር ውይይታችን እንዳልሽው ላልተወለደ ልጅ ብዙ ማውራት ብዙ ነገር ማለት ከባድ ነው። ሁሉን ነገር ቆዩ ዝም በሉ ምን ነው የሚባል ይመስለኛል፣ አግባብ ይመስለኛል። እንግዲህ ልጆች አሉኝ፣ የወለደ ሰው ያውቀዋል። በተለይ የመጀመሪያ ልጅ ምን ምን ሲሆን እንደው ከመውለድ በፊት ራሱ ገና ስለምትወልጂው ልጅ ማውራት፣ ስጦታ መቀበል ከባድ ነው። መውለድ ማለት እኮ ነፍስን ማስያዝ ነው ለእናት እንግዲህ ይመስለኛል፣ እንደዛ ነው። በመውለድ ሂደት የሚፈጠረውን ነገር አናውቅም። ስለዚህ ይሄ ድግስ እንደው አስፈላጊ ነው ወይ? በተለይ አሁን እዚህ እስራኤል ሀገርም አልፎ አልፎ እኔ አንዳንድ አያለሁ ሰጠኝ እንዳለው በቲክቶክ በምን ተለቆ ያለውና አይከብድም ወይ?
1: በጣም እኔም ከአንቺ ጋር እስማማለሁ። አንደኛ ባህላችን አይደለም፣ ሁለተኛ እንዳልኩሽ ልጅ ስም አይወጣም፣ እቃ ይገዛለት። ኢቨን ወንድና ሴት መሆኑን እንኳን እኛ ስንወለድ ራሱ ቤተሰቦቻችን
0: ያው አሁን አሁን ነው እንጂ
1: የሰጠ አዎ የገዛ
0: ማይፈልጓል እኮ በነገራችን ላይ አሁንም በቃ እግዚአብሔር የሰጠኝን እቀበላለሁ ብለው የሚያምኑ መስማት ማይፈልጓሉ
1: የማይፈልጓሉ። እና ሴት ነፍስን ያክል ነው በሆዳችን ይዘን እግዚአብሔር ጋራ ጸሎት የምናረግበት ጊዜ እንጂ ዘፈንና ድግስ የምናረግበት ነው ብዬ እኔ አላምን በራሴ በኩል ነው። ሌላው የራሱ አለ።
2: እኛም ለመወያያ መጣ ነው። አንዳንድ ጊዜ እየመጡ ባህሎች፣ ያልተለመዱ ነገሮች በህብረተሰቡ ላይ ጫና ስለሚፈጥሩ ተወያይተን ከአሁኑ ካላስቆምናቸው ወይም ደግሞ ለእኛ በሚጠቅመው መልኩ ካልሄዱ ዞሮ ዞሮ ልጆቻችን ተቸገሩ፣ ልጆቻችን መጥፎ ሁኔታ ደርሶባቸዋል ምንለው በዚህ ነው ጊዜያችን የምናሳልፍና ሁላችንም ልንመካከርበት የሚገባ ነገር ነው። እኛ አሁን እንደው ከሌ ለምን ያደርጋል ለማለት ሳይሆን ሀሳቡ በህብረተሰቡ አሁን ደግሞ እየተለመደ የመጣ ገና እንግዲህ በሰላም ይወለድ አይወለድ ለማይታወቅ ነገር አስቀድሞ እንደዚህ ማድረጉ ሁላችንም ጥሩ ሁኔታ ላይ ያስገባል።
0: ስሜት አስተያየት ይሰጥበት እንደተባለው እንግዲህ ማህበረሰቡ ህዝቡ እንደው ግን መልሹ እንዳልሽው እኛ ከዚህ አንጻር አየ ነው። ምናልባት ደግሞ ድግሱ ወደ ስለ ድግሱ ሲታሰብ የእርግዝናው ስሜት የህመሙ ስሜት የሚረሳበት ልጅን ወልዶ የማቀፍ ሁኔታ ብቻ የሚታይበት ስሜት ሊሰማ ይችላል። ከዚህ አንጻር ጥሩ ነው። ግን ደግሞ ሳይሆን ሙሉ በሙሉ በቃ እንዲህ ይሆናል ብሎ ማሰቡ ትንሽ የሆነ ስሜት አለ። ብቻ ሁላችን በልባችን የምናስበው ያም ስላለ ጥሩ አይደለም ነው እኛ የምንለው። ለማጠቃለያ ምን ትያለሽ?
1: እኔ የምለው እንግዲህ ያው ቤቢ ሻወሩ መጀመሪያ ከመከበሩ እንደኔ አመለካከት ከተወለደ በኋላ ያው እንደ ድሮው የገንፎ ሰዓት ኑ ገንፎ ብሉ ተብሎ ጎረቤት ይጠራል ደስታ እንደሚደረገው እና ያኔ በደንብ ቢከበር ልጁ በስነ ስርዓት በጤንነት ወደዚህ ከመጣ ሷ በሰላም ከተገላገለች በኋላ ያን ጊዜ በቃ ጦርነት
0: ብሪትም አለ ብሪትም ድግስም
2: አለ ተወለደ በኋላ ግን አሁን ይሄ አሁን
1: ግን እንደው ይሄ የመጀመሪያ ጊዜ በሰላም ወጣ 3 ቀን ወጣ ቆይታ ሆስፒታል በሰላም ጤነኛ ልጅ ይዛ ወደ ቤት ስትመለስ እንደው ያኔ አበባ ቡና ኬክ ተቆርሶ እንኳን ደህና መጣሽ እንኳን ልጁ በደህና መጣ እንኳን ልጅቱ በደህና መጣሽ ተብሎ ያኔ እንኳን ቢደረግ ጥሩ ነው ብያስብ።
2: አዎ ጓደኞችም ያኔ ሄደው በጋራ ቢጠይቁ ይሄ አሁን አስቀድሞ ዝም ብሎ ያጥሮፋይን ካሽ ነው ምናምን የተባለ ነገር
0: ያጥሮፋይስ ማሽ አትስማሽ ጥሩ ነው ወፋትስ ማሽ ጥሩ ነገር ነው ግን ወፍሳት ሰማት ጸጥ ብላ ትውለድ በሰላም ነው
1: በሰላም ትውለድ ከእግዚአብሔር ጋር ግንኙነት አንታድርግ ልጁ በሰላም ይምጣ በሰላም ይወለድ ብዙ ችግር ነው ያለው ያው መቼም ህክምናው ያለንበት ሀገር ጥሩ ስለሆነ እንጂ ኢትዮጵያ በጣም አስቸጋሪ በቃ ጾለት የሚደረግበት እና በወሊድ በጣም ብዙ ሰው ህይወታቸውን የሚያይጡበት ልጁም እንደዚሁ የሆነ ስለሆነ ያን እንኳን ሀጊጋ እንደዚህ ድግስ ቀርቶ ሌላ አይደለም እንግዲህ ለህብረተሰባችን የሚጠቅማል ካሉ ይውሰዱት አይ እኛ እንደ ዘመኑ ነው ምንራመድ ይሄኛው ጥሩ ነው ብለው ሚሉም ከሆነ እንግዲህ
2: ሐሳቡን አነሳ ነው እኛ እንግዲህ መወያየት ያስፈልጋል ግን ደግሞ አሁን ካለን ጫና ካለን የህይወት ብዙ ጣውረድ አንጻር በተለያዩ ባህሎችን ስንጨምር አሁን ኢትዮጵያ በሰርጎች የማይሆን ነገር በእውነት ሀዘኑ ሁሉ ወደ ሰርግን ተቀይሯል ኢትዮጵያ ምናየው እንደውም ቡፌ ሁሉ ለሀዘን የሚቀርብበት ሁኔታ ትክክል አይደለምና እንደነበር ነው እንደ አባቶቻችን እናቶቻችን ባል ጥሩ ነው የሚል እምነት አለ እኔ በኔ በኩል
1: እውነት ነው እንደሱ ቢሆን ጥሩ ነው ግን ያው እንደ ፋሽን እነከለ ያድርገዋልና እኛ ለምን አናረግም ነው እንደውም አሁን እኮ አላረግም ስትል ነው አንተ ፕሪሚቲቭ እየተባልክ የምትገልጽ
0: ከዘመኑ ጋር ማይሄድ
1: ማይሄድ አዎ እና እንግዲህ የኛ ባህላችን ጥሩ ነው ብዙ ባናራዝመው ያለንን ነገር ጥሩ ጥሩ ነገሮችን ብናስቀጥላቸው መልካም ነው ብዬ ነው ማስበው
0: በጣም ጥሩ በጣም ነው እናመሰግን መልሽ መልካም ምሽት
1: ይሁንልሽ
0: እሺ ቻው እንግዲህ ብዙም አልቀረ ስርጭታችን እየተጠናቀቀ ነው ሰጠኝ ሐሳቡን ያነሳለውን ሐሳብ ቢደግፈውም ይቃወመውም ሰው ሊኖር ይችላል እንግዲህ ያንዳንዱ ሰው እንደመርጫው የሐሳቡን ያነሳኛው
2: ታር ነው እንደመገናኛው ታር ጥሩንም የተባለውን መጥፎም የተባለውን ያንዳንዱን ሐሳብ እናነሳለን ላንዳንዱ ሊመች ይችላል ላንዳንዱ ላይመች ይችላል ግን አሁን ያለን ጫና በድጆች ላይ ትኩረት እናደርግ የተባለ ያለበት ሁኔታ ሳለ ሌላ ደግሞ ባህል አምጥተን ምን ጨማምራቸው ነገሮችን እንቀንሳቸው ነው ሁላችንም ከተዋየን ከጊዜ አንጻር እንቀንሳቸዋለን እስካሁን የነበሩት የተለመዱት እንዲቀነሱ እየፈለግን አሁን ደግሞ አዲስ ሌላ አምጥተን ህብረተሰቡ ላይ ጫና መፍጠሩ ሌላ ወጪ ሌላ ችግር የሚያስከትል ነው ያሳባችን
0: አዎ እሱም አለ እንደገና ደግሞ ከመወለድ የተወሰነ ቀናት በፊት ገና ለሚወለደው ልጅ ይሄን ያህል ግብግብ ምናልባት ከባህል አንጻር ጥሩ ያልሆኑ ነገሮች ይኖራሉ እናቶች እርግጠኛ ነኝ ይሄን ሲሰሙ እቺም ደስ እንደማይላቸው ነው ገምተው አስተያየትስቱ
2: ለምን የኛንም ሐሳብ የሚደግፉ ነገሮች ሰዎች ይኖራሉ
0: ከልምድ ከባህል አንጻር ባህላችን አንጻር ብዙም በባህላችን የሚደገፍ እኮ አይደለም እና እንግዲህ አስተያየትስቱበት አመሰግናለን
2: ማንኛውም አመሰግናለን
0: ጥሩ እንግዲህ የምሽቱ ስርጭታችን ይሄን ይመስል ነበር አድማጮቻችን ነገ ጧት 6 ሰዓት ላይ እንደገና እንጠብቃችኋለን የቴክኒክ ባለሙያችን ኢላይ ቤንሻባት ነበር እዚህ ስቱዲዮን ያስተናገርናችሁ ፍርቅነሽ ሸቴና
2: ሰጠኝ ዘመነነን እንግዲህ ነገ ጧት ደግሞ እንደገና እንገናኛለን በደህና ደሩ
0: መልካም ዕድሜ